0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ? እለቱ እንደ ዕብራውያን ዘመን አቆጣጠር ዮምርሾን ዩድ አሌፍ በትሽሬ ታፍሽን ፔዛይን ሲሆን ለአውሮፓ ዘመን አቆጣጠር ሴፕቴምበር 22 ቀን 2026 ዓ ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 12 ቀን 2019 ዓ ም ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዳንኤል ሩኪ ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቀነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቾ ባየ ተዘጋጅቶ ይቀርባል። አይቾ
1: ወርቅነሽ አመሰግናለን። አርስተ ዜና፣ በሽብር ፈጠራ ድርጊት የተገደለው እስራኤላዊ የቀብር ስነ ስርዓት ትናንት ምሽት ተፈጸመ። ጥቅምት 7 2023 ሐማስ ጥቃት ከመድረሱ በፊት የሰላም ውይይት እንደነበር ተገለጸ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ኒውዮርክ ያቀናሉ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በሽብር ፈጠራ የተገደለው እስራኤላዊ የቀብር ስነ ስርዓት በትናንት ምሽት ተፈጽሟል። ኔታንያሁ ሼክሮን በማያን አይን ራያ በተሰኘው የምንጭ ቦታ ለመታጠብ ከወረደ በኋላ በአካባቢው በነበረ ሽብርተኛ በተኮሰው ጥይት ተተኩሶ መገደሉ ተገልጿል። በቀብር ስነ ስርዓቱ ላይም ልጁ ትናንት ምሽት እንደተናገረውም አባቴ ስላዳንከኝ እጅግ በጣም አመሰግናለሁ ሲል በቀብር ስነ ስርዓቱ ላይ መጨረሻ ሽኝት አድርጎለታል። ጥቅምት 7 2023 ሐማስ ጥቃት ከማድረሱ በፊት ከእስራኤል ጋር ውይይት ሲደረግ እንደነበር ተገለጸ። ሹፊያን አቡ ዛይድ የተሰኘው የፍልስጤም ነጻ አውጭ ድርጅት አባል የሆነ በፌስቡክ ድረገጻቸው ላይ እንዳስታወቁት ከጥቅምት 7 2023 በፊት ያሂ ሲንዋር ለጠቅላይ ሚኒስትር ኔታንያሁና ለእስራኤል መንግስት ወደ 3 ጊዜ በላይ የሚሆን እንደላኳቸው በተለይ በእስራኤል ውስጥ የሚገኙ የሐማስ ሽብርተኞች እስረኞች ላይም ውይይት ሲደረግ እንደነበር ተገልጿል። ከጥቅምት 7 2023 በፊትም በተለይ ሁኔታ በአንድ ዓመት ተኩል ውስጥ በእስራኤልና በሐማስ ለእስረኞች ልውውጥ ለማድረግ ውይይት ሲደረግ እንደነበርም ተገልጿል። እንዲያውም ስምምነት ላይም ሊደረስ ምንም አልቀራቸውም ነበር ሲሉ አስታውቋል። ይህ የነበረውን ውይይትም በቅርቡ ይፋ እንደሚያደርጉ ጨምረው አስታውቀዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ኒውዮርክ ያቀናሉ ተብሏል። ጠቅላይ ሚኒስትሩ ወደ ኒውዮርክ አሜሪካ ወደ ኒውዮርክ በማቅናት በተባበሩት መንግስታት ዓመታዊ ጉባኤ ላይ ይሳተፋሉ፣ ንግግርም ያደርጋሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የአንድ ቀን ቆይታ ሲኖራቸው ከፕሬዚዳንት ዶናልድ ትራምፕ ጋርም ለመገናኘት ጥረት የተደረገ ነው። ግን እስካሁን ድረስ በፕሬዚዳንቱ በኩል ምንም አይነት ምላሽ አልተገኘም ሲል ቃል አቀባያችን ጊል ሻሃር አስታውቆናል። ሩሲያ ለጎረቤት ሀገራት ላይ በምታደርገው ዛቻ አሳሳቢነቱ እንደቀጠለ ነው ተባለ። በተለይ የሊታ ጠቅላይ ሚኒስትር ማንዳዋጎስ ሲንካቢጾሽ እንደተናገሩትም ሩሲያ በሀገራችን ላይ ጥቃት ታደርሳለን ብለን እናስባለን። ህዝባችንም ለማሸሸትና ወደ አደጋ መከላከያ መጠለያ ቦታ ለማስገባት ቅድመ ዝግጅት አድርገናል ሲሉ ከቢቢሲ ጋር በነበራቸው ቆይታ አስታውቋል። በጥቃቱም ምናልባት ጥቃት ቢደርስብንም እጃችን አናነሳም፣ እኛም ምላሽ እንሰጣለን ሲሉ ተናግረዋል። ሩሲያ ከመቼውም ጊዜ በበለጠ ዛቻዋን የዛተችብን ትገኛለች ሲሉ ጨምረው አስታውቀዋል። ቃል አቀባያችን ዶብ ጊልሃር እንዳስታወቀን በምስራቁ በኩልም ያሉ የቃል ኪዳን የሰሜን አትላንቲክ የጦር ቃል ኪዳን ሀገራት ድርጅት አባላት ላይም በተለይ የሊታ የአየር መንገድ በትናንትናው ለተወሰነ ሰዓት ተቋርጦ ነበር። ላትቪያም እንደዚሁ ተዋጊ ጀቶች ተጠርተው በአየር ላይ እንደነበሩ፣ በፖላንድም ተመሳሳይ ክስተቶች እንደነበሩ ተገልጿል። ይህ በዚህ እንዳለ በሩሲያና በዩክሬን መካከል የሚደረገው ጦርነት እንደቀጠለ ሲሆን ሩሲያ በትናንትናው ዕለት በዩክሬን ላይ ባደረሰችው ጥቃት ቢያንስ 3-5 ሰዎች ተገለዋል። ከእነዚህም ውስጥ የሶስት ዓመት ልጅ እንደሚገኝበት ተገልጿል። በሁለቱ ሀገራት መካከል ያለው ጦርነት ከአራት ዓመት ተኩል በላይ እያስቆጠረ እንደሆነ ተገልጿል። ሀገራትም ወደ ሰላማዊ ህዝብ ላይ አንተኩስም በማለት አንዱ አንደኛውን እየወነጀሉ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ 5 ሚሊዮን ዶላር በመካከለኛው ምስራቅ ላይ ለማስፈሰስ ጥረት ያደረጉ ተባለ። የአሜሪካው መንግስት ሀገራቸው በኢራን ጋር ባደረገችው ጦርነት በመካከለኛው ምስራቅ ላይ በተለይ በነዳጅ ማደያና ማከማቻ እንዲሁም ቱቦች ላይ በደረሰው ጉዳት ከመጠን ለደረሰው ጉዳት ለመጠገን ይህን ያህል ገንዘብ እንደሚያወጡ አስታውቀዋል። በተጨማሪም የሆርሙዝ ባህር ወሽመጥ መተላለፊያንም በማጠፍ ሌላ አዲስ የባህር መተላለፊያዎች ለማዘጋጀትም ከተገለጸው ባጀት ባሻገርም ከተያዘው እቅድም ሌላው ሁለተኛው እቅድ ተብሏል። ለዚህም ዓለም የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያና ሌሎች በአካባቢው ያሉ ሀገራትም በተመሳሳይ መልኩ እንደ አሜሪካ 5 ሚሊዮን ዶላር በማውጣት በአጠቃላይ የ10 ሚሊዮን ዶላር ነዋል በማፍሰስ አካባቢውን ድጋሜ ለመገንባት ጥረት እንደሚያደርጉ ተገልጿል። ገንስ ካውንደርስ የተኞቹ በመካከለኛው ምስራቅ ያሉና በፋርስ ባህረ ሰላጤ ያሉ ሀገራት እንደሚሳተፉ ግልጽ የሆነ ጉዳይ የለም። በቅርቡ ግን ሁኔታው ይፋ ይሆናል ተብሎ ይጠበቃል። ይበዚህ እንዳለ ፕሬዚዳንት ዶናልድ ትራምፕ በዛሬው ዕለት በኒውዮርክ በከተማ በተባበሩት መንግስታት አመታዊ ጉባኤ ላይ ለመሳተፍ እንዳቀኑና እንዲያውም ውይጅም የመጀመሪያውን ስራቸውን ከኒውዮርክ ከተማ ከንቲባ ዛህራን ማምዳኒ ጋር እንደተገናኙና እንደተዋዩ ተገልጿል። ፕሬዚዳንቱም ከከንቲባው መኖሪያ ቦታ ተገናኝተው እንደተነጋገሩ ታውቋል። በማምዳኒ መኖሪያ ቤት ግቢ ውስጥ እንደሆነም የተነገረ ይገኛል። ይህም ፕሬዚዳንቱ ከውይይታቸው በኋላ እንደተናገሩትም ማምዳኒ ጥሩ ከንቲባ ይሆናሉ ፍላጎትም አላቸው ሲሉ መናገራቸው ተገልጿል። የኢራቅ ጠቅላይ ሚኒስትር አሊ አዚያድ በሀገራቸው ያሉ ሚኒሻዎችን መሳሪያ ለማስፈታት ጥረታችን ይቀጥላል ሲሉ ተናግረዋል። በኢራቅ የኢራን ደጋፊ የሆኑ ኢራን የምትደግፋቸው ሚኒሻዎች እንዳሉና የተለያዩ ችግሮችን በሀገራቸውና በአካባቢዋ እየፈጸሙ ነው ሲሉ መናገራቸው ይታወቃል። የኢራቁ ጠቅላይ ሚኒስትር አሊ ኢድ እንደተናገሩትም ሀገራቸው እነዚህ ታጣቂ ሚኒሻዎችን መሳሪያ ማስፈታት እንቅስቃሴ ጀምረናል፣ እስከ መጨረሻውም እንገፋበታለን ሲሉ አስታውቀዋል። ይህ ደግሞ የግድ መሆን አለበት፣ ምርጫ የለንም ሲሉ አስታውቀዋል። ብዙዎች እነዚህን ሀሳብ በማቅረብ ታጣቂዎችን መሳሪያ ለማስፈታት ተናግረው ሞክረው ነበር፣ ግን በተለያዩ ሁኔታዎች ክስተቶች ሀሳባቸውን እንዳጠፉ ተገልጿል። እኔ ግን ከዚህ ሀሳቤ አልቀየርም ሲሉ አስታውቀዋል። ይህም በመካከላቸው ያለውን ሁኔታ ውን ለማድረግ የሽብር ፈጠራ ድርጊትን ለማቋቋም ስንል ይሄን እናደርጋለን ሲሉ በኒውዮርክ ታይምስ ጋር በነበራቸው ጋዜጣዊ መግለጫ አስታውቀዋል። በመጨረሻም የአየር ጸባይ ሁኔታ በመጠኑ የሙቀቱ መጠን ይቀንሳል። በተለይ በተራራማና ከተሞች አካባቢ አልፎ አልፎም ዝናብ ሊጥል ይችላል ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬው ዕለት ኢየሩሳሌምና አካባቢዋ 28 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 30፣ ሃይፋና አካባቢዋ 9፣ ቤርሸባና አካባቢዋ 31፣ ኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የሰዓቱ ዜና እስካሁኑ ነበር።
0: አይቼው አመሰግናለሁ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባችሁን ዋና ዋና አርዕስተ ጉዳዮችን እንመለከታለን። አራት ሁለታዊ ጋዜጦች ደርሰውናል። የዲዮ ታሮኖት ስራይዳየም ሀሪጽና ማሪ የዲዮ ታሮኖትን سنመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው አርዕስተ ጉዳዮች መካከል ህዝብ እስራኤል የዮም ኪፑር ያስተረን ጾም ለመቀበል ሰዓታት ሲቀሩ በይሁዳና ሰማርያ አከባቢ አሊዛሃብ በተባለው ሰፈር የደረሰውን ሽብር ጥቃት በሚመለከት ሰፊ ዘገባ ቀርቧል። ይህን ርዕሰ ጉዳይ ሁሉም ጋዜጦች በሰፊው ትኩረት የሰጡበትና የተመለከቱት ርዕሰ ጉዳይ ነው። እንደሚታወሰው ከትናንት በፊት በዮም ኪፑር ኤምባሰደር ምሽት ጾሙን ህዝብ እስራኤል ሊቀበል የተወሰነ ሰዓታት ሲቀር አንድ ሽብርተኛ የሐማስ ድርጅት አባልና ተንቀሳቃሽ እንደሆነ ነው በመረጃዎች የተገለጸው። በአካባቢው ሲያልፍ በይሁዳና ሰማርያ ምንጭ አለ። እንግዲህ በይሁዳን እምነት መሰረት ባህል ነው፣ የተለመደ ባህል ነው። እዛ ምንጭ ለጾሙ ያው ንጹህ ለመሆን በተራ በመጠበቅ ይሁዳውያን እየታጠቡ ወይም ደግሞ ሊትቮል እየጠለሙ ይወጣሉና እዛ ልጁ ጋር ሆኖ ከምንጩ ታጥቦ ከወጣ በኋላ ነው ናታኔል ሽክሮን ይባላል ነፍሱን ይማረው የ16 ዓመት ልጁ ጎን አሸባሪ በተኮሰው ጥይት ህይወቱ አልፏል። ነፍስ ይማር። ናታኔል የስድስት ልጆች አባትና በ36 ዓመት የእድሜ ክልል የሚገኝ አካባቢው ኗሪ ነበር። ትናንት ምሽት ጾም ከወጣ በኋላ የቀብር ስነ ስርዓቱ በመቶዎች የሚቆጠሩ ሰዎች በተሳተፉበት የቀብር ስነ ስርዓቱ በዛው አሊዛሃብ በተባለው ሰፈር በቢንያሚን አካባቢ ተፈጽሟል። ነፍስ ይማር። ይህን ርዕሰ ጉዳይ እንዳልነው ሁሉም ጋዜጦች በስፋት ተመልክተውታል። ሌላው እንግዲህ የጥቃት ሲደርስ የመከላከያ ሰራዊቱ እንደሚታወቀው ከዚህ ከዮም ኪፑር በኋላ ተወሰኑ ቀናት በኋላ ህዝብ እስራኤል ዳስ ሰርቶ በዳስ የሚቀመጥበት በዓል የሱኮቱ የዳስ በዓል ይከበራል። ምናልባት እንግዲህ በዚህ በዓል ጊዜ ደግሞ በሱኮት በዓል ያው ለስምንት ተከታታይ ቀናት ለሚከበር የወጣ ህዝብ እስራኤል በተለያየ ቦታ ጉብኝት ያካሂዳል። በተለይ ደግሞ በዚህ በይሁዳና ሰማርያ አካባቢ ሽብር ጥቃቱ በደረሰበት አካባቢ ብዙ ጎብኚዎች ይሄዳሉ ለጉብኝትና እንግዲህ ምናልባት ጎብኚዎች ወደዛ አካባቢ ሲመጡ የሽብር ጥቃቱን አጠናክሮ ለመቀጠል አሸባሪዎች ያሰቡት እቅድ ይሆናልና ግጭቱ የከፋ ሊሆን ይችላል የሚል ሐሳብ እንዳለ በመከላከያ ሰራዊት ውስጥ

መከላከያ ሰራዊቱ በአካባቢው ከምን ጊዜውም በበለጠ ሁኔታ የጸጥታውን የደህንነቱን ሁኔታ አጠናክሮ እንደቀጠለና ከፍተኛ ዝግጅት ቅድመ ዝግጅት እንደተደረገ በአካባቢው ጥበቃው በእጅጉ እንደተጠናከረ በዘገባው በሰፊው ተገልጿል። ይህ አሸባሪ እንግዲህ ልጁ ከጎኑ ነበር ብለናል። በሽብር ጥቃት የተገደለው ዩናታን ልጅ በ16 ዓመት የእድሜ ክልል የሚገመት የመጀመሪያ ልጁ በአካባቢው በነበረ ጋሻሽ ወይም በዱካ በኮቲ አሸባሪዎችን እንቅስቃሴ የሚከታተልና የሚደርስበት የመከላከያ ሰራዊቱ ክፍል አለ። እንደሚታወቀው የዚህ መከላከያ ሰራዊት አባል የሆነ በአካባቢው የነበረ አንድ ሰራዊቱ አባል በተኮሰው ጥይት አሸባሪውን አቁስሎታል። እናም የናታን ልጅ እንዲተርፍ አድርጓል ነው የሚለው በዘገባው። አሸባሪው ለጊዜው ከቦታው ካመለጠ በኋላ በራማላ አካባቢ በሚገኝ አንድ ሆስፒታል በመከላከያ ሰራዊቱ አማካኝነት በእስራኤል መከላከያ ሰራዊት አማካኝነት በቁጥጥር ስር መዋሉ ተገልጿል። እዚህ ጋር ተያይዞ ትናንት በዮም ኪፑር ወይም ባስተሬ ጾም ጊዜም እንደዚሁ የሽብር ጥቃት ለማድረስ እንቅስቃሴ ላይ የነበሩ ተጨማሪ ሁለት አሸባሪዎች በመከላከያ ሰራዊቱ ቁጥጥር ስር መዋላቸው ተገልጿል። ለማንኛውም የሱኮት ወይም የዳስ በዓል በዚህ በበዓሉ ጊዜ የህዝብ እስራኤልን እንቅስቃሴና በተለያዩ የተፈጥሮ መናፈሻ ቦታዎች የሚያደርገው ጉብኝት በዚህ በሽብር ጥቃት ምክንያት እንዳይስተጓጎልና እንዲህ አይነት ተመሳሳይ አደጋዎች ወይም ሽብር ጥቃት እንዳይፈጸም መከላከያ ሰራዊቱ በአጠቃላይ የእስራኤል ጸጥታ ጥበቃ ኃይል ከፍተኛ ቅድመ ዝግጅት ማድረጉም በሰፊው ተገልጿል። ሌላው መከላከያ ሰራዊቱ እንግዲህ በተለያዩ ግንባሮች በሶሪያም በሚገኘው አካባቢ እንግዲህ በራማታ ጎላን አካባቢ በእስራኤልና ሶሪያን በሚያዋስነው ድንበር የሚገኘው የእስራኤል መከላከያ ሰራዊት አባልም እንደዚሁ በዮም ኪፑር ጊዜ በጾሙ ሰዓትም ጥበቃውን አጠናክሮና ስራ ላይ እንደነበረ መከላከያ ሰራዊቱን ብርታትና ጥረት የሚመለከት ዘገባም ቀርቧል። የዶት አሁኖት ላይ ሌላው ከዚህ ጋር ተያይዞ እንግዲህ ወደ ምርጫ ደግሞ ስንመጣ እንደሚታወቀው የፊታችን ጥቅምት 27 ቀን አጠቃላይ የብሔራዊ ምርጫ ይካሄዳል በሀገራችን። በእስራኤልና እዚህ ምርጫ ጋር ተያይዞ ፍትህ ስርዓቱን የሚመለከት እንግዲህ ፖለቲከኞች በፍትህ ስርዓቱ ላይ ለውጥ ለማድረግ እንደሚታወቀው በተለያዩ ፓርቲዎች በተለይ በአንዳንድ ፓርቲዎች ጥረት ይደረጋልና በዚህ በፍትህ ስርዓቱ ላይ ያላቸውን አቋም ግልጽ ያላደረጉ ፓርቲዎች አሉ። በእርግጥም በፍትህ ስርዓቱ ላይ ለውጥ ለማድረግ ጥረት ይደረጋል። በተለይ ደግሞ የሊኩድ ፓርቲ ያለውን አቋም በምርጫው እንግዲህ ስለ ፍትህ ስርዓቱ ያለውን አቋም አላስታወቀም የሚል ዘገባ አለ። ምንም እንኳን ለውጥ ለማድረግ ጥረት እየተደረገ ቢሆንም ግን በምን መንገድ ለውጥ እንደሚደረግ ከምርጫ በኋላ ፓርቲው አቋሙን በግልጽ አላስረዳም ወይም ለማስረዳት አልፈለገም ሲጠየቅ፣ ያው በዚህ በፍትህ ስርዓቱ ላይ ያለውን አቋም ወይም አመለካከት ግልጽ አላደረገም የሚል ዘገባ አለ። ሌላው በግብርናው ዘርፍ በተለይ በእንስሳት እርባታና በንብ እርባታ ዘርፍ በኤሜክ እስራኤል አካባቢ በሚገኝ የእንስሳት እርባታ ጣቢያዎች በእንስሳት እና በንብ እርባታ የሴቶች ተሳትፎ ከፍተኛ መሆኑን በፎቶግራፍ ተደግፎ የቀረበ ዘገባ አለ። በወተት ምርትና በማር ምርት ዘርፍ የሴቶች ተሳትፎ የበለጠ ነው የሚል ሰፊ ዘገባ አቅርቧል ዲዮታ ሮኖት። ወደሚቀጥለው ጋዜጣ ስናልፍ እስራኤል አየሁም ነው። እስራኤል አየሁም እንደዚሁ በይሁዳና ሰማርያ አካባቢ የደረሰውን የሽብር ጥቃት አደጋ በሰፊው ተመልክቶታል። ዮም ኪፑር ወይም አስተሬ ጾም ከመግባቱ ከሰዓታት በፊት በአካባቢው ኤንሪያ ይባላል እንግዲህ ይሄ ምንጭ ቦታ፣ እዛ ምንጭ ቦታ በይሁዳውያን ባህል መሰረት እየታጠቡ የጠለሙ ከምንጩ ወደሚወጡ ሰዎች በአካባቢው የሚያልፍ አሸባሪ በመኪና የሚያልፍ ተኩስ ከፈተ። ይሄን ናታኔል ሹክራን የተባለ እስራኤላዊ ህይወት አጠፋ። ግን ያው በአሸባሪው ላይ
ተተኮሰ ጥይት አሽባሪው ቆስሎ ሌላ ሰው ላይ አደጋ አልደረሰም። ልጁ የናታኔ ልጅ ከጎኑ ነበር። እሱ የሱ ህይወት ለአደጋ የተጋለጠ ነበር። ነገር ግን አሽባሪው በመቆሰሉ ምክንያት ልጁ ሊተርፍ እንደቻለ እንዳልነው ጋሻሽ ወይም በኮቲ የአሽባሪዎችን እንቅስቃሴ የሚከታተልና አሽባሪዎችን የሚደርስባቸው ወታደራዊ ክፍል አለ። እዚህ መከላከያ የሰራዊት ክፍል አባል ነው ተኩሶ ያቆሰለው። ቀደም ሲል እንደገለጽ ነው የሽብር ጥቃቱን ያደረሰው በ37 ዓመት እድሜ ክልል የሚገኝ የሐማስ አባል እንደሆነ ተገልጿል። ያው ከተወሰኑ ሰዓታት በኋላ በራማላ አካባቢ ሆስፒታል ውስጥ ነው በቁጥጥር ስር የዋለው። ከዚህ ጋር ተያይዞ ደግሞ እንግዲህ የአስተሬ ወይም ዮም ኪፑር ጾም በሚከበርበት ወይም የሚታሰብበት ቀን በካናዳ ወደ አንድ ቤት ክነሴት ወይም ይሁዳን ጸሎት ቤት ይሁዳን እንግዲህ የጾሙን ስርዓት በሚያከብሩበት እየጾሙ እየጸለዩ ባሉበት ወቅት ወደ ጸሎት ቤት ተኩስ ተከፈተ ይላል። እንግዲህ በውጭ ሀገራትም በእስራኤላውያን ተቋማት ላይ እንዲሁ በጸሎት ቤቶች ላይ ጥቃት አነጣጥሮ እንደነበረና በካናዳ የነበረውን የተከፈተውን ተኩስም ተመልክቶታል እስራኤላዊውም በዛሬ የዘገባው። ሌላው በእስራኤላዊውም የቀረበው ዘገባ ኤአይ ይባላል። አርቲፊሻል ኢንቴሊጀንስ ወይም ደግሞ ቢና መላኩቲ በሰው ሰራሽ የሆነ በጣም ከፍተኛ እንግዲህ ከሰው ክህሎት በላይ የሆነ ነው። በእርግጥ ይሄ ነገር ከቁጥጥር ውጭ የሆነ ነው። ሁሉንም ነገር እንግዲህ የሚሰራ የዘመናችን ያመጣው ቴክኖሎጂ ነው። ቢና መላኩቲ ወይም ኤአይ ከቁጥጥር ውጭ የሆነ ነው እና በእውነትም ከቁጥጥር ውጭ ሆኗል ወይ ይሄ ቴክኖሎጂ የሚል ዘገባ ቀርቧል። እንደው ዓለማችን በሰፊው እየተነጋገረበት ያለ ርዕሰ ጉዳይ ነው። ያግዛል በእርግጥ ግን ደግሞ ከማገዝ ውጭም ከቁጥጥር ውጭ የሆነበት ሁኔታ እንዳለ በሰፊው እየተነገረ ነው። ይህን ጉዳይም ተመልክቶታል እስራኤል አየው። ሌላው ህዝብ እስራኤል ዮም ኪፑርን ከጾመ በኋላ ልክ ጾሙ እንደወጣ ነው የሱካ ወይም የዳስ የመስራቱ ሁኔታ የሚካሄደው እና በፎቶግራፍ በማስደገፍ ይህን ዘገባ አቅርቦታል እስራኤል አየውም። ሌሎች ጋዜጦች ላይም አለ። ህዝብ እስራኤል የሱኮት ወይም የዳስ በዓል ለመቀበል ዳስ በመስራት ላይ ነው። ዳስ እየሰራ ነው እና የሰላም ዳስ እንግዲህ ቦኒም ሱካ አትሻሎም የሰላም ዳስ እስራኤላውያን እየሰሩ ናቸው ይላል። ሃይማኖታዊና ታሪካዊ በዓል ነው። እንግዲህ በዓሉን አርብ ነው ዋዜማው ይህን በዓል የምንቀበለው። በዓሉ ሲደርስ ደግሞ በሰፊው ስለ ዳስ በዓል እንወያያለን። ለማንኛውም ጋዜጦች ዛሬ በዘገባቸው ተመልክቶታል። ያው ዮም ኪፑር ጾም ከወጣ በኋላ ስለሆነ የዳስ ግንባታው የሚጀምረው በፎቶግራፍ በማስደገፍ የተለያዩ ቤተሰቦች ዳስ ሲሰሩ የሚያሳይ ፎቶግራፍ አቅርቦ ያው ስለ ዳስ በዓሉ ዘግበዋል ጋዜጦች። ሀሬጽን ስንመለከት በሀሬጽም ይሄ በይሁዳና ሰማርያ አካባቢ የደረሰው ሽብር ጥቃት ተመልክቶታል። ሌላው እንግዲህ በየአመቱ በልክ በዚህ ወር መስከረም ወር ላይ ነው በአብዛኛው የተባበሩት መንግስታት ድርጅት አመታዊ ጉባኤ ያካሄዳል። በዚህ ጉባኤ የተለያዩ የሀገራቱ መሪዎች ንግግር ያደርጋሉ። ጠቅላይ ሚኒስትር ቢንያሚን ናታንያሁም በዚህ ጉባኤ ንግግር ለማድረግ ነገ ወዲያ ወደ አሜሪካ ይበራሉ ይላል። ግን ንግግራቸውን ካደረጉ ከተወሰኑ ሰዓታት በኋላ ይመለሳሉ። ብዙ አይቆዩም። ንግግራቸው እንግዲህ ምርጫው ላይ ትኩረት ሊያደርግ ይችላል። መራጮቻቸውን ለመሳብ እዛ ላይ ትኩረት ሊያደርግ ይችላል ተብሎ ይጠበቃል። በተለይ ከኢራን ጋር ያለውን ጦርነት በሚመለከት ትኩረት ሊያደርግ እንደሚችልና የጥቅምት ሰባቱን ጥቃት ግን ብዙም ትኩረት ሊሰጡት እንደማይችሉ በንግግራቸው እንደዛ ይሆናል ተብሎ ይጠበቃል ይላል ሀሬጽ በዘገባው። ጠቅላይ ሚኒስትር ቢንያሚን ናታንያሁ እንግዲህ ንግግር አድርገው ብዙ አይቆዩም፣ በአሜሪካ ቶሎ ይመለሳሉ የሚል ዘገባ ቀርቧል። ይህ በሽብር ጥቃት የተገደለውን ናታንኤል ሽክሮን በተመለከተ እንግዲህ በ36 ዓመት የእድሜ ክልል የሚገኝ የስድስት ልጆች አባት ነበር። ሳያስበው እንግዲህ በምንጭ ታጥቦ ጾሙን ለመቀበል ዝግጅት እያደረገ ለማድረግ ወደ ምንጭ በሄደበት አጋጣሚ በአሸባሪ ጥቃት ሕይወቱ አለፈ የሚል ዘገባ አቅርቧል ሀሬጽ። ያው ይህን ዘገባ ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው ብለናል። ሌላው ፕሬዚዳንት ይስሐቅ ሄርጾግ
ኤልኦር አዛሪያ ምህረት አደረጉ። ስለሱ ስለ እንግዲህ ወታደር ነው እንደምናስታውሰው ኤልኦር አዛሪያ የቆሰለን አሸባሪ ያው እንቅስቃሴ ሲያደርግ በስጋት ምክንያት ተኩሶ ህይወቱ እንዲያልፍ አድርጓልና መተኮስ አልነበረበት ወደ ቆሰለ አሸባሪ ተብሎ ተፈርዶበት በስራትም ነበር እንግዲህ ቅጣቱን አድርሶ ወጥቷልና እንግዲህ እሱ ምህረት እንዲደረግለት በተለይ የወንጀለኛነት ፋይሉ እንዲሰረዝ የሚል ጥያቄ መቅረቡ ይታወስ ነበር። ፕሬዝዳንት ኢስሐቅ ሄርጾግ እንግዲህ ፕሬዝዳንቱ ነው የዚህን የምህረት ጥያቄ የሚመለከቱትና የሚመለከተው ኮሚቴዎች ጋር ተወያይተው ይሰረዝ አይሰረዝ በሚል ሁኔታ ውሳኔ የሚያስተላልፉ። ፕሬዝዳንቱ ድንገት ባልተጠበቀ ሁኔታ ከተቀጠረው የተወሰነ ሰዓት አስቀድሞ ቀጠሮ ከተያዘለት ለዚህ ፋይል ወሰኑ በዚህ ፋይል ዙሪያና ይሄ ደግሞ ምናልባት ለጋዲ አይዘንኩት እንግዲህ ጋዲ አይዘንኩት በአሁኑ ፖለቲካ ምርጫ የሚወዳደሩና የግራ ዘመን ፓርቲዎችን አጠናክረው መንግስት ሊያቋቋሙ ይችላሉ ተብሎ የሚጠበቅ ፓርቲያቸው እንደዛ ይጠበቃል ያሻር የተባለው ፓርቲ መሪ ናቸው። የሳቸውን ፓርቲ ቀስቃሽ ክፍል እንደሚቃወም ነው ተቃራኒያቸውን የሚደግፍ ወይ የሳቸውን ሊቃወም ይችላል ነው ምክንያቱም በሳቸው ጊዜ ነው ኤልኦር አዛሪያ ያሳቸው መከላከያ ሰራዊት ኢታማጆር ሹም ይያሉ ታስሮ የነበረና 4 ወር ቀደም ብሎ ነው እንግዲህ ምረት ያው እንዲፈታ የተደረገ ተወሰነው ጊዜ 4 ወር ቀደም ብሎ ነው የተፈታ ይላል እና እንግዲህ ከሳቸው ጋር የተያያዘ እንደሆነ ለማንኛውም ዘገባው ተመልክቶታል። ከሳቸው የፖለቲካ ሂደት ጋር ሊያያዝ ይችላል የሚል ሰፊ ዘገባ ቀርቧል። ኤልኦር አዛሪያ ለማንኛውም እንግዲህ ምረት እንዲደረግለት በቀረበው ጥያቄ ላይ ፕሬዝዳንቱ ውሳኔ ሰጡ የሚል ዘገባ ቀርቧል። ሌላው ሩሲያ በአውሮፓ ሀገሮች ላይ እየዛተች ነው የሚል ዘገባ ቀርቧል። ላይቸው ቀደም ሲል በዜና ተመልክቶታል። ቀደም እንግዲህ ቆየት ብለን በሰፊው እንመለከተዋለን። የአውሮፓ ሀገራት ምንም ምላሽ አልሰጡም ለሩሲያ ዛቻና እንቅስቃሴ። ነገር ግን በሂደት ሩሲያ ነገሮችን እያባባሰች ነው። አሁን ወደ ስጋት ተቀይሯል። እንዲሁ እንደው የአውሮፓ ሀገራት ለሩሲያ ምላሽ ባይሰጡም ግን አሁን ግን ያለው ሁኔታ የሩሲያ እንቅስቃሴ ወደሚያሰጋ አቅጣጫ እየሄደ ነው እና ደረጃዎችን ከፍ ብሏል፣ የአውሮፓ ሀገራትን ያሰጋል የሚል ዘገባ ቀርቧል። እንመለከተዋለን ቆየት ብለን። ሌላው እንግዲህ በውጭ ሀገራት በተለያዩ ቦታ በተለይ የጀርመኑ ናዚ ይሁዳውያንን ጭፈጭፍባቸውና መቃብር ባለባቸው ቦታዎች አሁንም ጸረ ይሁዳውያን እንቅስቃሴ ይካሄዳል። በይሁዳውያን መቃብር ቦታ በመቃብሩ ላይ የመስቀል ምልክት እያደረጉ ናቸውና በዚህ በጀርመን በናዚ ጀርመን ጭፍጨፋ የነበረው ታሪክ እንዳይረሳ ታሪኩ እንዳይጠፋ የሚል ስጋት አለ የሚል ዘገባ አለ። በተለይ በትሪብሊያንካ በተባለው አካባቢ ይሁዳን መቃብር ላይ ጨምቃብሩ ላይ ያው መቃብሩን ታሪክ የሚያጠፋ ምልክት እንደ መስቀል ያደረጉ ናቸው ጸረ ይሁዳን እንቅስቃሴ የሚያካሂዱ አካላት የሚል ዘገባ አቀርባል ሀሬት። በሌላው ማሪቭ ነው። ማሪቭ ከሽብር ጥቃቱ እንግዲህ በቀደም ይሁዳና ሰማርያ አካባቢ ስለደረሰው ሽብር ጥቃት በሰፊው ዘግቧል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ አሜሪካ ይሄዳሉ በተባበሩት መንግስታት ድርጅት ጉባኤ ላይ ንግግር ለማድረግ እና በአጭር ጊዜ መለሳሉ ተብሎ ይጠበቃል። ንግግሩን ካካሄዱ በኋላ ከተወሰኑ ሰዓታት በኋላ ወደ እስራኤል ይመለሳሉ ተብሎ ይጠበቃል የሚል ዘገባ አቅርቧል። ማሪቭም ሽብር ጥቃቱ እንዲሁ በተመሳሳይ በሰፊው ተመልክቶታል። ሌላው ፕሬዝዳንት ትራምፕ ናቸው። ፕሬዝዳንት ዶናልድ ትራምፕ በሁቲ አማጺ ቡድን ላይ አሜሪካ የአየር ጥቃት እንድታደርስ ወስነው ነበር። ነገር ግን ጥቃቱ ከመድረሱ ከተወሰኑ ሰዓታት በፊት እንደገና ውሳኔያቸውን ቀይረው ጥቃቱ ሳይደርስ ቀረ ይላል። እንግዲህ የሁቲ አማጺ ቡድን ከሳውዲ አረቢያ ጋር በተለይ ባለው ፍጥጫ በሳውዲ አረቢያ የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ለትራምፕ ደውለው አሜሪካ ጣልቃ መግባት አለባት፣ በሁቲ አማጺ ቡድን ላይ እርምጃ መወሰድ አለበት፣ ጥቃታቸው በጣም እየተፋጠነ ነው፣ በሳውዲ ላይ ጥቃት እያደረሱ ነው በማለት እርዳታ ጠየቁ ይላል። ትራምፕም ወዲያው ወሰኑ። በመገናኛ አውታሮችም ያው በሁቲ አማጺ ቡድን ላይ ከባድ ጥቃት ሊደርስ ነው በማለት ለአሜሪካ መከላከያ ሰራዊትም ትዕዛዝ ሰጡ።
የአሜሪካ መከላከያ ሰራዊት እንግዲህ ለዚህ ጦርነት የተመደበው ክፍል የተለያዩ ጦር መሳሪያዎችን ከጫኑ በኋላ ነው የሚለው እንግዲህ ከጫኑ ካዘጋጁ በኋላ እንደገና የተወሰነ ሰዓታት ሲቀር ጥቃቱ ሚደርስበት የተወሰነው ሰዓት ሊደርስ ትንሽ ሰዓት የተወሰነ ጊዜ ሲቀር አይ ጥቃቱ ተግባራዊ እንዳይሆን ይቆይ በማለት ሐሳባቸውን ለወጡ እና በጥቃቱ ቀረ የተለያየ ምክንያት አላቸው እንግዲህ ያው የሁቲ አማጺ ቡድንን መዋጋት የሁቲ አማጺ ቡድን የኢራን አንድ እጅ ስለሆነ መልክተኛ ስለሆነ የኢራን ቅርንጫፍ ነው እንደሚታወቀው ከኢራን ጋር ያለው ጦርነት ሳይጠቃለል እንደገና ሌላ የጦር ግንባር መክፈት ነው በአሜሪካ መከላከያ ሰራዊት ላይ ተጨማሪ ጫና መፍጠር ነው የአሜሪካ መከላከያ ሰራዊት እንደውም በእንግዲህ አሜሪካን በሚያደርገው እንቅስቃሴ ሰራዊቱ በተለይ ከኢራን ጋር በተያያዘው ጦርነት በሀገሪቱ ኢኮኖሚ ላይ ከፍተኛ ጫና አሳድሯል። እንግዲህ ያስወጣው ወጪ በጣም ከፍተኛ ነው። እና በእነዚህ ምክንያቶች ሊሆን ይችላል ትራምፕ ሐሳባቸውን እንደቀየሩ ኒውዮርክ ታይምስ ባቀረበው ሰፊ ዘገባ ላይ ገልጾታል። ያው ሐሳባቸውን ቀይረዋል ለጊዜው ሳውዲን በመደገፍ ሳውዲ አሁን የመን ውስጥ ባለው የየመን መንግስት ጋር ተመሳስለው ያው በመግባባት የሁቲ አማጺ ቡድንን እየተዋጉ ነው የሚገኙትና በስሜታዊነት ነው እንግዲህ አሜሪካ የየመንን መንግስት ለመደገፍ እንደው መሰረታዊ ሆነ ሐሳብላትም ግን የሳውዲ አልጋወራሽ በጠየቁት መሰረት ነው ጥቃቱ ሊያደርሱ የነበር ግን ሐሳባቸውን ወደውኑ ቀየሩ የሚል ዘገባ ቀርቧል። ሌላው ማሪቭ ያቀረበው በየማሪቭ ዘጋቢ ጻፊ ነበር ጊዶን ካጽ ጋዜጠኛ ጊዶን ካጽ ከዚህ ዓለም በሞት ተለየ ይላል። ጊዶን ካጽ ትክክለኛ ሪፖርተር ወይም ዘጋቢ ነበር በተለያዩ እስራኤል ጠላት ሀገራት በተለይ እንደ ሊባኖስ ኢራን እና በሌሎችም ባሉ ሀገራት እነሱን በሚመለከት ይዘግብ ነበር ወደ ሀገሩ በመግባት ይዘግብ ነበር የጦርነት ዘገባዎችን ይዘግብ ነበርና ከ40 አመታት በዚህ በዘርፉ በዘጋቢነት በጋዜጠኝነት ሙያ ለ40 አመታት ያክል ሰርቷል አሁን ከዚህ ዓለም በሞት ተለየ የሚል ዘገባ አቀርባል። ነፍስ ይማር እንግዲህ ጋዜጦች ከሞላ ጎደል በዛሬ የተማቸው ለአንባቢያን ያቀረባቸው ዋና ዋና ርዕሰ ጉዳዮችን ይመስላሉ። አድማጮቻችን ስርጭታችን ይቀጥላል አብራችሁን ቆዩ። ሙዚቃ ሙዚቃ

0: ትችታችን እንደቀጠለ ነው ዋይቸው
1: ደምላደርክ
0: ደምላደርክ እንዴት ነህ? ምን ነው ከዮም ኪፑር በኋላ እኮ ያደካክማል አይደለ? እንዴት ነበር?
1: ለነገሩ አው ያደከማል ትንሽ ግን ያው
0: ምንም አይልም።
1: እንግዲህ ግማሹን ቀን ያው የተለመደ አይደለም ለይቱን ስዞር ይታሪና ከጸሎት በኋላ ከቤትክነሴት በኋላ
0: አኮ
1: ትተኛለሽ ከዛ ትንሽ ቤትክነሴት ትሄጃለሽ ቀንደ መለኮት ሰሚያለሽ
0: አው ቀንደ መለኮቱን ለመስማት ስንት ሰው እንደይመጣ ወደ ቤትክነሴት እሷ ዋናው እሷ ናት መዝጊያዋ
1: በቃ
0: አው ደስ ይላል። ልጆች ደግሞ ይሄ ቀን እንዲያልፍ የሚፈልጉ አይመስሉም ሳይክል ይዘው በቃ መንገዱ ሁሉ ያው የነሱ ስለሆነ
1: እኛ እኮ ከዚህ ነፃን እናሁን
0: ለካናን ተነፃናችሁ ወጅ አድጋው ልጆቹ
1: ተመስገን
0: አው ደስ ይላል። ለማንኛውም ጥሩ ነበር ቅዱስ ቀን ያው እንግዲህ በሰላም አልፏል ማለት ይቻላል።
1: ጨርሻውን ደሞ ያሳምረው
0: በጨርሻውን ያሳምረው እነት ነው ያው እንዲህ አይነት ባል ሲመጣ መቼም በህዝብ እስራኤል ላይ ሁሉም ጥቃት ያነጣጠረ ነው አሽባሪዎች ጥቃት ለማድረስ ዝግጁ ናቸው ተዘጋጅተው ነው የሚጠብቁ ማንኛውም አጋጣሚ ያው እንደተፈራው ጾሙ ከመጀመሩ ከተወሰኑ ሰዓታት በኋላ በይሁዳና ሰማርያ አካባቢ ሽብር ጥቃት ደርሷል። እንደው እንዴት ነው ይሄ ነገር ብንመለከተው ጥሩ ነው?
1: አው የተጠበቀ ነበር ማለት ይቻላል። ወርቅነሽ የሽብር ፈጠራ ድርጊቱ ምን ጊዜም በሁላችንም እንደምናውቀው ብቻም የእስራኤል ባላት በሚመጡበት ሰዓት ይሄን ለማ ባሉን ለማጨለም ባሉ ባል እንዳይመስል ጥላቶቻችን ሁሌም የሚያደርጉት የሚወስዱት ጥላት ነው የተሳክቶለት ነታኔል ሽክሮን ተገሏለኝ ወይ ቀብስ ንስራት እናንተናም ተፈጽሟል። ከዛም ባሻገርም በዚህ ምክንያትም ንክላካ ሰውታችን በወሰደው አሰሳ ሌሎች ሊከሰቱ የነበረሽ ብርፈጥራ ድርጊቶችንም መቆጣጠር እንደቻሉ ተነግሯል። ምንም ቢሆን ግን አሁንም ቢሆን የከፍተኛ ደረጃ በተጠንቀቅ ላይ ነው ያለ መከላከያም ፖሊስም ሁሉም እንግዲህ ሌሎች ግለሰቦችም እኛም ቢሆን የራሳችን ጥንቃቄ የምናደርግበት ሰዓት አለ። ሲነገረን ወይም የሚሰጡን ማስጠንቀቂያዎችን መቀበል ያስፈልጋል ማለት ያስፈልጋል። በተለይ ደግሞ እንደዚህ ሽኩቻ ያሉባቸው አካባቢዎች በአገራችንም ሆነ በተለያዩ ቦታዎች ከምንቅስቃሴ ብንቆጠ መልካም ነው። ይህ እንደኔ እንደግላ አስተያየት አድርጌ መስጠው ለምሳሌ አሁን ይሁዳና ሰማርያ አካባቢ ያሉ ሁከቶች እስካሁን ድረስ የነበሩት እንደዚህ አይነት ነገሮችን ከእንደዚህ አይነት ግጭት መቆጠው ምክንያቱም እንደገና አሁን ያን ነገር እንቅስቃሴ አሁን ሰሞኑንም የነበረ ስለሆነ በዚሁ ከቀጠልን የኃይል መከፋፈል የሚባል ነገር አለ። ይህም ሆም ብለው በአንድ በኩል ብጥብጥ ጀምረው በሌላ በኩል ያሉት ወታደሮች ወደዛ አካባቢ ትኩረት ሲያደርጉ በሌላ ቦታ በመምጣትም ያው ሽብር ፈጠራ ድርጊት ለማድረግ ይሄ ካሁን በፊትም ሲጠቀሙበት የነበሩት ቅድ ስለሆነ አይነት ስለሆነ እዚህ ላይ በእውነት ከእንደዚህ ነገሮች እኛ እንድንቆጠብና ራሳችንም እንድንጠብቅ ህዝባችንም እንድንጠብቅ ብሎም አሁን መከላከያ ሰራዊት እኛን ለመንከባከብ የእኛን ደህንነት ለማስጠበቅ በየጠራፉ በየደንበሩ በየቦታው ላሉትም ለነሱም ቢሆን ትንሽ እፎይታ ብንሰጣቸው በዚህ መልካም ነው የሚል ሐሳብ ነው ያለኝ። ያው በአገራችን ብቻ ሳይሆን ያው ካናዳ ውስጥም የነበረሽ በፈጠራ ድርጊት አለ። ይሄ የሚያሳየው ምንድነው መቼም ቢሆን ጥላቶቻችን ቤትም ቦታ ቢሆን አርፉም ጥቃት ከማድረስ ወደ ኋላ አይሉም።
0: እውነት ነው። በጣም አው የሽብር ጥቃት በተለይ በዓላት ሲደርስ ደግሞ እንዳልከው እንግዲህ የመከላከያ ሰራዊቱ ዝግጅት ነው እንጂ ያሸባሪ የዚህን የናታኔል ሼክሮን ልጅም መግደል ይችል ነበር። በአካባቢው የነበረ ጋሻሽ በኮቴ የሽብርተኞችን እንቅስቃሴ የሚከታተለው መከላከያ ሰራዊት ክፍል ነው። እሱ በተኮሰው ጥይት ነው እንደቆሰለና አሸባሪው ያው ልጁ ማትረፍ እንደቻለ ጋር የሚገለጸው ምናልባት ከፋ ችግር የሚያደርስ ነበር። ግን የጸጥታ ጠበቃው ዝግጅትና ቅድመ ጥንቃቄ ብዙ ጊዜ ብዙዎችን ያተርፋልና አሁን የሆነ ያለው እሱ ነው።
1: አንዳንዴ መቼምኛ ወርቅነሽ ምን አለ መሰለሽ አንድ ሰው ከተሰዋ በኋላ አይ እንዲህ ቢያደርግ ኑሮ የምንለው ሁኔታ አለ። ከሄደ በኋላ ወይም ያ ነገር ክስተት ከተፈጸመ በኋላ ለምሳሌ እንደዚህ አይነት ቦታዎች ከፍተኛ የሆነ መነጋገሪያ ቦታዎች ናቸው። የሽብር ፈጠራ ድርጊት የሚበዛባቸው የተጋለጡ ቦታዎች ናቸውና ምንም እንኳን በባህሉ ምክንያት ራስን ለማጽዳት ብሎ እዛ ቦታ ያው ከባህሉ በፊት ይሄዱ ይሄን አይነት ክስተት ቢፈጠርም እንደው ከመጀመሪያውም አለመሄድስ የሚባል ሁኔታዎችም አሉና በተቻለ መጠን እንግዲህ ዞሮ ዞሮኛ እንዲህ እንላለን እንጂ ጥሩ ያው ከላይ የታዘዘ ትዛዝ መቸም ቢሆን ምናልፎ ነገር የለም ማህበረሰባችንም ይሄንም ያቃል እና ግን
0: አውነት ነው
1: ከሱ በታች ደግሞ ጥንቃቄ ይበለጠ ብናደርግ
0: ጥሩ ነው
1: መልካም ነው
0: ጥሩ ሌላው እንዴት ነው ሩሲያ አሁን ለአውሮፓ ሀገራትም እየሰጋች ነው የሚል መረጃዎች እየወጡ ናቸው እንግዲህ ከዩክሬን ጋር ለመታት ይዘለቀ ጦርነት አለ እንደሚታወቀው አሁን ደግሞ ለአካባቢ አውሮፓ ሀገራት ስጋት እየፈጠረ እንደሆነ እየተነገረ ነው እንዴት ነው
1: ሩሲያ ያው ካራታ መተኩል በላይ ያስቆጥሮ እንግዲህ ከዩክሬን ጋር ያለው ጦርነት ይሄም የሰሜን አትላንቲክ የጦር ቃል ኪዳን ሀገራት ዩክሬን ቀላቀላለው ስትል አትቀላቀይም በማለት ነው ነገሩ የተጀመረው ጦርነት የተጀመረው ያው በዚህ ጦርነት ብዙም ተዋይተንበታል አሁን ግን የተረሳ ነገር መስሎ ይታያል
0: ኢራን ያው
1: አንደኛ የኢራን ጦርነትም አለ ሁለተኛም የመሰልቸት ሁኔታም የመጣ ይመስለኛል ወርቅነሽን ያሳስበው በኔ በኩል በኔ ግምት ወስደው ዓለም ጆሮ ዳባ ለበስ ያለበት ሁኔታ ያመስላል በየቀኑ ብዙ ሰዎች ያለቁ ነው በዚህ ጦርነት ምክንያት ከ1200 በላይ ኪሎ ሜትር ውስጥ ዘልቆ የገባው ጦርነት ነው አካባቢዎች ናቸው በጦርነት ተማግደው ያሉት በዚህ ዙሪያ እና ሩሲያ አሁን በተለይ እነኚህ የሰሜን አትላንቲክ የጦር ቃል ኪዳን ሀገራት አባል የሆኑትንም የሷ ጎረቤት የሆኑትን ለማጥቃት ዛቻ ያደረሰች ለዚህም ነው እንግዲህ የላትቪያ ጠቅላይ ሚኒስትር ሚንዳውጎስ ሲንካቢጾሽ የተባሉት እንሰማችሁ እጅግ በጣም አስቸጋሪ ነው ከጠቃለ መጠይቅ አድርገዋል ከቢቢሲ ጋር አስቀድሞ እንዴት ዝግጅት እንዳደረጉ ዛቻው ከመቼውም ጊዜ በለጠ እየባሰ እየመጣ እንደሆነ ምናልባት ሩሲያ ጥቃት ታደርስብናለች የሚል ሁኔታ እንዳለ ለነሱ ብቻ ሳይሆንም እንደው አካባቢያቸውም ይሉ ባየር ላይ የሆነ ነገር ተገኘ ተብሎ አየር መንገዱን ቢያንስ ለ3 ሰዓት በፊት ለ3 ሰዓት ያህል ስራ ቆሞ እንደሆን አቅጣጫው ቀይሮ ሌሎች አውሮፕላኖች ወደ ሌላ አየር ማረፊያ እንደተላኩ እንዲሁም በፖላንድ ውስጥም ተመሳሳይ ሁኔታ በመጠን የጦር አውሮፕላኖች ሁሉ እንደተጠሩና መብረር እንደጀመሩ አካባቢውን ለመፈተሽ የሄዱበት ሁኔታ ታይቷል በላትቪያም እንደዚሁ እና ሩሲያ አሁን በከፍተኛ ደረጃ ዛቻ እየሳተች ትገኛለች በተለይ እነኚህ ሰሜን አትላንቲክ የጦር ቃል ኪዳን ሀገራት ድርጅት አባላት የሆኑ ሀገራትን ለማጥቃት ያ ከሆነ ደግሞ ወዴት ልንሄድ ነው የተንደረደርን ወደሚፈራው
0: አው ጦርነቱ ያሰጋል እንዳልከው ሲጀመርም ያሰጋ ነበር የሩሲያና ዩክሬን ጦርነት በጣም እንዳልከው በትልቁ ተጠብቆ ነበር በኋላ ደግሞ የኢራኑ መፈጠሩ ትንሽ አዘናግቶ ነበር ግን ዞሮ ዞሮ ቀስ በቀስ የአውሮፓ ሀገራችን ያሉት ጉዳይ እውነትም አስጊ የሆነ እየመጣ ነው
1: አለማችን ወዴት
0: ያው ጦርነት ነው እንግዲህ ጦርነት አላበቃም ሁሌም አዲስ ነገር ሰላም እንመኛለን ግን ሰላም እየራቀ ይመስላል እስኪ እናያለን እንግዲህ የሚሆነው ብዙ ሌሎች ምርሰ ጉዳዮች አሉን እስኪ ምናልባት እንግዲህ አድማጭ መስመር ላይ ጠብቀናል ወደሱ ንለፍና በአንድ ላይ እንመልከታቸው ያለን ጊዜ አንጻር አው ምናልባት አጭር መሸጋገሪያ ሙዚቃ

0: ተነስተልን ሞሼ እንደምን አደርክ?
1: ተነስተልኩ።
0: ምንድን ነው እኔ ብቻ ነኝ እንዴ ሰማ የምትሰማኝ?
2: እኔ እንሰምቶኛል ይደወልኩ ዴዲ ጎደስ።
1: ቻለን እንግዲህ ወርቅነሽም አለሽ? እንዴ ወርቅነሽና እቾ እንግዲህ ወርቅና ወርቅ ማየት
2: ተባና እዩ እንግዲህ ሰፊ በሰፊ ተነተነው እናመሰግናለን ሞሼ። በቅድሚያ ግማርሃቲማቶቫ አሁንም ይቻላል ዛሬ ማለት
1: ነው? ግማርሃቲማቶቫ ይቻላል ገና ነው ኮን እዛ ላይ ነው ያለነው።
2: አዎ እንግዲህ ጸሎታች ያረጋል።
0: ጾሙ እንዴት ነበር?
1: ጾሙ ቀላል ነው። ኢትዮጵያውያን መጾም ቀላል ነው።
2: ብርቱ ነን።
1: አዎ
0: ያደግንበት ነው።
1: በረሃ ይሄደው
0: ያደግንበት ነው።
2: እውነት ነው። ጠንካራ ህዝብ ነው። አዎ በጣም እናመሰግናለን። በሰላም አልፏል። ለማንኛውም ያው በጾሙ መግቢያ ላይ ሽብር ጥቃት ስለነበር ትንሽ ያው ስጋት ነበር፣ ግን ከዛ በኋላ ደህና ነው፣ በሰላም ነው ያለፈው።
1: እውነትሽ?
2: ያው ጥሩ። እንግዲህ በዚህ ዙሪያ እንወያያለን። እንደው በአጠቃላይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉባኤ በተባበሩት መንግስታት ድርጅት ጉባኤ ንግግር ለማድረግ ይሄዳሉ። በዚህ ዙሪያ ሀሳብ ካለ ማህበረሰባችንም ከምርጫ በፊት ነው የምንገኘው። እንግዲህ የተለያዩ ሀሳቦች አሉ፣ ማንሳት እንችላለን። ስለ ጠቅላይ ሚኒስትር ጉብኝት ምን ትላለህ? ንግግር ይቅርታ።
1: ይህን ሀሳብ ከመስጠቴ በፊት ትንሽ በአሁኑ ጊዜ እንደሚታወቀው እስራኤልና አሜሪካ በተለይ ከትራምፕ የአሜሪካ ፕሬዚደንት ጋር ከጠቅላይ ሚኒስትራችን ጋር የጠበቀ ግንኙነት ነበራቸው፣ ልዩ የሆነ ጓደኝነት ነበራቸው። አሁን ግን ኢራንና አሜሪካ በሚያደርጉት ውዝግብ፣ ሳውዲ አረቢያ ኑና እርዱኝ በምትልበት ጊዜ ስለዚህ ግንኙነታቸው ለምንድን ነው የአሜሪካ ፕሬዚዳንት እስራኤልን አሁን ችላት ያለ ይመስላል? የነበራቸው የጠበቀ ጓደኝነት ግንኙነት እንዴት ሊላላ ቻለ የሚል ጥያቄ ውስጥ ላይ ሊያስገባ እንችሏል። አሁን ነው እንግዲህ የምጠናከር የነበረበት ሳውዲ አረቢያ አለች፣ ሁቲሞቹ አሉ። እንግዲህ ብዙ ስብስብ የሆነ ነገሮች እያሉ አሁን መቀራረብ ሲገባቸው እንዴት ሊራራቁ ቻሉ የሚል ጥያቄ አድርግና ጠቅላይ ሚኒስትራችን ወደ የተባበሩት አሜሪካን ህዝቦች ላይ ሂደው ንግግር ያደርጋሉ። አሁንም የፕሬዚደንቱን የሚያገኛቸውም አይመስለኝም። እንደምንሰማው በዜና አውታሮች ለምን ለመገናኘት እንደፈለጉና ፕሬዚደንቱ ጆሯቸውን እንደዘጉ ነው የሚያሳየው። ስለዚህ ለምን ነው የሆነው? አሁን በቀውጢ ጊዜ ወይም ደግሞ በችግር ጊዜ ሁሎቹም አሜሪካም ችግር ላይ ነው ያለችው፣ እኛም ችግር ላይ ነው ያለ ነው። ዓለም ላይ ተወጥሮ ባለበት ጊዜ መገናኘትና ትብብር ማድረግ ሲገባ፣ መደጋገፍ ሲገባ ለምን ነው የምንጣጥል የሚያስፈልገው? እንግዲህ እነዚህ ወንበዴዎችን ለማጥቃት የምትተባበር ካልሆነ በስተቀር ተነጣጥለህ ለመጥቃት ጊዜ ሊወስድ ይችላል። ስለዚህ ጠቅላይ ሚኒስትራችን ሄደው የሚፈለገውን ሐምዳኒ ኮባ ራሱ እሳቸውን አስራለሁ ሲል ሲፎክር ነበረ። ነገር ግን ህጉ እንደማይፈቅድለት እንጂ ያን እርምጃ መውሰድ እንደሚፈልግም ዛቻውን ጥሎ አልፈዋል። እና ከዛ ደሂደው ያለውን በዙሪያችን ያሉ ችግሮችን፣ በዓለም ያሉ ችግሮችን ጥሩን ተናጋሪም ፖለቲከኛም ስለሆኑ ተናግረው ምናልባት ያሳምናሉ የሚል ሀሳቦች ወይም እምነቶች አሉኝ።
2: አዎ ደግሞ ከምርጫ በፊት ነው እንግዲህ እንደሚታወቀው ብሔራዊ ምርጫ ይካሄዳል በሀገራችን። እና እንደው ጠቅላይ ሚኒስትሩ ከምርጫ በፊት ስለሆነ ይሄ ጉባኤ የሚካሄደውና ንግግር የሚያደርጉት መራጫቸው ላይ ተጽዕኖ ለመፍጠር በምርጫው ዙሪያ ንግግር ሊያደርጉ ይችሉ ይሆናል የሚል ግምትም አለ። ይሄ ይጠቅመናል ወይ በዓለም አቀፍ ደረጃ?
1: እንግዲህ ስሜ ሁሉ ነገር አሁን በአሁን ጊዜ የምናየው ማንኛውም ፓርቲ ማንኛውም ሰው በተለይ ደግሞ የእኛ መሪያችን በፖለቲካ በጣም የበሰሉ በመሆናቸው እንግዲህ ጥቅም ያስገኝልኛል ለማድረግ ለምርጫ የሚሉትን ነገር ሁሉን መሳሪያ ይጠቀማሉ። እሳቸው በጣም ችሎታ ስላላቸው ችሎታቸውን የመጠቀም ችሎታቸው በጣም ከፍተኛ ነው። ሌላው ፓርቲዎች እኮ የቶኙ ይመስላሉ። እሳቸው እኮ ወድቆም በቃ በቃ ተዳክመዋል። በዚህ የቦጨቋቸው በዚህ ሲቦጨቋቸው ስታይ በአንድ በኩል እሳቸው አዲስ ነገር አምጥተው ሲነሱ የተቀሩቶቹ ተኝተው የፓርቲ መሪዎችም አይመስሉም አንዳንድ ዲስቲያቸው። ስለዚህ ችሎታቸው ሁሉን ነገር ይጠቀማሉ ባይነኝ ሁሉ አለ የሚባለውን ነገር አሁን ይብቻ ሳይሆን በይሁዳ ቢሽምሮን ያሉ ተነሳሽነት ለጦርነት ፍላጎት ባለፈው ወንድማችን የሞተው ነታንኤል ነፍሱን ይማረው የስድስት አባት የሞተው ራሱ ለጦርነት እንዲኖር ከፍተኛ ጥረት እያደረጉ ናቸው ጠቅላይ ሚኒስትሩ የሚል ዜናዎችን እኔ ሰምቻለሁኝ። ከፍተኛ ጥረት እያደረጉ ናቸው። ምክንያቱም ከስልጣን ለመውረድ ሁሉን መሳሪያ ይጠቀማሉ የሚል ዜናዎች አሉ። ስለዚህ ይሄ ቀላሉ ነገር ነው ሂዶ ከዓለም ያለው ሁኔታዎችን ማስረዳትና ብዙ ጠላት ስላለብን ጠላቶቻችን ለመቀነስ ለሚደረገው ነገር እና ለምርጫቸውም ሊጠቆሙበት ሁሉ ነገር ያደርጋሉ። እዚህ ላይ ግን አንድ ዋና ነጥብ መታየት ያለበት ምን ነው? እንዴት ትራምፕ ሳያገኛቸው 6 ጊዜ ነው ምናምን ባጭር ጊዜ በአንድ
3: አንድ 7 ጊዜ ተገናኝተዋል።
1: 7 ጊዜ አመሰግናለሁ ይቸው ሲገናኙ እንዴት አሁን ምን ተገኝቶ ነው? ምንኛ ለህዝቡ ግልጽ ያልሆነለት ነገር አለ?
3: እዚህ ላይ ምን አለ መሰለሞሽ፣ አንደኛ ቀደም ሲል ወርቅነሽ እንደተናገረችው የምርጫው ወቅት ስለሆነ ምናልባት እሳቸው ጋር አሁን ቢገናኙ በምርጫው የሆነ ተጽዕኖ ሊያሳድር ይችላል የሚባል ነገር ሊኖር ይችላል። ሁለተኛ ደግሞ በእውነት የሚገርም ነው ሳይገናኙ ቢመጡ ምንም እንኳን ጠቅላይ ሚኒስትሩ በሄዱበት ያንድ ቀን ነጭ ቆይታ ሚኖራቸው እዛው ኒውዮርክ ውስጥ ማለት ነው፣ ንግግራቸውን ከጨረሱ በኋላ ተመልሰው ቀጥታ ወደ ሀገራቸው የሚመጡት ግን ምናልባት የፕሬዝዳንት ዶናልድ ትራምፕ ሊያገኙአቸው ያልፈለጉበት ሁኔታም ሊኖር ይችላል። በተለይ በአሁኑ ሰዓት ሁቲሞች በሚያደርጉት ሁኔታ እንቅስቃሴ ከፍተኛ ተጽዕኖ ላይ እንዳይሉ ምናልባት የሆነ ራሳቸውን ያሰቡት ነገር ሊሆን ስለሚችል ያን ሀሳባቸውን ለመበተን እንደማይፈልጉ እንግዲህ እንደሚነገር ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተጽዕኖ ያሳድሩባቸዋል የሚል ሁኔታ አለን። ምናልባት ያን ለመከላከል አስቀድሞ ያደረጉት ሊሆንም ይችል ይሆናል የሚል ግምት አለኝ እንደኔ አመለካከት።
1: እንግዲህ እኔ ደግሞ ምለው ምን መሰለ፣ ትራምፕ እዚህ አይነት ይሆናል ወይም ከእስራኤል ምርጫ ይሄን እናደርጋለን ፈጽሞ የላቸውም። እሳቸው ስለሚል ከሆነ ከእስራኤል በመጡበት ጊዜ ከፓርላማው ገብተው በቃ ክሱን ደምስሱት። እንግዲህ እንደዚህ ተብሎ አይታወቅም፣ መሪ ውስጥ ለውስጥ ተጽዕኖ ሊያደርግ ይችላል። ነገር ግን በግልጽ በቃ ምንም ስን ሳይሉ ጣልቃ በመግባት ማለት ነው እንግዲህ ማለታቸውን ጥልቸው ሳይሆን፣ ነገር ግን አካሄዳቸው በጣም ስን ነበር። በቃ ግልጽ በሆነ እስራኤል የራሳቸው አስተዳዳሪ እሳቸው እንደሆኑ፣ ሁለተኛ እስራኤል ከመደምሰስ ያዳንኳት እኔ ነኝ እኮ ብለው ተናግረዋል። ፈጽሞ ይሉንታም የላቸውም እሳቸው የመሰላቸውን ለመናገር። ምርጫ በእስራኤል አለ ብለዋል፣ የሚደረገውን አለ የሚሉ ከሆነ ያደርጋሉ። ስለዚህ
2: እሳቸው መሪ እንደሆኑ ነው የሚቆጥሩ አንዳንዴ ሁሉም ሀገራት ያለም መሪ።
1: ትክክል። የዓለምን እንደፈለጉት የሚያንቀሳቅሱ አይነት ያካሄድ ነው ያላቸው። ይህ ይሉንታ የሚባል ነገር የላቸውም። ድሮ የነበረው አዎ፣ ቀደም ብሎ ባለፉት ዓመታት በነበሩ ምርጫዎች ከእስራኤልም ጣልቃ ትገባም ወደ ማንኛውም ሀገር ምርጫ በተለይ በአሜሪካ በአሜሪካም ከእስራኤል ውስጥ ገብታ አታውቅም። ባለፈው ምርጫ ግን እኛም ጥሰናል፣ እነሱ የመጣው ፕሬዚዳንት ደግሞ የመሰላቸውን እሳቸው እንደሚቆጣጠሩት እሳቸው ስልጣን ላይ እንዳስመጡት ለጠቅላይ ሚኒስትራችን በቃ የእሳቸው ተላላኪ አይነት አንዳንድ ጊዜ ያው አሁን እንዴት ይህን ሲናገሩ የነበሩ ፕሬዚዳንት እንዴት አያገኟቸው ጠቅላይ ሚኒስትራችን ተነጋግረው እንግዲህ የሚናገሩት ግልጽ ሊሆን ይችላል። እንግዲህ ያለው በሳውዲ አረቢያን ኮቲሞቹ እንግዲህ ዓለም ተወጥራ ነው ያለችው። በዚህ ራሻ ሁኔታዎችም አሉ። ብዙ ዓለም በጦርነት በተወጠረበችበት ጊዜ ሶስተኛ ዓለም ጦርነት ይከፈት ይሆናል በሚባልበት ጊዜ ወዳጃቸው መሪ መነጋገር ባለመቻላቸው የሆነ ነገር በውስጣቸው እንዳለና እኛ ማናቀው ነፍሱም ያቁት አለ ባይነይ ግን ይሄን መሆን አልነበረበትም ማግኘት ነበርባቸው የሚል አቆማለች።
2: አዎ እንግዲህ እንወያይበታለን። ያ ጊዜ ያዘገደብን ጊዜያችን እንግዲህ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ሆኑ ዳኒ ዳኖን ደግሞ የውጭ ጉዳይ ሚኒስትሩን ማርኮ ሮቢዮን ናታኒያው ያገኙዋቸዋል እያሉ ናቸው አሁን በሚደረግላቸው ቃለ መጠይቅ። ከትራምፕ ጋር ግን እስካሁን እንዳልከው ነው የተያዘ ቅድ የለም። እንግዲህ አጭር ነው ያለው ጊዜ ከዚህ በኋላ ሊሆን የሚችል ነገር ካለ እናየዋለን። ሞሼ በጣም ነው እናመሰግን ስለምታደርገው ትብብር።
1: መልካም ቀን ማመሰግናለሁ። እንግዲህ ለህብረተሰቡ አለም ይባል ካደረኩኝ ተዋጽኦ ካደረኩኝ ደስታው ለኔ ነው። ተረፈ እንግዲህ እኛ ይሁዳውያን ረሸሸናን አልፈናል። ዮም ኪፑር ትናንት ነበር። አሁን ደግሞ የዳስ በዓል የምንለው ሱኮት ለሁሉ በእስራኤል መልካም የሱኮት በዓል እንዲሆንልን እመኛለሁ።
2: እናመሰግናለን። ለአንተ መልካም በዓል መልካም ቀን። እሺ ስርጭታችን ተጠናቀቀ። እንግዲህ አይቸው የቴክኒክ ባለሙያችን ዳንኤል ሩኪ ነበር። በጣም እናመሰግናለን።
3: ደርስልን ቀን ስርጭታችን እንገናኛለን።
2: መልካም ቀን። ቀን ስርጭታችን እንገናኛለን። መልካም ቀን።

0: ትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: የናስተለን ክብራትና ክብራን አድማጮቻችን እንደምን አላችሁ? የለተ ማክሰኞ ከሰዓት በኋላ ፕሮግራማችን ሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዩዳሌፍ በትሽሬ ታፍሽን ፔ ዛይን ሲዮን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 22 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 12 ቀን 2019 ዓ.ም ነው። የቴክኒክ ባለሙያችን ዳኒ ሩኪ ሲዮን ስቱዲዮ ተረኛ አስተናጋጆች ወርቅነሽቴና ሰጠኝ ዘመንነን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባ የጤና ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ ከኛ ጋር እስከ መጨረሻው እንድን ጋብዛለን። አሁን የሰዓቱ ዜና በወርቅነሽቴ ይቀርባል።
0: ጠቅላይ ሚኒስትር ቢናሚን ናታኔው በተባበሩት መንግስታት ድርጅት አመታዊ ጉባኤ ላይ ንግግር ለማድረግ ነገ ወደ ኒውዮርክ ይሄዳሉ ተባለ። ፕሬዚዳንት ኢስሐቅ ሄርጾግ የቆሰለን አሸባሪ በመግደል ለተፈረደበት ወታደር ኤልኦር አዛሪያ ወንጀሉ እንዲሰረዝለት ለቀረበው የምህረት ጥያቄ ውሳኔ አስተላለፉ። ከኢራን የመረጃ አካል ጋር ግንኙነት በመፍጠር ወንጀል በወንጀል የተፈረደበት የጃሳር አዛር ካኗሪ የአራት ዓመት ተኩል እስራት ቅጣት ተወሰነበት ተባለም። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ሀገራቸው በኢራን 3 ኒውክሌር ጣቢያዎችን ማውደሟን ተናገሩ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የኔ ምትን ክፍታል ነበር መሰለኝ። ኦኬ የተሰማ ከሆነ ዜናው እንቀጥላለን። ጠቅላይ ሚኒስትር ቢናሚን ናታኔው በተባበሩት መንግስታት ድርጅት አመታዊ ጉባኤ ላይ ንግግር ለማድረግ ነገ ወደ ኒውዮርክ ይሄዳሉ ተባለ። ናታኔው በኒውዮርክ የሚቆዩት አንድ ቀን ብቻ ሲሆን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተው ለመወያየት እስካሁን ቀጠሮ አልያዙም ተብሏል። በኒውዮርክ ከተማ ከንቲባ ዙህራን ማምዳኒ ጠቅላይ ሚኒስትር ናታኔው የሰሩት ወንጀል በቁጥጥር ስር እንዲውሉ ሊያደርጋቸው ቢገባም ለከተማዋ ይህን እርምጃ ለመውሰድ የሚያስችል ስልጣን እንደሌለ እንዲህ ሲሉ ተናግረዋል።
3: When it comes to Benjamin Netanyahu, I have described him as I believe him to be, a war criminal and an architect of a horrific genocide of the Palestinian people. And I've also been honest with New Yorkers that New York City does not have the authority to carry out the ICC's warrant, which, as you said, has been issued for Prime Minister Netanyahu.
0: ማብዳኒ እንዳሉት በሲኤንኤን ቴሌቪዥን ጣቢያ በተደረገው ቃለ መጠይቅ ናታንያው የጦር ወንጀል ፈጽሟል፣ በፍልስጤማውያን ላይ ለተፈጸመው አስከፊ ዘር ማጥፋት ወንጀል ማቀናባሪ ናቸው፣ ነገር ግን ዓለም አቀፉ የወንጀለኞች ፍርድ ቤት በርሳቸው ላይ ያወጣውን የእስራት ትዕዛዝ የመፈጸም ስልጣን የለንም ማለታቸው ታውቋል። ፕሬዚዳንት ኢስሐቅ ሄርጾግ የቆሰለን አሸባሪ በመግደል ለተፈረደበት ወታደር ኤልኦር አዛሪያ ወንጀሉ እንዲሰረዝለት ለቀረበው የምህረት ጥያቄ ውሳኔ አስተላለፉ። ኤልኦር አዛሪያ ከ10 ዓመታት በፊት በመከላከያ ሰራዊት ውስጥ መደበኛ ብሔራዊ ውትድርና በሚያገለግልበት ወቅት በሄብሮን አካባቢ የቆሰለን አሸባሪ በመግደል ተፈርዶበት እንደነበር ይታወሳል። በኤልኦር አዛሪያ የፍርድ ሂደት ላይ የተሳተፉት አቃቢ ሕግ ጠበቃ ናዳ ቫይስማን ፕሬዚዳንት ኢስሐቅ ሄርጾግ ውሳኔያቸው ሀገር የሚጎዳ አሉታዊ መልእክት አለው በማለት ተችተዋል።
4: כאשר ראש המדינה בא ומוחק את הרישום הפלילי של מי שעבר עבירה חמורה של הריגה, הורשע בערכה ראשונה, הורשע בערכה שנייה בהרכב של 5 שופטים, הפר את הוראות הפתיחה של הצבא, הפר את ערכי הצבא כמו שמפקדי הצבא קובעים אותם, לא משפטנים, לא הביע חרטה במהלך המשפט, למיטב הבנתי גם לא ממש הביע חרטה לאחר המשפט, מי שבית הדין קבע שהוא שיקר בגרסאות שמסר לגבי הירי, זה מסר מלבין, מסר מכשיר.
0: ናዳ ቫይስማን እንዳሉት አንድ ሀገር መሪ የሰው ህይወት በማጥፋት ከባድ ወንጀል የተፈረደበትን ሰው ወንጀል መሰረዝ የሚያስተላልፈው አሉታዊ መልእክት አለ በማለት ኤልኦራ ዛሪያ በመጀመሪያው የፍርድ ሂደትና በአምስቲክ ቫይንስ የሚዳኞች ችሎት ላይ ጥፋተኝነቱ የተረጋገጠ ከመሆኑን ባሻገር የመከላከያ ሰራዊቱ የጦር አመራሮች ያስቀመጡትን ተኩስ የሚከፈትባቸውን የአሰራር ህጎች የጣሰና የመከላከያ ሰራዊቱን እሴቶች ያጓደለ በፍርዱ ሂደትም ሆነ ከፍርዱ ሂደት በኋላ በፈጸመው ድርጊት የመጸጸት ስሜትን ያላሳየ ተኩሱን ስለከፈተበት ሂደትም ቃሉን ሲሰጥ በመዋሸቱ በፍርድ ቤት የተረጋገጠን ግለሰብ በወንጀል ድርጊቱ ነጻ ለማድረግ መዝገቡን መሰረዙ ሁኔታውን ተቀባይነት ያለው የሚያደርግ መልእክት የሚያስተላልፍ ነው ብሏል። ከኢራን የመረጃ አካል ጋር ግንኙነት በመፍጠር በወንጀለኛነት የተፈረደበት የጃሳር አዛር ካንዋሪ የአራት ዓመት ተኩል እስራት ቅጣት ተወሰነበት ተባለ። የተፈረደበት አቡ አልሂጃ የተባለ ግለሰብ በሰዎች የተጨናነቁ ቦታዎችን በተደጋጋሚ ፎቶግራፍ በማንሳት ለኢራን የስለላ አካላት ያስተላለፈ ሲሆን የቀድሞው የመከላከያ ሚኒስትር አፍጋላንትን መኖሪያ ቤትን ፎቶግራፍ እንዲያነሳ በተደጋጋሚ ተልኮ እንደነበረና በምትኩ 3000 የሚደርስ ዶላር ከኢራን የስለላ አካላት እንደተቀበለ ተገልጿል። ሶስት የነገብ ኗሪዎች ባልታወቀ ምክንያት ለስድስት ወራት ያክል በግብጽ ታስረው እንደሚገኙ ታወቀ። ለእስረኛ ቤተሰቦች የታሰሩበት ምክንያት በወንጀል ድርጊት ሳይሆን በግብጽ ብሔራዊ ደህንነት ምክንያት እንደሆነ የተነገራቸው መሆኑ ተገልጿል። ከታሰሩት መካከል የአንዱ የቢላል ሐሰን ማሳውዲን ወንድም የሆነው ፋዲ ሐሰን ማሳውዲን ዛሬ በካን ረሽት ቤት ሬዲዮ በተደረገለት ቃለ መጠይቅ እንደገለጸው በእስራኤል የውጭ ጉዳይ ሚኒስቴር ቢሮ በግብጽ ለወንድሙ የግል ጠበቃ የሚያስፈልገው መሆኑን ነግረውኛል ብሏል። ፋዲ በተጨማሪ እንዳለው ወንድሙ መመለስ በነበረበት እለት እንዳልተመለሰና ከ48 ሰዓታት በኋላ ለፖሊስና ለእስራኤል ውጭ ጉዳይ ሚኒስቴር እንዳስታወቀ ሁኔታውንም እናጣራለን እንዳሉት ከዚያም ለወራት ያክል በየቀኑና በየሳምንቱ እየደወለ እርዳታ ቢጠይቅም ብዙም እርዳታ እንዳላገኘና አዲስ ነገር ሲኖር እንደውልላለን እንዳሉት ገልጿል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሀገራቸው በኢራን 3 የኑክሌር ጣቢያዎችን ማውደሟን ተናገሩ። ቫንስ ኢራን በቅርብ ጊዜያትም ሆነ በሚቀጥሉት 2 ወይም 3 አመታት ውስጥ የኑክሌር ጦር መሳሪያ ማምረት እንደማትችል ገልጸው ቴህራን በኑክሌር ጣቢያዋ ላይ ለደረሰባት ጥቃት ያጸፋ ምላሽ በንግድ መርከቦች ላይ ጥቃት እንደሰነዘረችና ይህም የነዳጅ ዋጋ እንዲጨምር የሚያደርግ መሆኑን ኒውስ ማክስ ለተባለው መገናኛ አውታር በተደረገላቸው ቃለ መጠይቅ ገልጸዋል። በሌላ ዜና በአሜሪካ ዋና ዋና መገናኛ አውታሮች የፕሬዝዳንት ዶናልድ ትራምፕን የቪዲዮ መልእክት እንደማይዘግቡ ያስተላለፉትን መልእክት ተከትሎ ዋይት ሃውስ ቤተ መንግስት ትራምፕ ቲቪ የተባለ አዲስ ቴሌቪዥን ጣቢያ መክፈቱን አስታወቀ። ጣቢያው በየቀኑ ለ24 ሰዓታት ያክል የትራምፕ ንግግሮች ያካተተ ዘገባ እንደሚያስተላልፍ ዋይት ሃውስ በኤክስ ገጹ ላይ ባስተላለፈው መልእክት ገልጿል። በትራምፕ ቲቪ የሚሰራጨው ዘገባ ሊንኩ ወደ ዋይት ሃውስ ቤተ መንግስት ዩቲዩብ ገጽ እንደሚወስድ በመልእክቱ ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ02 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ ቀንሷል። በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ ይጠበቃል። ነገ ሙቀቱ በመጠኑ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴላቪቭ 30፣ በሃይፋ 29፣ በቤርሸባ 31፣ በኢላትና አካባቢዋ 37 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ሰጠኝ ወደ ወቅታዊ ዘገባ ነው የምናልፈው። እንደምን አረፈድክ?
1: እንዴት ነው ጾሙ? እንዴት ነበር ትላንት?
0: ጾሙ ጥሩ ነበር። እንግዲህ ያው አንድ ቀን ነው፣ ምንም አይደል፣ ቀላል ነው።
1: መዝገባችን የምናውቀው ቢሆን ጥሩ ነበር። ለሚቀጥለው አመት እንዘጋጅ ነበር።
0: መዝገቡ እንግዲህ ይታወቃል ብለህ ነው? አስቸጋሪ ነው። ጥሩ ነገር መስራት ነው እንግዲህ ሁሌ የሚሻለው እንጂ መዝገቡን ማወቅ አለማወቁ ምንም እንትን የለውም።
1: በጥሩ ተመዝግበን ከሆነ ትንሽ እንረጋጋለን። እናስተካክለው ካለ ደግሞ ብቻ ጥሩ ነው። ግን አንዳንድ ጊዜ ፈጣሪ ሚስጥር መሆን አንዳንድ ነገሮች ሰዎች የማይደርሱባቸው ብዙ ነገሮች አሉ። ምንም ብንራቀቅ
0: አዎ፣ ቸር ተመን ቸር እንድታገኝ ነው እንግዲህ ተስፋ እያደረጉ ጥሩ ነገር መስራት ነው። አዎ ጥሩ ነበር። ለማንኛውም እንዴት ነበር እናንተ ጋስ?
1: ጥሩ ነው። ያው እንግዲህ እንደ ማንኛውም ነው ያሳለፍነው። ጥሩ ነው። ትንሽ አየሩም በጣም አልከበደም። መልካም ነው ያለፈ። እንግዲህ
0: አዎ የአየር ጸባይ ቆንጆ ነበር።
1: አንዳንድ ቦታዎች በሳይክል በተለያዩ መኪና አደጋዎች የተጎዱ ልጆችን ሰምተናል። ግን በአጠቃላይ ሲታይ ጥሩ ነው።
0: አዎ የሚጠበቅ ነው፣ እንዲህ አይነት ነገር ይኖራል። አዎ እንግዲህ በዓላት አጽዋማት እንደ ሲኖሩም የሽብር ጥቃት አደጋዎችም ይከሰታሉ። በተለያየ ቦታ በይሁዳና ሰማርያ ጾሙ ከመጀመሩ ከተወሰኑ ሰዓታት በፊት በደረሰ የሽብር ጥቃት አደጋ ያው አንድ ሰው ህይወት አልፏል። ከባድ ነው። አሁንም ድረስ ዋና ርዕሰ ጉዳይ ነው ሆኖ ያለው ይሄ ነገር። መከላከያ ሰራዊቱ አጠቃላይ ጸጥታ ጥበቃ ኃይሉን አጠናክሮ በተጠንቀቅ ላይ እንደሆነ ነው እየተነገረ ያለና እንደውም ምን ይመስላል ከጸጥታው ጋር ተያይዞስ?
1: አዎ እንደውም እሁድ ዕለት ከሰዓት በኋላ በነበረው ስርጭታችን ከመግባታችን አንድ 10 ደቂቃ በፊት የተፈጸመ የሽብር ጥቃት ነበረ። እንግዲህ በይሁዳና ሰማርያ ቀበሌ ያው አንድ ግለሰብ በጸና ቆስሏል ከተባለ በኋላ ዜና ካቀረብን በኋላ ህይወቱ እንዳለፈ ተነገረ። ያው እንግዲህ አሸባሪውንም ተከታትለው እንደያዙት ነው። አሁን ዛኔ ተደምስሷል ተብሎ ነበረ። አሁን ደግሞ በቁጥጥር ስር ሆኖ ምርመራ እየተካሄደበት ነው የሚል ነው። ናትናኤል የተባለ የስድስት ልጆች አባት ባለትዳር ህይወቱ አልፏል። በጣም የሚያሳዝን ነው። በዮም ኪፑር ዋዜማ ላይ ህይወቱ ማለፉና ያው ትላንት ምሽት በአሌ ዛሀብ በተባለው በሰማርያ ቀበሌ በሚገኘው መካነ መቃብር የቀብር ስነ ስርዓቱ ተፈጽሟል። እንግዲህ የጸጥታ ጥበቃ አካላት ያደረጉት ነቃ ለተሳትፎና ክትትል ቶሎ ብሎ በአሸባሪው ላይ መድረስ መቻሉ የሚደነቅ ነው። በሌላ በኩል ደግሞ የሽብር ጥቃቶች እንደዚህ አልፎ አልፎ መድረሳቸው በተለይ በዓላት ሲቀርቡ እንዲህ አይነት ነገር ባለፉት አመታት ሁሉ የምናስታውሰው ነገር ነው እና የበለጠ የጸጥታ ጥበቃ አባላት በየቦታው ቢሰማሩ ምናልባት የሚያስቀሩበት ሁኔታ ሊኖር ይችላል። ይሄ እንግዲህ በመኪና እየሄደ ነው በመኪና ላይ ሆኖ ሽብር ጥቃቱን የፈጸመው የተባለ በወቅቱና ያሳዝናል። አልፎ ተርፎም በሩቅ ሀገርም በካናዳም በቤት ክኔሴት ላይ ሊፈጸም የነበረ የሽብር ጥቃት የከሸፈበት ሁኔታ አለ። ያው የፖሊስ አባል በጸና የቆሰለበት ሁኔታ አለ እና አጠቃላይ አሸባሪዎች አያርፉም። ጥንቃቄ አድርጎ በተቻለ መጠን መከላከል ካልሆነም ጨምሬው ካለ
0: አዎ እንግዲህ በዓለም ዙሪያ ነው። በእርግጥ የእስራኤል መረጃ ድርጅቶችም አስቀድሞ የእስራኤል ተቋማት ባሉባቸው አካባቢዎች፣ እስራኤላውያን ባሉበት አካባቢ በዚህ በዓላት የሽብር ጥቃት አደጋ ስጋት እንደሚኖር አስታውቀው ነበር። እንዳልከው በሰማርያ በይሁዳና ሰማርያ አካባቢ ያለው ሁኔታ የተረጋጋ ባይሆንም ግን እንደው የዮም ኪፑር አስተር የጾም ከመግባቱ ከሰዓታት በፊት እንዲህ በአንድ ቤተሰብ ላይ እንዲህ አይነት ከባድ ሀዘን ማድረስ ያንድ እንግዲህ ስድስት ልጆች አባት አባወራ ነው በዚህ ጥቃት የተገደለው። ልጁ ደግሞ የበኩር ልጁ ጎኑ ነበር አብሮና የአባቱን መመታት ባይኑ እያየ ነው አሸባሪ ሲተኩስባቸው። ቀብሩ ላይ ባሰማው ንግግርም ከባድ ነው እንግዲህ ይህን ነገር መስማት ማየት። ይህ ቤተሰብ ከዚህ በኋላ እንዴት ነው የሚኖረው? አሸባሪው እንዳልከው ወዳው ነው መቁሰል የቻለ አቁስለውታል፣ ግን አምልጦ ነበር በቁጥጥር ስር እንደዋለ ያው ተሰምቷል። ዞሮ ዞሮ ሰላም ቢሆን መልካም ነበር። አሁንም በሱኮት በዓል ነገሮች ተጠናክሮ እንዳይቀጥሉ ከፍተኛ ቅድመ ዝግጅት እንደተደረገ እየተነገረ ነው። እንግዲህ በዚህ ሁኔታ ይረጋጋል ብለን ተስፋ እናደርጋለን። አስቸጋሪ ነው እንዳልከው፣ በውጭም በሀገር ውስጥም ያለው ሁኔታ ቀላል አይደለም። በተቻለ መጠን በግለሰብ ደረጃ ጥንቃቄ ማድረግ ከተቻለ ጥንቃቄ ማድረጉ ጥሩ ነው። በዚህ አጋጣሚ
1: ይሄ አልፎ አልፎ እንደዚህ በራሳቸው ተነሳሽነት የሽብር ጥቃት የሚፈጽሙ አካላትን በስለላ ራሱ ለማቆም ከባድ ነው። ግን አስፈላጊውን ክትትል ማድረግ፣ የነቃ ተሳትፎ ማድረግ፣ የጸጥታ አካላት በሚኖርበት አካባቢ አሸባሪዎች ፈርተው የሚታቀቡበት ሁኔታ ስለሚኖር ክትትል ማድረግ ካልሆነ ያው ማስቆም ሙሉ በሙሉ አይቻልም። አሁንም እንዳልሽው የዳስ በዓል እየተቃረበ ነው። ዜጎች እንግዲህ በንቃት ማየት ግን መፍራት ደግሞ አይገባም።

0: ግጽ ለማጥፋት የነበረውን ዛቻ ማስቀረቶ የማራዘም መቻላቸው ከኢራን ጋር በተካሄዱ ጦርነት ዙሪያ ላይ ያተኩራል ነው እንግዲህ ተብሎ የሚጠበቀው። የጥቅምት ሰባቱ ጥቃት አለ። ብዙ ጊዜ እንግዲህ እንኳን ስልጣን መንግስት እየመሩ የነበረ ፓርቲ ወይም መንግስት በአጠቃላይ ሀገር ሲመራ የነበረ መንግስት ማንኛውም እንደው ትንንሽ ኃላፊነት ያለው አካል እንኳን ተጠያቂ ይሆናል በዚህ በጥቅምት ሰባቱ ጥቃት ነው የሚባለው። በሂደት በዚህ ዙሪያ ንግግር እንደማያደርጉና ብዙም ትኩረት እንደማይሰጡት እየተገለጸ ነው። ወደ እንግዲህ ምርጫው አሸናፊ በሚሆኑባቸው ርዕሰ ጉዳዮች ላይ ነው ትኩረት ያደርጋሉ ተብሎ የሚጠበቀው። እዚህ ጋር ተያይዞ ሰጠኝ ከትራምፕ ጋር እንግዲህ በትራምፕና በጠቅላይ ሚኒስትር ናታንያሁ መካከል ያለው ሁኔታ አንዳንዴ ያው እንደሚታወቀው የረዥም ጊዜ ጥሩ ጓደኞች ናቸው፣ ጥሩ ነገር ይሰራሉ፣ ግንኙነታቸው የዓለምን ህዝብ ትኩረት ይስባል። አንዳንዴ ደግሞ እንዲህ እንዲተባባሉ ተብሎ ደግሞ እንደ ተራ ሰውም እንዲህ ያው ጥሩ ያልሆነ ግንኙነታቸው ይነገራልና በዚህ ስብሰባ ትራምፕ የተለያዩ የሀገራት መሪዎችን ያገኛሉ ለአጭር ጊዜም ቢሆን። ጠቅላይ ሚኒስትር ቢንያሚን ናታንያሁ ግን ፈልገው ነበር፣ እስካሁን ግን ቀጠሮ አልተያዘም በጊዜ መጨናነቅ ምክንያት እየተባለ ነው። ጠቅላይ ሚኒስትሩ የአሜሪካውን የውጭ ጉዳይ ሚኒስትር ነው እንጂ ፕሬዚዳንቱን አያገኙም፣ የሚመለሱም በአጭር ጊዜ ነው የሚባለው። ንግግራቸው ካደረጉ ከተወሰኑ ሰዓታት በኋላ
1: ሰዓት ነው ቆይታቸው
0: አንድ ቀን ብቻ ነው የሚባለውና ይህን ይመስላል። ግን ደግሞ ሆነም ቀረም የናታንያሁ ንግግር በተባበሩት መንግስታት ድርጅት የዓለም አቀፉ ማህበረሰብ ትኩረት የሚስብ ነው፣ እንደው ጠላቶቻቸው ሁሉ እንኳን ተደብቀው ያዩታል፣ ንግግራቸው ይስባል ነው እየተባለ የሚነገረውና እናያለን። እኛም ሁላችንም በትኩረት ነው የምንጠብቀው የእሳቸውን ንግግር። እንግዲህ በምን ላይ ሊያተኩር እንደሚችል ከንግግራቸው በኋላ ነው ደግሞ በእርግጠኝነት ማወቅ የሚቻለውና እንደው አንተስ ምን ትጠብቃለህ?
1: ባለፉት ቀናት አንቺ ካልሽው በተጨማሪ በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን የጠቅላይ ሚኒስትር ናታንያሁ ንግግር በተጨማሪም 6 ዓመት የሞላውን የአብርሃም ስምምነትም ሊያጠቃልል ይችላል ያሉበት ሁኔታ አለ። እንግዲህ በዚህ በአብርሃም ስምምነት ዙሪያም ንግግር ያደርጋሉ ተብሎ ይጠበቃል። ሌላው ምንድን ነው? የኒውዮርክ ከተማ ከንቲባ ማምዳኒ ጠቅላይ ሚኒስትር ናታንያሁን የጦር ወንጀለኛ ናቸው እያሉ እንዲያውም እሳቸውን በቁጥጥር ስር የሚያውል የህግ ማዕቀፍ እንዲኖር ጥረት እናደርጋለን ሲሉ ነበር፣ ሲፎክሩ ነበር። አሁን በዜናም እንዳቀረብሽው አሁን ደግሞ ነገሩን ተወት አድርገው ለከተማዋ እንዲህ አይነት መብት የላትም ያሉበት ሁኔታ ሰምተናል እና እሳቸው ማስቆም እንደማይችሉ ያውቃሉ። ለማንኛውም ግን ንግግሩ ያው ይጠበቃል። ግን የአረብ ሀገራት ከእሳቸው ንግግር በሚያደርጉበት ጊዜ ከአዳራሹ ወጥተው የሚሄዱበትን ሁኔታ እናስታውሳለን። አንዳንዶችም በጩኸት ጠቅላይ ሚኒስትር ናታንያሁን ንግግር ለማደናቀፍ ጥረት ያደርጋሉ። ድጋፍም የሚሰጡ አካላት አሉና እንግዲህ በአጭር ጊዜ ያው ነገ ከሄዱ ሐሙስ ንግግር አድርገው አረብ ሰንበት ሳይገባ ነው ወደ ሀገራቸው የሚመለሱ ማለት ነው። ለማንኛውም እናያለን። የዛ ሰው ይበለን።
0: አዎ፣ እንደው የማምዳኒ ነገር በጣም አወዛጋቢ ነው። የአንዲት ከተማ ከንቲባ ናቸው። በእርግጥ ኒውዮርክ በጣም ወሳኝ ከተማ ናት። ከዚህ በፊት የነበሩት ከንቲባ ምን ያህል የእስራኤል ወዳጅ እንደነበሩ፣ እስራኤልን ደግፈው ብዙ ነገር ያደርጉ ነበር፣ በተለይ ጥቅምት ሰባት ጥቃት ከደረሰ በኋላ እንደምናስታውሰው። ከዛ በኋላ በሚገርም ሁኔታ እንግዲህ ተቃራኒ የሆነ ከንቲባ እያየን ነው። ጠቅላይ ሚኒስትሩ እንደው የዓለም አቀፉ ወንጀለኞች ፍርድ ቤት ያስተላለፈውን ውሳኔ ተግባራዊ እናደርጋለን፣ ጠቅላይ ሚኒስትር ናታንያሁን በቁጥጥር ስር እናውላለን ብሎ መጀመሪያ ሲናገሩ በጣም የሚገርም ነው። አሜሪካ ውስጥ ነው ማድረግ ይችላሉ ወይ የሚል የዓለም ሕዝብ ትኩረት እየጠበቀው የነበረ ሀሳብ ነበር ሰጠኝ እንደው ካነሳሁ እንዳልከው። ግን ደግሞ እንደማይችሉ በግልጽ ተናግረዋል። እንደው አሜሪካ ውስጥ ነው እንዲህ አይነት ነገር መታሰቡ ራሱ በአሜሪካና በእስራኤል መካከል ምን ያህል ትብብርና የቃል ኪዳን ወዳጅነት እያለ፣ ዞሮ ዞሮ ኒውዮርክ የአሜሪካ አካል ናት ምንም ሆነ ምንና እንደውም በጣም በርካታ ይሁዳውያን እኮ የሚኖሩባት ከተማ ናት ኒውዮርክ።
1: እሳቸው እንግዲህ ወደ ስልጣንም ሲመጡ እስራኤልን እና የእስራኤል መሪዎችን እያወገዙ ስለሆነ ያንን ለማስመስከር የሚያደርጉት ጥረት ነው እንጂ የአንድን ሀገር መሪ ምንም ይሆን የፈለገው ግዛት የራስ ገዝ መስተዳድር ቢኖረውም ቁጥጥር ስር እንዲውል አሜሪካ ራሷ እንጂ የአንድ ክፍለ ሀገር ወይም የአንድ ግዛት ኃላፊ ወይም ከንቲባ ሊያስቆም እንደማይችል ያውቃሉ። ለዛ ነው ሀሳባቸው ሸሸት ያሉ እንጂ መጀመሪያማ ሲፎክሩ ነበረ ከወራት በፊት። እና ለማንኛውም በዓለም ላይ ያው እንደሚታወቀው ብዙ ችግሮች አሉ፣ ብዙ ወንጀሎች ይፈጸማሉ። እነዛን ወንጀሎች ያለም ማህበረሰብ የተወሰኑትን በጸጥታ አልፋቸውና እስራኤል ላይ የሆነ

0: ነገር ሲሆን ትኩረታቸውን ያደርጋሉ ዓለም አቀፍ ፍርድ ቤት ላይ ያቆማሉ እና ዓለም ራሷ የተዛባች የተባበሩት መንግስታት ድርጅት ራሱ የተቋቋመበትን ማላማ ያስፈጸመ አይደለም አሁን እስራኤልን የሚያወግዙ ነገሮችን ሊያደርግ ይችላል ተብሎ ነው የሚታሰብ በዮርዳኖስ ሰማርያ ቀበሌዎች የቤቶች ግንባታ የበለጠ የጨመሩበት ሁኔታ አለ ይሄ መቆም አለበት ብለዋል ዋና ጻፊው ጉቴሬዝ እንደዚሁም ደግሞ በአዛ ያለውን የሰባዊ እርዳታ ጉዳይም ያነሱ ይሆናልና ለማንኛውም ግን የማምዳኒ ነገር አነጋጋሪ ነው እንደማይችሉ ግን በመጨረሻ ታይቷል
1: አው ራሳቸው አምነውበታል እንደማይችሉ ያው እንግዲህ ትልቁ ነገር እስራኤልን ዲሞክራሲያዊት የይሁዲ ሀገር ናት ብሎ አያምኑም ማምዳኒ ታወቀ ነው እንግዲህ በሂደት ምናልባት የአሜሪካ ፕሬዝዳንት ይሆን የሚችሉበት አጋጣሚ ለወደፊቱ ቢኖር ምን ሊያደርጉ እንደሚችሉ መጠበቅ ነው የሚገርም ነው ለማንኛውም ብዙ አነጋጋሪ ነገር አለ ሌላው ርዕሰ ጉዳያችን አሁንም ከአሜሪካ ጋር ይያዛል አሜሪካ ሰሞኑን የሳውዲ አረቢያን ጥሪ በመስማት በሁቲ አማጺ ቡድን ላይ ጥቃት አድርሳለሁ ለአሜሪካ መከላከያ ሰራዊት ያየር ጥቃት ለማድረስ ከተዘጋጀ በኋላ ትራምፕ እንደገና ወሰናቸውን እንደቀየሩ እየተነገረ ነው እንዴት ነው እንዴት ትራምፕ ወሰኔ እዚህ ምዛ ማለታችሁ
0: ትራምፕ ያወላወሉ ነው በሳውዲ አረቢያና በሁቲ አማጺያን ግጭት ዙሪያ ጣልቃ መግባት አልፈልጉም እንደሚታወሰው ወርቅነሽ የሁቲ አማጺያን ወደ እስራኤል እየተኮሱ እንኳን ከአሜሪካ ጋር ስምምነት ስለነበራቸው አሜሪካ የሁቲ አማጺያንን ለማጥቃት ፍላጎት አልነበራትምና አሁን የአሜሪካ የመጨረሻ አንዳንድ ጊዜ ምንም ታማኝ ቢሆኑ የተለያዩ ሀገራት የተለያዩ አካላት በመጨረሻ ጊዜ የራሷን ጥቅም የሚያስከብርላት ከሆነ ለዛ ትብብር የምታደርግበትን ሁኔታ ብዙ ጊዜ አናይምና አሁን ሳውዲ አረቢያ የአሜሪካ በጣም ወዳጅ ሀገር ናት የመንም ቢሆን ማዕከላዊ መንግስቱ ለአሜሪካ ቅርበት አለውና የየመን ፕሬዝዳንትም ራሱ ጥሪ ያደርጋል አሜሪካ ጣልቃ ገብታ ሁቲዎችን በመዋጋቱ እንድታግዝና ለሳውዲ አረቢያም ለየመን መንግስትም አሁንታይ ምላሽ አልሰጡም ፍቃደኛ አይደሉምና አሜሪካ ጥቅሜን ያስገብርልኛል የሁቲ አማጺያን እኛን ስካላጠቁ ድረስ እኛም እርምጃን ወስደም የሚል ሐሳብና አቋም ያላቸው ነው የሚመስልና በጣም ትንሽ ግራ የሚያጋባ ነው ስለዚህ አሜሪካን ደግፈን እንደዚህ ነገር እናደርግ የሚለው ነገር ለወደፊት ለሀገራቱ እንደገና እንዲያስቡ የሚያደርግ ነውና አሜሪካ የራሷን ጥቅም ካስከበረች ሳውዲ አረቢያንም ጉዳይ የየመንንም ጉዳይ እንደዚሁም ደግሞ የቀይ ባህርን አካባቢ እንደው ቸላለች ይመስላል ነገር ግን ይሄ ጉዳይ የቆየ ዋጋ የሚያስከፍል ነው መስሎም ታይም ጨምረው ካለ
1: አሜሪካ እንግዲህ ወይ ለቃል ወጣች አካባቢውን ወይ ደግሞ የበላይነቷን ሙሉ በሙሉ አረጋግጣ እንደውሷን የተጠጉ አካላት የበላይ ሆነው አልታዩ በጣም አስቸጋሪ ነው እንግዲህ መካኔ ያህል ቅዱስ ከተማ ሳውዲ አረቢያ በሁቲ ስጋት ስር ስትወድቅ እንዳልከው ሳውዲ እንግዲህ ዝም ብሎ ወዳጅነት ብቻ አይደለም ሳውዲ መሬት ላይ የአሜሪካ ወታ ደረጃ ካምፕ አለው በእንግዲህ ሀፍታም ናት ሳውዲ እንደምናውቀው በሀፍታም እንግዲህ የተለያዩ ዘመናዊ ምርቶችን ከጦር መሳሪያ እስከ ተራ ነገር መግዛት ከአሜሪካ ትልቅ ወዳጅነት ነው በቅርቡ ነው እንግዲህ F-35 የተሰኘውን የጦር አውሮፕላን ለመሸጥ አሜሪካ እንደተስማማች ሰማ ነው ከቀናት በፊት ያው የመጨረሻው ውሳኔ እንግዲህ የመጨረሻ መሆኑ ደግሞ የበለጠ በሂደት ነው የሚታየው ሳውዲ ስትረከብ እንግዲህ ይህን ያህል ወዳጅነት እሺ ካሉ በኋላ ነው ጥቃቱን ሊያደርሱ እንደገና ባለቀ ሰዓት የጦር መሳሪያ ከተጫነ ምን በኋላ ሐሳባቸውን ቀየሩ ይባላልና ለአንዲት ሀያል ሀገር ይሄ ነገር እንደው ቋሚ የሆነ በውሳኔው አለ መጽናት አስቸጋሪ ነው የሚሆነው ዞሮ ዞሮ ግን ያልከው ነገር አለ አሜሪካ ከራሷ ጥቅም ጋር ነው የምትራመደው ምንም ይሁን ምን ማያዋጣ ነገር ከሆነ ያው መጀመሪያ ራሷን ነው ያን ነው መረዳት የሚቻለው አስቸጋሪ ነው እንግዲህ ደግሞ በሂደት ነገ ምን ይሉ ይሆን ትራምፕ እና ያለን
0: አዎ በአካባቢያችን ያሉ እስራኤልን የሚነኩ ጦርነቶች በኢራን ጉዳይ እንዲሁ እንደተጀመረ ነው የሊባኖስ ሂዝበላ ጉዳይ እንዲሁ ነው የጋዛ ሰርጥም እንዲሁ ነውና አንዳንዴ አሜሪካ ጥቅማን የሚያስከብርላት ከሆነ ነገሮችን ተወጥታ አድርጋለች ዋጋ ያስከፍላል እንደው የአሜሪካን እንትን ቴዲ አፍሮ ጉድ ሰራችኝ የሚል ዘፈን አለውና አንዳንዴ ጉድዝ የሰራች ምትሄድበት ሁኔታ ዋጋ ነው የሚያስከፍል ዞሮ ዞሮ አሁን የሁቲዎች መጠናከር የኢራን መጠናከር ማንን ነው የሚጎደው እስራኤልን ነው የበለጠ የሚጎደው
1: መካከለኛው ምስራቅ ያለ ነገር ለከነ እስራኤል ላይ ነው ፎከስ ትኩረት የሚያደርገው እስራኤል
0: እነሱ ቀስ ብለው መስማማታቸው አይቀርምና የትራምፕ ሁኔታ ግራ የሚያጋባ ነው ለማንኛውም ነው ያለን የሚሆነው
1: ጥሩ እናመሰግናለን ወደ ቀጥሎ ዝግጅት እንላፍ ጥሩ

0: ወርቅነሽ፣ እንግዲህ ሳምንታዊ የጤና ፕሮግራም እናቀርብበት ሰዓት ነው። ይህንም የጤና ፕሮግራሙን ሊያቀርቡልን ዶክተር ሰፈፈ በላይቸ በስልክ መስመራችን ይገኛሉ። ጤና ይስጥልን ዶክተር፣ እንደምን ዋሉ?
1: ጤና ይስጥልኝ አቶ ሰጠኝ፣ ወይዘሮ ወርቅነሽ፣ እንዲሁም ለአድማጮቻችን እንደምን ሰነበታችሁ?
0: ደህና ነን። ውጭ ሀገር ስለነበሩ እንግዲህ እንኳን አደረሰዎት አላልንም። ለአዲሱ ዓመት እንኳን አደረሰዎት። አሁንም በዓል ነው። መልካም በዓል።
1: በጣም አመሰግናለሁ። እኔም እንዲሁ እንኳን አደረሳችሁ እላለሁ። እንዲሁም ለአድማጮቻችን በሙሉ አመሰግናለሁ።
2: እናመሰግናለን። ግማራ ቲማቶቫ ትናንት እንግዲህ የምኪፕር ጾም ነበር።
0: የፍርድ መዝገቡ አልተዘጋ ከሆነ እንግዲህ መልካም ምኞታችን እንገልጻለን።
1: መልካሙን ፍርድ ያስገኝልን ስራችን ማለት ነው።
0: ጥሩ
2: እናመሰግናለን።
1: ነው እንግዲህ የሚሰጠን
2: እውነት ነው። እዛ ነው እናምነው።
0: ወደ ዛሬው መወያያ ርዕሰ ጉዳይ ስናልፍ ባለፉት 2-3 ሳምንት በፊት የአእምሮ ህመምን በተመለከተ ክፍል አንድን አቀርበውልን ነበር። አሁን ደግሞ ክፍሉ ሁለት ነው። እስኪ ማብራሪያውን እንጀምሩና እዛ ደግሞ ጥያቄዎች እናቀርባለን።
1: እሺ፣ በጣም አመሰግናለሁ። በእርግጥ እንደሚታወሰው አቶ ሰጠኝ ጠቀስከው ትክክል ነው። ባለፈው የአእምሮ ህመም ምንድን ነው፣ መነሻ ምክንያቶችስ ምን ይመስላሉ በሚለው ዙሪያ ተነጋግረን ነበር። ዛሬ ደግሞ በመፍትሄው አቅጣጫ ላይ አንዳንድ ዋና ዋና መልእክቶችን ለአድማጮቻችን ለማስተላለፍ ነው ያቀድነው ማለት ነው። አካላዊ ጤንነታችንን ለመጠበቅ የተመጣጠነ ምግብ እንመገባለን። ስንታመም ወደ ሕክምና ሄደን መድኃኒት እንቀበላለን። አካላችን እንዲጠነክር ደግሞ በየጊዜው የአካል ማጠንከሪያ እንቅስቃሴዎችን እናደርጋለን። ይሄ በአጠቃላይ ያለን ግንዛቤ ነው። ነገር ግን ከሁሉ በላይ ትኩረት የሚሻውና የህይወታችንን የሚመራው የአእምሮአችን የአእምሮ ጤንነታችን ምን ያህል እንከባከበዋለን የሚለው ትልቁ ጥያቄ ነው። አእምሮአችን ሲታወክ ጭንቀትና ድብርት ሲጫነን ወይም አቅም ስናጣ እንዴት ልንቋቋመው እንችላለን? ይህ አብይ ጥያቄ በየሁላችን አስተሳሰብ ላይ ሊጸነስ ወይም ደግሞ ሊዳብር ይገባዋል። የአእምሮ ህመም የህይወታችን አጠቃለያ ሳይሆን በሂደት የምንወጣውና የምናሸንፈው ፈተና ነው። ይህን በትክክል መገንዘብ ያስፈልጋል። በአእምሮ ህመም የተያዘ ሰው አበቃለት ወይም አለቀለት የሚባል አይደለም። በተለይም በአሁኑ የስልጣኔ እድገት ባለበት ጊዜ ውስጥ ማለት ነው። በዛሬው ፕሮግራማችን ይህን ጉዳይ ነው እንግዲህ ለማጠንከር የምንሞክረው። ጤናማ አእምሮ ማለት ብሩህ ህይወት ነው። ጤናችን በትክክል በአእምሯችን ላይ የተጠበቀ ከሆነ ህይወታችን ብሩህና አስደሳች ይሆናል። በክፍል አንድ መግለጫችን ያነሳናቸውን የአእምሮ ህመም ወይም የጭንቀት ምክንያቶች አሁን ደግሞ ከመፍትሄ አንጻር እንዴት እንመልከታቸው የሚል ነው። ብዙዎቻችን የአእምሮ ህመም ሲባል የከፋውን ደረጃ ብቻ ልናስብ እንችላለን። ነገር ግን እንደ ድብርት ወይም ደግሞ የሀዘንተኝነት ምልክት ከመጠን ያለፈ ጭንቀት የመሳሰሉ ምልክቶች የአእምሮ ህመም በር ከፋቾች ናቸው ማለት እንችላለን። ምን ማለት ነው? በእነዚህ ጉዳዮች ላይ መንቃት አለብን። በጊዜው ስር ሳይሰዱ ልንጠብቃቸው፣ ልንቆጣጠራቸው በምንችልበት ደረጃ ላይ መሆን አለብን። በመሆኑ የአእምሮችን እርዳታ ያስፈልገዋል የሚሉ ምልክቶች እንዴት ይታያሉ? አእምሯችንን እርዳታ ያስፈልገዋል የሚሉ ምልክቶች፣ አንደኛ የባህሪና የስሜት መለዋወጥ ሲታይ፣ የእንቅልፍና የምግብ ፍላጎት መዛባት ሲመጣ፣ እንዲሁም ደግሞ ትልቁ ጉዳይ ተስፋ መቁረጥ የመሰለውን ነገር ሲታይ፣ እነዚህ ሶስቱ ዋና ጠቋሚ ምልክቶች አእምሯችን ደክሞታል፣ እርዳታ ያስፈልገዋል፣ እንክብካቤ ያስፈልገዋል፣ ሕክምና ያስፈልገዋል ምክክር ያስፈልገዋል ማለታችን ነው። እነዚህ ምልክቶች ሲታዩብን ጥንካሬያችንን አጥተናል ማለት ሳይሆን አእምሮአችን እረፍት እርዳታ እየጠየቀን መሆኑን ደግመን እንድናስታውስ ያስፈልጋል። ይህ ሁኔታና እርምጃችን በጣም ወሳኝ የሆነ ጉዳይ ነው። አሁን ደግሞ እነዚህን ፈተናዎች እንዴት መቋቋም እንችላለን የሚለውን ነጥብ ለማንሳት በአራት ነገሮች ላይ እናተኩራለን። አንደኛው ስሜትን አለመሸሸግና ለምናምናቸውና ለምናከብራቸው ሰዎች መናገር ወይም ማማከር ያስፈልጋል። ሁለተኛ ቀላል አካላዊና አእምሮዊ እንቅስቃሴዎችን ያለምንም መሰልቸት ማከናወን ያስፈልጋል። በየቀኑ የ30 ደቂቃ ያክል የአካል እንቅስቃሴ ከፍተኛ ትሩፋትን ያመጣልናል። እንቅልፍ ማግኘት፣ ይህ እንቅስቃሴ በአእምሮአችን ውስጥ የሚመረቱ ደስታን የሚሰጡ ልዩ ልዩ ንጥረ ነገሮች ወይም ሆርሞኖች ተብሎ ይጠራሉ፣ እነሱ እንዲመነጩ ይረዳናል። አሉታዊ ሀሳቦችን መጋፈጥ ወይም መቋቋም። አራተኛ ጥርስ ሲታመም ወደ ጥርስ ሕክምና ፈጥነን እንደምንሄደው ሁሉ አእምሮአችን ሲታመም ሲታወክ አእምሮአችን በትክክለኛው አመለካከታችን ስር ሳይሆን ሲቀር ወደ ስነ ልቦናዊ ሐኪም ወደ አእምሮ ሕክምና ሐኪም በጊዜው በመድረስ እርዳታዎችን መቀበል ይገባናል ማለት ነው። እንግዲህ ከዚህ በታች አቶ ሰጠኝ ወይዘሮ ወርቅነሽ አንዳንድ ጥያቄዎችን በማንሳት ለማብራራት እንሞክር።
2: ጥሩ እናመሰግናለን ዶክተር። እንግዲህ ማብራሪያው በመነሳት በአካባቢያችን ወይም ቤተሰባችን አባል ውስጥ በዚህ በአእምሮ ህመም የሚሰቃይ ሰው ቢኖር እኛ እንደ ህብረተሰብ ወይም እንደ ቤተሰብ እንዴት ነው ልናግዘው ልንደግፈው የምንችልና እንደው የመገለል ስሜትም እንዳይኖር ለማድረግ ምንድነው ማድረግ ያለብን?
1: ተከክል ነው። እንግዲህ ቆልፎ ጉዳይ እዚህ ላይ ነው። የታመመ ሰው ስለራሱ አጥንቶ ወይም አጣርቶ የሚያውቅበት ኃይል የለውም። ስለዚህ የዚያን ሰው ችግር ተመልካች ነው የሚያዩ ከቤተሰብ አካላት ከቤተሰብ አባላት መካከል እንዲሁም በህብረተሰብ ውስጥ አብረን በምንኖረው አካባቢ ያንድን ሰው መጎዳት በመጠኑም ቢሆን በምንመለከተው ሁኔታዎቹ መገንዘብ እንችላለን። እና በዚህ ጊዜ ስለዚያ ሰው ማሰብ ስለዚያ ሰው መጨነቅ ይኖርብናል ማለት ነው። አንዳንድ ምክሮችን ጠጋ ብለን ለመስጠት የምንችልበትን ዘዴ መፈለግ አለብን። እኛ እንኳን ምናልባት ራቅ እንላለን ብለን ብንገምት ሌሎችን የቅርብ ሰዎችን እኛ እንደምናየው እንዲህ ያሉ ነገሮች ታዩበታልና እስቲ ተንከባከቡት እስቲ ተመልከቱት በማለት መጠቆም ይኖርብናል ማለት ነው።
0: ጥሩ። ሌላው ደግሞ የወጣቶች አእምሮ ጤናና የማህበራዊ ህይወት ጫናዎችን የመቋቋም አቅም እንዴት ይታያል? እንዴት ነው መቋቋም የሚቻለው? በወጣቶች በኩልስ የአእምሮ ችግር እንዴት ነው ያለው ሁኔታ?
1: አዎ፣ እንግዲህ በአሁኑ ጊዜ ስልጣኔ ይዞልን የመጣው ብዙ ትሩፋት አለ። ስልጣኔ ደግሞ ይዞብን የመጣው ብዙ ጉዳቶች አሉ። ወጣቱ ህይወቱን ለመምራት በከባድ ሀሳቦች ላይ ይወጠራል። ህይወቱን ለማራመድ ይፈልጋል። እንደሚያየው ጥሩ ጥሩ ነገር እዚያ ለመድረስ ይፈልጋል። እንደገና በሌላው በኩል ደግሞ ብዙ አደናቃፊ ሁኔታዎች ይገጥሙታል። በተለይ በአሁኑ ጊዜ በማህበራዊ ሚዲያ ምክንያት ወጣቱ የሚፈለገውንም የማይፈለገውንም መረጃ እንዲሁ ከላይ በመሰብሰብ ውድ ጊዜውን ያጠፋል። ውድ የራሱን አመለካከት ማዳበሩን ጥረት ያቋርጣል። እና የወጣቱ ችግር በአብዛኛው የሚታየው አንዱ ነባራዊ በሆነው ለማደግና ወደ ትልቅ ሰውነት ለመድረስ የሚያደርገው ጥረት አንዳንድ ፈተናዎችን ወይም ደግሞ ፍራቶችን ያስከትሉበታል። አንዳንዴም ከመጠን ያለፈ ጉልበትን ስለሚጠቀም በጉልበት ብቻ የሚወጣ ስለሚመስለው ብዙ ስህተቶችን ይፈጽማል። ስለዚህ በአሁኑ ጊዜ ወጣቶች የሚገኙበት ችግር ይህን በመሰለው ሁኔታ ላይ መሆኑን እኛ በእድሜ በሰልን ሰዎች በመመልከት ከቤተሰብ አባላት ጀምረን እስከ አካባቢያችን ድረስ የምናደርገውን ድጋፍ እናበረክትላቸው ይገባናል። ወጣቱ የወደፊቱ ትውልድ ገንቢ እንደመሆኑ መጠን ካሁኑ መንገዱ ከተደናቀፈ የወደፊት ተስፋው ሁሉ የቀዘቀዘ እና የደከመ ስለሚሆን በትኩረት ማየት ይኖርብናል። ልጃችን ወይም ልጃችን ስለሆነ ወንድም እህታችን ስለሆነ ብቻ ሳይሆን የማህበሩ አባል የሆነን ወጣት ሁሉ በአንድ አይነት በሚቻለን አቅም ሁሉ ለመርዳት ጥሩ አመለካከት ሊኖረን ይገባል።
2: አዎ፣ ወጣቶች በወጣትነት እድሜ በሀገር ደረጃ ለዚህ ለአምሮ ጭንቀት ወይም ድብርት ሲዳረጉ ይታያሉ እና እንደው በብዛት በሚባል ሁኔታ እንደው ፈተናዎች የዚህ ፈተና ይዝ ችግር መንስኤው ምንድን ነው? እንደው ዋና ዋናዎቹ
1: እንግዲህ ዋናዎቹ መቼም በመሰረቱ ቤተሰባዊ አቋምን የሚመለከት ነው። በዚህ ችግር ላይ የሚጋለጡ ወጣቶች በቤተሰባቸው አካባቢ ጥንካሬ የሌላቸውና ተገቢውን ድጋፍ ወይም ተገቢውን እንክብካቤ አመራር፣ የትምህርት አቀባበል ሂደት ያልተሳካላቸው ቤተሰቦች ናቸው። እና እነዚህ ወጣቶች እንግዲህ በመጨረሻው ራሳቸው በራሳቸው መፍትሄ ለመፈለግ ብቻ ሲውተረተሩ ይታያሉ። በዚያም መፍትሄ ፍለጋ አንድም በትክክለኛው አቅጣጫ ይሄዳሉ፣ ሌላም ጊዜ ባልሆነው አቅጣጫ ይሄዳሉ። ለምሳሌ ውጥረት ሲገጥማቸው፣ ጭንቀት ሲገጥማቸው ያንን በመናገር ፋንታ ይደብቁና እነሱ መፍትሄ ነው ብለው የሚገምቱትን የተሳሳተ መንገድ ይይዛሉ። ለምሳሌ ወደ መጠጥ ማድላት እንዲሁም ደግሞ አደንዛዥ ወይም አመርቂ እጾችን የመጠቀምን ልምድ መጠጋትና በትላልቅ የተዛቡ ሰዎች ጥላ ስር በመውደቅ በእነሱ ክንድ ስር በመውደቅ የራሳቸውን ህይወት የሚያደናቀፉ ስራዎችን ሲሰሩ ይታያሉ ማለት ነው። ይህንን ነው እንግዲህ ጥበቃና እንክብካቤ ልናደርግ የሚገባል። በሰለጠነው ዘመን የሚገኘው ወጣት የስልጣኔ ምንጭ የሆነው እሱ ራሱ ሲሆን የችግር ምንጭም እየሆነ ይታያልና ይሄ በጣም አሳሳቢ ሁኔታ ነው።
0: ሌላው ስለ አንድ ወጣት በዙሪያው ያሉ ቤተሰቦች፣ ጓደኞች የወጣት እንደው በከፍተኛ ጭንቀት ውስጥ ነው ወይም ድብርት ውስጥ ነው ብለው የሚያስተውሏቸው አደገኛ የባህሪ ለውጦች ወይም ምልክቶች እንዴት ነው መረዳት የሚቻለው?
1: ልክ ነው አቶ ሰጠኝ። የመጀመሪያው ትልቁ ምልክት መገለል ነው። በዚህ ችግር ላይ የተጠመዱ ሰዎች ሀፍረት ይሰማቸዋል፣ ፍርሃት ይሰማቸዋል። ስለዚህ ራሳቸውን ከጓደኞቻቸው ከአካባቢያቸው ለመገለል ይሞክራሉ፣ ይደበቃሉ፣ ወይም ደግሞ ያለ አግባብ በቤት ውስጥ ተዘግቶ ይውላሉ፣ ከስራ ይጠፋሉ፣ ከትምህርት ይጠፋሉ። እና ይህን የመሳሰሉ ነገሮች የሚታዩባቸው ወጣቶች በግልጽ በችግር ውስጥ የገቡ መሆናቸውን ተመልካች ሊረዳ ይችላል። እና እንዲህ በሚሆንበት ጊዜ ትልቁ ነገር ምንድን ነው? በወጣቶች በኩልም ሆነ በትልቆች በኩል ችግር ሲፈጠር ስሜትን ግልጽ አድርጎ ለሚታመን ጓደኛ ወይም ለቤተሰብ አባል ማጋራትን መልመድ፣ መደበቅን መሸሸግን ማስወገድ፣ ማህበራዊ ሚዲያው አጠቃቀሙን ማወቅና ገደብ እንዲኖር ማድረግ፣ አካላዊ እንቅስቃሴዎችን ቅድም እንደጠቀስነው ያለምንም ማዛባት በየዕለቱ መፈጸም፣ ስፖርታዊ ፍላጎቶችን ማዳበር፣ በጣም አሉታዊና በይበል ይበል የሚነገሩ አሳሳች ሁኔታዎችን ሳይሆን በበጎ ተግባራዊ እቅዶች ላይ ጉልበትን መዋል ጊዜን መዋል ያስፈልጋል። አዛኛውን ግዜ ወጣቶች ወደ አይምሮ ጤና ባለሙያ ዘንድ ለመሄድ በተለያዩ ባህላዊ ጉታች ምክንያቶች አይፈልጉም፣ ይፈራሉ። ይህንን ችግር ለመቋቋም ከስር ጀምሮ እርጋታ በተሞላበት ሁኔታ ምክሮችን በየደረጃው ማስተፍ ያስፈልጋል ማለት ነው።
2: አው ዶክተር እንግዲህ ብዙ አነጋጋሪ ቢሆንም የሄረሰ ጉዳይ ካለን ጊዜ አንጻር እንደው አብዛኛውን ጊዜ ወጣቶች አሁን ያምሮ ችግር አለብን ያምሮ ጤና ችግር ብሎ ህክምና እርዳታ ለመጠየቅ ያፍራሉ፣ እንደ የመገለል አይነት ስሜት ይታይባቸዋልና ይሄን ችግር እንዴት ነው ማስወገድ የሚቻለው? ሙያው ገዛ እንዴት ማግኘት ይቻላል? ይሄን ጥያቄ መልሰው በዛው ማጠቃለያ ጥሪ ያለ ማጠቃለያ ይስጡን።
1: እሺ ዘሮር ካሽ እንግዲህ ዋናው ነገር ምንድነው? ትልቁ በእኛ ማህበረሰብ ዘንድ የሚታየው ችግር ያመለካከስ ችግር ነው። ከባህላችን ጠቃሚ ባህሎች አሉ፣ ጎጂ ባህሎችም አሉ። እስካሁን ድረስ በእነዚህ በጎጂ ባህሎች ዙሪያ ብዙ የተሰራ ነገር የለም። በዚህ በዘመናዊ ዓለም ዘመናዊ አመለካከትን ዘመናዊ ትሩፋትን መጠቀም ሲገባ አሁን እኛ የምንገኘው በነበሩ የባህል ልምዳችን ላይ ታስረን ነው የምንገኘው። እና ምን ለማለት ነው? የአእምሮ ህመም በሐኪሞች ሊረዳና ሊታከም ይችላል። የአእምሮ ህመም በአሁኑ ጊዜ ብዙ መድኃኒቶች ተገኝተውለታል፣ ብዙ ማህበራዊ ድጋፎች ይገኛሉ። በመንግስትም ሆነ በግል ድርጅቶች ይህንን ጉዳይ ለመቋቋም የሚያስችሉ ብዙ አይነት ምርታዊ እንቅስቃሴዎች ይካሄዳሉ። እና ምን ነው ምንድነው ህብረተሰባችን አላማውንም ሆነ ጥረቱን አዲስ ነገርን ለመማር እውቀትን ለማዳበር እና እንደሁሉም ከህብረተሰቡ እኩል ለመራመድ ራሱን ማንቃትና ማዘጋጀት ይገባዋል። የሚቀርብለትን ልዩ ልዩ አገልግሎቶች በትጋትና በጉጉት ሊቀበል ይገባል። ለምሳሌ የትምህርት መግለጫዎችን እናቀርባለን ተሰብስበው በሚባልበት ጊዜ ያንን አክብሮና አስፈላጊ መሆኑን አውቆ መገኘትና አገልግሎቱ መጠቀም ትምህርትን ማዳበር ይገባዋል ማለት ነው።
0: ጥሩ
2: እናመሰግናለን። እንግዲህ ያው ሌላም ጊዜ እንወያይበታለን፣ በጣም ወሳኝ ርዕሰ ጉዳይ ነው። ዶክተር ሰፈፈ በጣም እናመሰግናለን። ለርሶም ለባልደረቦት አቶ አብርሃም መስፍን፣ ለድርጅቱ ጤና ብሪዮት አጠባበቅ ድርጅት በጣም እናመሰግናለን።
1: እኛም እንዲሁ በጣም እናመሰግናለን። አድማጮቻችን ለቀጣዩ ፕሮግራማችን በሰላም እንዲያደርሰን ፈጣሪ እንለምናለን። ደህና ሁኑ።
0: አሜን። ደህና ሁኑ።
2: እናመሰግናለን። ቻው። አሁን ስልክ መስመራችን ላይ ሌላ አድማጭ አለች፣ ወይዘሮ ጎንደሪት ያለው። ጤና ይስጥልኝ ጎንደሪት፣ እንደምን አለሽ?
3: ጤና ይስጥልኝ ወርቅነሽዬ፣ ወንድም ሰጠይ፣ እንዲህ አጠቃላይ አድማጮች በሙሉ ሰላም።
0: ጎንደሪት ለምን ተባለ ይችላሉ ብዙ ሰው።
3: ይማር ኸቲማ ቶባ፣
2: ይማር ኸቲማ ቶባ።
3: ወደ መጣሁበት ልራመድ ወይ ወደ ስሜት?
2: የሀገር ስያሜ ነው። አንዳንዴ ኢትዮጵያ ሙሉ ጎጃም ሙሉ ጎንደር ጎንደሪት ይባል ስም ሞልቷል።
3: ስም የኔው ምክንያት አለው፣ ዝም ብሎ አይደለም የወጣ መነሻ አለው። ግን አሁን ጊዜውን በዚህ በሌላ ጊዜ ይህን ታሰብኩ፣ በሌላ ጊዜ ደውልልኝና
2: ሰፊ ነው ማለት ነው እንግዲህ። ጥሩ።
3: አዎ መነሻው ብዙ ነው። እና በመጀመሪያ ደረጃ የእስራኤል አምላክ እንኳን በሰላም በደስታ ይችንን የትላንትናይቱን ቀን በሰላም አሳለፈልን። ለወደፊታችን ላለው ደግሞ ለባለመጸለት ወይም ለዳስ ባህል ብለን ለምንጠራው ደግሞ እግዚአብሔር በሰላም አድርሶን በሰላም ጀምረን በሰላም የምንፈጽመው ያድርገን እላለሁ።
2: እናመሰግናለን። አሜን።
3: ሁላችንም ለህዝብ እስራኤል አም እስራኤል ሀይ ነው የሚለው። አም እስራኤል ሀይ። እንዴት ነበር ሀገራችን? እንዴት አሳለፈች? በእርግጥ ትናንትና ዜናው የሚተላለፍ ሰዓት ካለፈ ነው። ዛሬ ጠዋት ደግሞ እንዳጋጣሚ ዜና አልሰማሁም። ሀገራችን ሰላም ያደርግልን። ከሁሉም ቅድሚያ ሀገራችን ሰላም ስትሆን ነው አመት በዓልም ቢሆን ድግስም ቢሆን መከራም ቢሆን ደስታም ቢሆን እንደ ልባችን ዘና ፈታ ብለን የምናሳልፈው። ሀገራችን ሰላም ስትሆንልን ነው። አገር ሰላም ከሌለ አይታችኋል፣ የተደገሰ ቀን የተቆረጠ ሰርግ ሲበተን፣ አንድ አጋር ሰው ሞቶ በሶስት በአራት በአምስት በአስር ሰው ሲቀበር አይተናል። እና እግዚአብሔር እስራኤል አምላክ ሀገራችን ሰላም ያድርግልን። እንግዲህ ትላንትናውን ጾማችን ደግሞ በሰላም ጾመን በሰላም ማሳለፈን ለዚህ ቀን ደርሰናል። ትላንትና በእውነት በጣም ደስ የሚል መዘጋቢሩ ንፋሱ ሁለመናው ያማረ እንደው ቀኑም ሳይታወቅ በዚህ በእኛ በርሾ ለጽዮን በደም በቤተ ክህነቱ ነዋል ነው። በጣም በጣም በጣም ከምላችሁ በላይ ማለት ነው። ሽማግሌዎቹ ካህናቶች ለራሳቸው ወጣቶቹ ለራሳቸው ከዛም ተጠባብቀው ሰዓት አክብረው መተው ወጣቶቹ ወሬቱን ሲያወጡ ይህን ነው ልላችሁ አልችልም። እግዚአብሔር ይህን አይለይብን። ፈጣሪም የሚወደው ፍቅርን ነውና እግዚአብሔር ፍቅሩን ያድለን። በዚህ አይነት በሁሉም ሀገር እንዲህ ብሎ እንደዋለ ባለሙሉ ተስፋ ነኝ።
2: እንግዲህ በአብዛኛው እንደዛ ነው። ያው እንዳልሽው ዜና አልሰማሁም አልሽ፣ ምናልባት ካልሰማሽ እንጂ ጾሙ ሊጀምር የተወሰነ ሰዓታት ሲቀር ነው በይሁዳና ሰማሪያ በደረሰ የሽብር ጥቃት በእርግጥ አንድ እስራኤላዊ ናታኔል የሚባል ህይወቱ አልፏል። በሚያሳዝን ሁኔታ የስድስት ልጆች አባት ነው። አሸባሪዎቹን ጊዜም ስራ አይፈቱም። በውጭ ሀገርም እንደዚሁ በካናዳ በጸሎት ቤት አካባቢ ያው ተኩስ ከፍቶ እንደነበረ ተሰምተናል። ዋና ዋና የሚባሉ አደጋዎች እነዚህ ናቸው። ሽብር ጥቃት ጋር ተያይዞ
0: ክብርም የመኪና አደጋዎች ነበሩ።
2: አደጋ በእርግጥ ይኖራል፣ ግን የሽብር ጥቃት
3: በየውም ክብር በትላንትናይቱ ቀን መኪና የሚነዳ ሰው ሳይሆን ሰይጣን ነው። እውነት ለመናገር በትላንትናይቱ ቀን እግዚአብሔር መርቆ ባርኮ ይችን ቀን ራሱም እኮ ተናግሯል። ይችን ቀን የሻረ ይሞት ነው የሚለው እና ስለዚህ በትላንትናው ቀን ለሆነው ነገር ለሰይጣን ማዘን አያስፈልግም። እንግዲህ ሰይጣን ነው እንጂ ሰው አይደለም ይህን የሚያደርገው ማለት ነው።
0: እንግዲህ ሁሉ ማህበረሰብ አይደለም የሚጠብቀው፣ የአረብ ማህበረሰቦችም አሉ የማይጠብቁ እና መኪና መድረሱ አሳዛኝ ነው እንጂ እንግዲህ የተለያዩ የማህበረሰብ ክፍሎች ስለሚኖሩ እንደዛ ደግሞ በዓሉን የማይገደዱ ሊችሉ ይችላሉ። አረቦች ክርስትና እምነት የሚከተሉት እንደዚህ
3: ከሆነ ሆነ ነው። ታዝኖ የማይመለስም ተብሎም የሚሆነው ነገር የለም። እግዚአብሔር ለሁሉም ልቦና ይስጥ፣ ትዕግስቱን ይስጥ እና በእርግጥ በመኪና አደጋ ባለፈውም አምስት ሰዎች ሞቱ ብሎ አንድ የሆነ ሰው ሲናገር ሰምቻለሁ። ከዮም ኪቡሩ በፊት ማለት ነው፣ ከአስተሪው በፊት ይህ ነገር እንዴት ነው? ወት እየሄድን ነው? በአንድ ቀን አምስት ሰው በመኪና አደጋ እያለ ያው በዜና አይደለም በሰው ነው የሰማሁት። ይህ የመኪና አደጋ እንግዲህ እግዚአብሔር ይቅር ይበለን። ያነዳድ ሲነዱ እኮ ስታያቸው ክብሹ ላይ ዚግዛግ ነው የሚሄዱት። በዚህኛው ይኛው ቁሞ ከሆነ በዚህኛው መስሉል አቋርጠው ይገባሉ። በዛኛው እንደዛ ሲሆን
2: ትንሽ ማለፊያ ቦታ ከተገኘች አንዳንድ አሽከርካሪዎች በጣም የሚገርሙ አሉ። እውነትሽን ነው፣
3: በጣም ነው። አሁን
2: ልክ በእግር መሄዱ ነው የሚመስላቸው።
3: በኪሎ አክቢሽ የእነሱ ብቻ ነው ሌላ የማይቆጣጠረው። አሁን አንዳንድ ጊዜ ከልጄ ጋር ሲሄድ እባክህ ነው እባክህ ቀስበል ነው ብለው እና ትዕግስት የትዕግስት ማጣት ነው። የመኪና መቀጸፍ የትዕግስት ማጣት ነው። ተበሮ እኮ የሚደረስበት የለም። ቀስ ብለን ታግሰን አስበን አይተው ቢነዱ እግዚአብሔር ከኔ በታች ተጠንቀቁ፣ እራሳችሁን ጠብቁ እንጂ በዚህ የምናደርገው ታውት ሁሉ እሱ ሊገባልን አይችልም። እና በእውነት መኪና ለምታሽከረክሩ ሰዎች ባካችሁ እራሳችሁን ጠብቁ ነው የምለው። እሳት ነው። እሳት ገብተው እሳት ውስጥ ቁጭ ብሎ ነው የሚሄዱት። አሁን በተለይ እኔ ነሀግ አውቶቡሶችን በጣም አደንቃቸዋለሁ። በጣም ነው የምላችሁ። ያን ያክል መኪና ይዘው ያን ሁላ ህዝብ ይዘው እንዴት ብለው እንደሚያቆሙትና እንዴት ብለው እንደሚተጠብቀው እንደሚያሳልፏቸው በጣም ይገርመኛል። እና ትዕግስት የላቸውም ለሹፌሮች፣ ትዕግስት የላቸውም ለብዙዎቹ ማለት ነው። ሁሉ ሳይሆን አሉ ብዙዎቹ። አሁን በተለይ ወፍማ የሚነዱ ሰዎች አሁን ወፍማ የሚነዱ ሰዎች በማስታወትና በአውቶቡሱ መሀል ሾልከው ገብተው ቆምጠው ይሄዳሉ። የዛን ጊዜ ለእነሱ ብቻ ሳይሆን ለሌላው አሽከርካሪም ጭምርት ነው ችግር የሚፈጥረው። እና ይህ የመኪና ግጭት የመኪና ግድያ ራስን እንደ ማጥፋት ነው የሚቆጠረው።
0: አንዳንድ ጊዜም እንግዲህ በማሽከርከር ወይም ደግሞ በሾፌሮች ጥፋት ብቻ ሳይሆን የተለያዩ ነገሮችም የሚያመጧቸው ምክንያቶች ይኖራሉ። እንግዲህ ትላንትና የተፈጸመው በጣም የሚያሳዝን ነው። ወደ ሁለት ሰዎች ህይወታቸው አልፏል የቆሰሉም አሉ። እንዲሁም ደግሞ ከ3000 በላይ በዚህ በጾሙ ምክንያት ያው የማገንዳ ቢዳዶም ድርጅት እርዳታ አደረገላቸዋል። በአጠቃላይ እንግዲህ ቀላል አይደለም የታለፈው። በየአመቱ እንደዚህ አይነት ነገሮች ይኖራሉ። ጥንቃቄ የሚያስፈልገው ነው።
3: ጥሩ በዚህ በጾሙ ምክንያት የሚወድቁት ያው ብዙ የማይችሉ ሰዎች አሉ። ሀጥም የማይችሉ ሰዎች አሉ። ጾም ሲባል የማይሆንላቸው ሰዎች አሉ።
2: የጤና ችግር ይኖራል።
3: አዎ የጤና ችግር ያላቸው አሉ። እና ለዚህም ራሱ ዶክተርም እኮ ለማይጦም ሰው አትጦሙ ይላሉ። እንግዲህ እግዚአብሔር ቢያዘውም እግዚአብሔር ደግሞ ጤና ካለ እንጂ ከጤና በላይ ከሆነ ግዴታ የለበትም። ነው ምሽጣራዎች አምቡላንሶች አሁን በትላንትና አይቱ ቀን አርፉን ሲመነመኑ ሲፈልጉ ቦታ ለቦታ ሲዟዟሩ ነው የሚውሉት። እና ያን በውሃ ጥምና በዛ ነው ቁርጥ አይኖረውም። ለጊዜው መደንገጡና ወደ ሐኪም ቤት መሄዱ ነው እንጂ ቁርጥ አይኖረውም። ቁርጥ ያለው ይሄ መኪና አደጋ፣ ቁርጥ ያለው ይሄ አጥፍቶ መጥፋት፣ ቁርጥ ያለው ሌላ ነገር እንጂ የዚህ በጦምና በውሃ ጥም የሚሆነው ነገር የግዱን ያው የውሃ ምግቡም ሲሰጡ ሲሉ ቁርጥ አይኖርም፣ ሞት አይኖርም። በዛ ማለት ነው።
2: አዎ።
3: እና እግዚአብሔር የእስራኤል አምላክ ሁሉንም አሽሎ ስለ ልቦናው ሰጥቶ በመልካሙ ማህደር መዝግቦን ከጥፋታችን ከስህተታችን ይቅር ብሎን እንደኛው ሀበሻ እንደኛው ኃጢአት እንደኛው ስህተት ሳይሆን እንደ ራሱ ማንነት ልጆቼ ብሎ እንደመረጠን ጌታ እሱ ይቅር ብሎን በሰላም በደስታ ደግሞ ለሚቀጥለው ዓመት ያድርሰን። ለወጣቱ ልቦና ሰጥቶት፣ ለትልቁ ትዕግስቱን ሰጥቶት እንግዲህ ትልቆች እድሜ ለአማኞቻችን ናቸው። እድሜያቸውን ያስረዝብ፣ ጤናቸውን ይስጣቸው፣ አሟሟታቸውን ያብጀው። ለልጅ እግሩ ደግሞ እግዚአብሔር ከነ ልቦናውን ትዕግስቱን ይስጥልን ይስጠና። ምክንያቱም በላ አፈር መንደድ ብላ የሚባል ነገር አለ። ብዙ ጊዜ በላ ሲሉት ስንመጣን ባዷችን ነው የመጣ ነው፣ ስንመለስን ባዷችን ነው የምንመለሰው። ስለዚህ ራስን መጠበቅ እግዚአብሔር አሁን ዶክተሩ ሲናገር ዶክተር ተፈሰ ሲናገር ሰምቻለሁ። ብዙ ጊዜ አሁን ድብርት ሲይዛቸው ከሰው ጋር መነጋገር ምናምን ያለው ነገር አለ። አሁን ለምሳሌ አንድ ነገር ሁኜ ጓደኛዬ ነው ብዬ ብነግረው አረ እሷ እኮ አብዳለች ብሎ ዙሪያ ይዘረዝራል። ተው በተለይ እኛ ይህን ነው የምንፈራው። የእኛ ህብረተሰብ ብነግረው እሳ ይህን ቢለኝ እሳ ነው። እንደገና ደግሞ ፕሲኮሎግ የስነ ልቦና ሰዎች ሄዱ ሲባሉ ደግሞ አረ እኔ አብጀን ነው ደግሞ ሄጅ መድኃኒት ውሰድ ልባል እየተባልን
2: ሁንካንካሎጌሻችንንመክር
0: ከባለሙያዎች ጋር መወያየት ያስፈልጋል። ቀላል አይደለም ያለንበት ጊዜ። ካለን ጊዜ አንጻር ወይዘሮ ጎንደሬት እዚህ ላይ እንጨርስ። በጣም እናመሰግናለን። መልካም በዓል።
3: መልካም አባህል፣ መልካም የዳስ ባህል ይሆንልን። አመሰግናለሁ ድሉ ስለተሰጠኝ። ለየሁላችንም ልቦና ይስጠና ከስተታችን እግዚአብሔር ይቅር ይበለና ሰላም ሁኑልኝ። ወዳቸዋለሁ።
2: በጣም ነው የምናመሰግን ስለተሳትፎሽ። እንግዲህ መልካም አዲስ አመት። ግማር ሀቲማ ቶባ
0: እንዲህ መሰናበት ነው ያለብን። ለአድማጮቻችን፣ በፕሮግራማችን ለተሳተፉት፣ ለቴክኒክ ባለሙያችን ዳኒ ሮኪ እናመሰግናለን። ወርቅነሽ
2: እናመሰግናለን። መልካም ቀን አድማጮች። እንግዲህ ምሽት 7 ሰዓት ላይ እንደገና እንገናኛለን።
0: ያላችሁበት መልካም ጊዜ ጃ

የተከበራችሁ አድማጮቻችን እንደምናመሻችሁ። የምሽቱ ፕሮግራማችን ነው ጀመረ። የለተ ማክሰኞ ምሽት ፕሮግራማችን ጀምሯል። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዩዳሌፍ በቲሽሬ ታፍሽን ፔ ዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 22 ቀን 2016 ዓ ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር መስከረም 12 ቀን 2019 ዓ ም ነው። የቴክኒክ ባለሙያችን ኢላን አዙላይ ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜናና ቅርብና ወቅታዊ ዘገባ፣ ሳምንታዊ የባህልና ኪነጥበብ ፕሮግራምና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከእኛ ጋር እንዲሆን አስቀድመን እንጋብዛለን። ዛለን አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። በህዝቡ መካከል ያለው ልዩነት በጣም ያሳሰባቸው መሆኑን ፕሬዝዳንት ሄርዞግ ገለጹ። የኒውዮርክ ከተማ ከንቲባ ማምዳኒ የጦር ወንጀለኛ ናቸው በማለት ተሰነዘሩባቸው ወቀሳ ጠቅላይ ሚኒስትር ናታንያሁ ምላሽ ሰጡ። የመከላከያ ሚኒስትር እስራኤል ካትስ በሐማስና ተላላኪዎቹ ላይ ዛቻ ሰነዘሩ። ፕሬዝዳንት ዶናልድ ትራምፕ ከኢራን አቻቸው ማሱድ ፓዝሽኪያን ጋር ለመገናኘት ችግር የሌለባቸው መሆኑን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በህዝቡ መካከል ያለው ልዩነት በጣም ያሳሰባቸው መሆኑን ፕሬዝዳንት ሄርዞግ ገለጹ። ፕሬዝዳንት ሄርጾግ የዮም ኪፑር ጦርነት ወቅት የተዋደቁ ጀግና ሰማዕታት ዛሬ በኢየሩሳሌም ሀር ሄርጼል በታሰቡበት ወቅት ባሰሙት ንግግር ምርጫ ማለት መብትን ማስጠበቂያ እንጂ በወንድማማቾች መካከል የሚደረግ ጦርነት አይደለም። በዚህ በምርጫ ወቅትም ጥንቃቄ ማድረግ አለብን። በልዩነት ሀሳብን መሰንዘር ይቻላል፣ ግን መከፋፈል አይገባም። የምንኖረው በጋራ ነው። ከዚህ ቅዱስ ቦታ ሁኜ ለሁሉም የእስራኤል ህዝብ የማስተላልፈው ጥሪ ምርጫ የወንድማማች ጦርነት አይደለም። በልዩነት ሀሳብን መግለጽ እና ትችት መሰንዘር የዲሞክራሲ መርህ ነው፣ ግን የሁላችንም ተጠሪነት ለዚህ ውድና ተፈቃሪ ሀገር ነው በማለት ህዝቡ በምርጫ ምክንያት ወዳልተፈለገ ግጭት ውስጥ እንዳይገባ ፕሬዝዳንት ሄርጾግ አሳስበዋል። የኒውዮርክ ከተማ ከንቲባ ማምዳኒ የጦር ወንጀለኛ ናቸው በማለት ተሰነዘሩባቸው ወቀሳ ጠቅላይ ሚኒስትር ቢንያሚን ናታንያሁ ምላሽ ሰጡ። ናታንያሁ ለማምዳኒ በሰጡት ምላሽ ሚስተር ማምዳኒ ማፈር አለብህ፣ በህዝባችን ላይ ጭፍጨፋ ለፈጸመው የሐማስ ድርጅት ጭራቅ የሆነ አሸባሪ ድጋፍ በማድረግህና በጸረ ይሁዳን እንቅስቃሴ ልታፍር ይገባል። እኔ ወደ ኒውዮርክ በመምጣት በተባበሩት መንግስታት ድርጅት አመታዊ ጉባኤ እሳተፋለሁ። ስለኛ ወታደሮች ጀግንነት እውነቱን መሰክራለሁ፣ ስላንተም እውነቱን እናገራለሁ ብለዋል ጠቅላይ ሚኒስትር ቢንያሚን ናታንያሁ። ይህ በእንዲህ እንዳለ ናታንያሁ ነገ ወደ አሜሪካ በመሄድ የፊታችን ሐሙስ በተባበሩት መንግስታት ድርጅት አመታዊ ጉባኤ ተገኝተው ንግግር ያሰማሉ ተብሎ ይጠበቃል። የመከላከያ ሚኒስትር እስራኤል ካትስ በሐማስና ተላላኪዎቹ ላይ ዛቻ ሰነዘሩ። የመከላከያ ሚኒስትሩ ዛሬ ለሐማስ ባስተላለፉት የዛቻ መልእክት አንድ የእስራኤል ወታደር አሊያም ዜጋ ቢጠለፍ ያዛ ከተማ ቤቶችና ሕንፃዎች የሚኖሩ በሚሊዮን የሚቆጠሩ ፍልስጤማውያን እንዲለቁ ይደረጋል። በሁለተኛው የጊዲዮን ዘመቻ ወቅት በራፊያህና ቤት ሃኑን እንዳደረግ ነው። በዛም 70% ቦታው እንዲለቀቅ እናደርጋለን በማለት የመከላከያ ሚኒስትሩ ዝተዋል። የመከላከያ ሚኒስትሩ በተለያዩ ፖለቲከኞች ትችት እየተሰነዘረባቸው ሲሆን መረጃ ኑሯቸው ነውን በእስራኤል ወታደር አሊያም ዜጋ መጠለፍ ጉዳይ የተናገሩት በማለት ዮአዝ ሄንደል ጥያቄ አንስተው ወደ ነበርንበት እንዳንመለስ ነው እየሰራን ያለው ብለዋል። የተለያዩ የፖለቲካ ፓርቲዎች ለ26ኛው የክኔሴት ምርጫ የሚያደርጉትን ዝግጅት እንደቀጠሉ ነው። የተቀናቃኝ ፓርቲዎች ሊቀመንበር ያሬድ ላፒድ የፊታችን ቅዳሜ ማታ የተለያዩ ፓርቲ መሪዎችን በቤታቸው ለማስተናገድ ማቀዳቸው ተገልጿል። ናፍታሊ ቤኔት፣ ጋዲ አይዘንኮት፣ አቪግዶር ሊቨርማን እና ያኢር ጎላን በስብሰባው ተሳታፊ ናቸው ተብሏል። ያሬድ ላፒድ የግንኙነቱን ዓላማ ሲገልጹ የለውጥ ኃይል የተባለው ተባብሮ በሚሰራበት ጉዳይ እንመክራለን ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንደተለመደው እስራኤልን መውቀሳቸውን ቀጥለዋል። አንቶኒዮ ጉቴሬዝ የተባበሩት መንግስታት ድርጅትን አመታዊ ጉባኤ ዛሬ በከፈቱበት ወቅት ባሰሙት ንግግር ስልጣን ከያዙ ጊዜ አንስቶ እስካሁን ድረስ እስራኤል ከጥቅምት 7 ወዲህ ባዛ ሰርጥ የፈጸመችው ውድመት በጣም ከፍተኛ ነው ብለዋል። ጉቴሬዝ ንግግራቸውን በመቀጠል የጥቅምት 7ቱ የሽብር ጥቃት ከደረሰ በኋላ እስራኤል በከፍተኛ ጦርነት ባዛ የተፈጸመው ውድመት
እንዲሁም በኋላ ሐላፊነት ያላየሁት በኋላ ሐላፊነት ያላየሁት ነው በማለት ከወንጀሉ በኋላ እስራኤል በዮርዳና ሰማርያ ቀበሎች ያላት ፖሊሲንም ተችቷል። በአካባቢው ያለው ግጭት የሰፈራ ቀበሎች መስፋፋት ሁለት ሀገራት ለሁለት ህዝቦች የሚለውን መርህ የሚያስቀር ነው ብሏል የተባበሩት መንግስታት ድርጅት ዋና ጸሐፊ። ፕሬዚዳንት ዶናልድ ትራምፕ ከኢራን አቻቸው ፐዝስኪያን ጋር ለመገናኘት ችግር የሌለባቸው መሆኑን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ገለጹ። የውጭ ጉዳይ ሚኒስትሩ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት ፕሬዚዳንት ትራምፕ ቃላቸውን ተግባር ላይ የሚያውሉ የንግድ ሰው ናቸው። ከሁሉም ጋር ለመገናኘት ዝግጁ ናቸው። ከኢራኑ ፕሬዚዳንት ጋር ቢገናኙም የሚከስሩበት ጉዳይ የለም። ከባለስልጣናት ጋር የሚደረግን ግንኙነት ሐሳባቸውን እንድንማርበት ይሆናል። ያም ሆኖ ከኢራኑ ፕሬዚዳንት ጋር የሚደረግ ግንኙነት ውጤት ያመጣል የሚል እምነት የለንም። ምክንያቱም በኢራን ውሳኔ የሚያስተላልፎ አክራሪው የበላይ መሪ ነው ብሏል የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሮቢዮ። ይበንድ እንዳለ በአሜሪካ የኮንግረስና ሴናት ምርጫ ከተደረገ በኋላ ከኢራን ጋር ከስምምነት ላይ ይደረስ እንደሚችል ፕሬዚዳንት ትራምፕ ዛሬ በተባበሩት መንግስታት ድርጅት ጉባኤ ወቅት ባሰሙት ንግግር ገልጸዋል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ በመጠኑ ይጨምራል። እስከፊታችን ቅዳሜ ድረስ ሙቀቱ ከነገው ጋር ተመሳሳይ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴል አቪቭና አካባቢዋ 30፣ በሃይፋና አካባቢዋ 29፣ በኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 37 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ተከብራችሁ አድማጮቻችን ለሰዓቱ ያለን ዜና ዝላይ አበቃም።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የደህንነት ጉዳይ ዘገባችን ጥላውን መልኬ መስመር ላይ አለ። ጥላው እንዴት አመሸ?
1: ሰላም ሰላም ሰጠኝ። ሰላም ለአንተም ለአድማጮችም
0: ሰላም ብለናል። እንዴት ነው? ሰላም ነው? ትላንት እንዴት አለፈ?
1: በጣም ቆንጆ ነበር። በጣም ማለት ከአየሩ ጸባይ ጋር ጾሙ ብዙም አልከበደም። በጣም ቆንጆ ደስ የሚል ጊዜን ያሳለፍ ነው። እግዚአብሔር ይመስገን።
0: መልካም። የተለያዩ እርሰ ጉዳዮች አሉን። አንደኛው እንደው በእስራኤል አሁን የተጋረጡ የተለያዩ የደህንነት ስጋቶች እንዳሉ ይነገራል። የተጀመሩ ናቸው ሁሉም እና እንደው በዚህ አሁን ባለንበት ጊዜ ሊያሰጓት የሚችሉ በጣም የደህንነት ችግሮች ምንም ናቸው?
1: እንዴት ነው ሚላሉ መሰለሽ? የተከፈቱት በሮች አልተዘጉም ይባላል። እንግዲህ እስራኤል እነሆ ሶስተኛ ዓመቷን እያስቆጠረ እየተቃረበ ነው። ሰጠኝ ወደ ሰባት የሚሆኑ አቅጣጫዎች ማለት ነው። አብዛኛዎቹ ሁሉ ማለት ይቻላል እስካሁን ድረስ ምንም የመረጋጋት ትንሽ እንዴት ነው የመብረድ ምልክት ቢታይም ጦርነቱ ግን ተጠናቀቀ ማለት አይቻልም። ምክንያቱም ምናልባት ወዳልታሰበ ጦርነት ሊገባ ይችላል በቀላሉ የሚል ሁኔታ አለ። ማለት እኛም እንኳን ሳንጀምሮ ቢሆን ጠላቶቻችን ይጀምሩትና በይበልጥ ደግሞ ከሊባኖስ የህዝቡላ ድርጅት ወይም ደግሞ ከሩቅ የምትገኘው ኢራን እነሱ በሚጀምሩት ጦርነት ውስጥ ልንገባ እንችላለን የሚል ሁኔታ አለ። እንዲያውም ሰጠኝ ዛሬ ራሱ የመከላከያ ሚኒስትሩ ለሚኒስትሮች ማለት ነው በስልክ እንግዲህ በዋትሳፕ ሚኒስትሮች ወይም የካቢኔ አባላት እንግዲህ የሚነጋገሩበት ሁኔታ አለ። በዛ የላኩት መልእክት አለ ከደጀኑ እዝ ጋር በተያያዘ ለጦርነት ጊዜ የሚል የጊዜ ገደ ብዙ ነገሮች ብዙ ግዳዎች ይደረጋሉ። ብዛት ያላቸው ዜጎች በሀዘንም ሆነ በደስታ በብዛት እንዳይገኙ የሚለው ሁኔታ አሁን እሱ ያለው ገደብ በጦርነቱ የነበረው ማለት ነው ነገ ያልቃል የጊዜው ገደብ። አሁን እሱ እንደገና ለማደስ ተብሎ በአስቸኳይ መልእክት ልኳል መከላከያ ሚኒስትሩ። ምክንያቱም ምናልባት ጠላቶቻችን ጦርነት ሊጭሩ ይችሉ ይሆናል። ስለዚህ አሁንም የነበረው ገደብ እንዳለ እንዲቀጥል የሚል እንግዲህ በስልክ እንዲያጸድቁትኝ ያው በህግ አማካሪዎቻቸው እና በመስሪያ ቤት ሰራተኞቻቸው በኩል ማለት ነው ለሚኒስትሮች መልእክት ልኳል። ምን ማለት ፈልጌ ነው? ምንም እንኳ ነገ ከነገ በኋላ ጦርነት ይከፈታል ባይባልም ግን በተጠንቀቅ ዜጎች እስራኤላውያን ዜጎ በተጠንቀቅና ከዛም የመከላከያ ኃይሉም ሆነ ደጀኑ እዝ ይህን ጉዳይ በተመለከተ ደግሞ በኃላፊነት ማለት ነው እንዲቀጥል። ምን ማለት ፈልጌ ነው? እነዚህ የተከፈቱት በሮች አልተዘጉም። በሀገራችን ሄዶ ክፍል የሀማስ ተጨባጭ ሁኔታ ስታየው ሀማስ በጣም እየጠነከረ ነው። ሰጠኝ ከስድስት መቶ በላይ የሚሆኑ ጭነት መኪናዎች እርዳታ ተብሎ ይገባል። እንግዲህ ከግማሽ ያላነሰው ወደ ሀማስ ነው ገባው ዜጎቹ አይደለም ሙሉ በሙሉ የሚጠቀሙበት። የወታደር ኃይሉ ሲጀምር ወደ 30,000 የሚኖሩ ታጣቂዎች እንደነበሩና የተጎዱ ቢኖሩም ከዛ በላይ ወደ 35,000 የሚጠጉ ወታደሮች እንዳሉትና የጦር መሳሪያዎችን እያዘጋጀሉ ይነገራልኝ። ከዛም ይባስ ብሎ አንተም ዜና ወጃ ላይ ጠቁመዋል። ይባስ ብሎ ደግሞ ምናልባት ዜጎችን ወይም ወታደሮችን የሐማስ ድርጅት ሊጠልፍ የሚል መረጃ በመከላከያ ኃይሉ ደርሷል ይባላልኝ። ለዚህም መከላከያ ሚኒስትር እስራኤል ካዝ ዛሬ የሐማስን ድርጅት ብቻ አይደለም ቱርክንም ሆነ ኢራንንም እግረ መንገዱን እንግዲህ ያው ለነሱ መልእክት ያስተላለፈበት ሁኔታ አለ። ምን ማለት ነው? ሐማስ በወታደሮቻችንም ሆነ በዜጎቻችን የመጥለፍ አይነት መጥለፍ ከጠለፈ የሚደርስበት ማለት ከአሁን በፊት በነበሩ ጦርነቶች ራፋህና ቤት ሐኑን ልክ በብዛት በሚሊዮን የሚቆጠሩት ለቀው ቦታቸው እንደተሰደዱት በእንደዚህ አይነት ሁኔታ በሚሊዮን የሚቆጠሩትኝ ወደ ደቡብ ጋዛ እንዲሄዱና ቦታውን ምን ማለት ነው በአጭር አማርኛ ቦታውን እንቆጣጠረዋለን የማለት ሁኔታ ነው። እኔ ያፈራሩበት ሁኔታ አለ። ምንም እንኳ ይህንን መልእክት ቢያስተላልፉም ለሐማስ የመከላከያ ሚኒስትሩ ብዛት ያላቸው በተቃዋሚ ፖለቲካ ፓርቲዎችና ሌሎች ወታደር ከፍተኛ የጦር መኮንኖች ሁኔታውን ተችተውታል። ምክንያቱም ከሶስት ዓመት ጦርነት በኋላ እንዴት አሁን መጠለፍ የሚል የሐማስ ድርጅት እንዴት የት ላይ ነው ያለ ነው? ጦርነቱ ታዲያ ወገኖቻችን የተሰዉትና የቆሰሉት ለዚህ ነው ወይ ማለት ከፍተኛ ትች ማለት ምንም አልተሰራም ማለት ነው ሲሉ በከፍተኛ ሁኔታ እንግዲህ የእሳቸውን ንግግር እያወገዙ ነገር ይታያል። ለማንኛውም ለጠየቀው ጥያቄ አካባቢያችን ያው እንግዲህ ሰሜንም ወደ ሊባኖስ ሄድን የህዝቡላ ድርጅትን ተያይዞ ያው የተረጋጋና መስሎ ቢታይም ውስጥ ለውስጥ አልፎ አልፎ ባይሳካለትል እንጂ የህዝቡላ ድርጅትም በእስራኤል ለማድረስ ጉዳት ሁልጊዜም ፍላጎት አለው። ያለው ሁኔታ በጣም እንዴት ነው ውጥረት ላይ ነን ማለት ይቻላል።
0: ውጥረት ያለ ነው። ውጥረትም አልወጣንም። እንደገና የተባበሩት መንግስታት ድርጅት ዛሬ ጉባኤ መክፈቻ ሲያደርጉ ዋና ጸሐፊው እስራኤልን ወነጀሉ። በታሪኬ እኔ ዋና ጸሐፊ ከሆንኩ በኋላ እንደዚህ አይነት በጋዛ ሰርጥ እልቀት አላየውም ውድመት አላየውም የሚሉት ነገር ለጠላት ድጋፍ መስጠት አይመስልም?
1: ያውልሽ ጎተሬሽ የተባበሩት መንግስታት የተመድ ድርጅት ዋና ጸሐፊ ማለት ነው። እንግዲህ እሳት ዋናው እንግዲህ እሳቸው ናቸው የመጀመሪያው እዚህ ላይ በቀጣይ በቅርብ ጊዜ ማለት ነው ያው ይህ ዓመት ሲያልቅ ማለት ነው ስልጣን ዘመናቸውን ይጨርሳሉ። እንዲሁም በምትካቸው ሌላ ለመምረጥ እንግዲህ ሽር ጉድ እየተባለ ነው። እንዲሁም ከዚህ ላይ ምናልባት እስራኤልን ሊያስጨንቃት የሚችለውም ቱርክ ማለት የቱርክን የውጭ ጉዳይ ሚኒስትር የቱርክ መንግስት ምን አርዶዋን እዛ ይገኛሉ አሁን በዚህ በዓመታዊ ስብሰባ ምክንያት ማለት ነው። ምናልባት እሱ የመሾም ሁኔታ እሱ ከተሾመ ደግሞ ለእስራኤል ያላትንን አመለካከት ታውቃለህ በቱርክ በኩል። ለማንኛውም ይሁን ይበንድ እንዳለ እኒህ ጎተሬሽ ያሰሙት ንግግር አዲስ አይደለም ፈጤ፣ ምክንያቱም ለእስራኤል ያለው አመለካከት በጥሩ አይን አይደለም። ማለት የፍልስጤማውያንን ብሶት በአብዛኛው አጉልቶ የመናገር ሁኔታ፣ እስራኤል እንዴት ነው ጅምላ የሆነ ጭፍጨፋ ታደርጋለች የማለት ካሁን በፊትም ጎተሬሽ ተናግረዋል። አሁንም የደገሙት እሱን ነው። በህይወት ዘመኔ ስልጣን ላይ ከመጣሁ ጊዜ ጀምሮ ይላሉ አይቼም ማላቀውን ጉድ ያየሁበት ሁኔታ ማለት ጋዛ ውስጥ የሚኖሩ ፍልስጤማውያን በቃ እንዴት ነው ዜጎች የተጨፈጨፉበትና ምድረ በዳ የሆነችበት ሁኔታ አለ። ይህ ብቻ አይደለም ይላሉ፣ በይሁዳና ሳማሪያ አካባቢም እስራኤል የምትወስደው እርምጃ እንዴት ነው በጣም ዘግናኝና እንዴት ነው የልክ ከተወሰኑ አስርት ዓመታት በፊት እንደ አፓርታይድ ስርዓት ሌሎች በሌሎች ላይ የፈጸሙት ልክ እንደዚህ አይነት ሁኔታ እስራኤል ትፈጽማል ሲሉ እንግዲህ በከፍተኛ ሁኔታ እስራኤልን አውግዘዋል። ምክንያቱም እንዳልኩት የስልጣን ዘመናቸውንም እየጨረሱ ነው። ለእስራኤል ያላቸው አመለካከትም ጥሩ አይደለም። በዚህ ባለቀ የስልጣን ዘመናቸው ደግሞ ያው ለሌላው ዓለም ታውቃለህ፣ ጎተሬሽ ወደዚህ ከመምጣታቸው በፊት ፖለቲከኛም ነበሩ። ስለዚህ ምናልባት ከሌላው ዓለም ከአረቡ ማህበረሰብ ጋር እንግዲህ እውቅና የማግኘትና በእነሱ ዘንድ ተቀባይነት ለማግኘት የሚያደርጉት ሊሆንም ይችላልኝ። ግን እስራኤልን የመተቻቸው በከፍተኛው በተጋግም ይናገሩትን አሁን ደግሞ በመክፈቻ ስነስርዓቱ ማለት ይህን ንግግር ማሰማቱ በእስራኤል በኩል ምንም እንኳ አዲስ ነገር ባይሆንም ያው ያላቸው አመለካከት ለእስራኤል ጥሩ እንዳልሆነ ቢታወቅም ግን ሁላችን በእውነት ነው የምልህ አይደለም ፖለቲከኞችን በጠቅላይ ሚኒስትሩ በኩል እና ሌሎች በሚኒስትሮች ዜጎችን በከፍተኛ እውነት ያስቆጣበት ሁኔታ አለ። ምክንያቱም ገለልተኛ ሆነው እስራኤልን በእንደዚህ አይነት ሁኔታ መውቀስና
0: የተባበሩት መንግስታት ድርጅት የዓለም ድርጅቶች የዓለም ሀገራት ኃላፊ ማለት ይቻላል በዚህ በተቋቋመበት መርህ የሌሎችን ሀገራት ጉዳይ ችላ ብለው በአፍሪካ ስንት ነገር እየተደረገ እናውቃለን። የቶም የዓለም በቻይና ምን እንደሚደረግ በሩሲያ እና ዩክሬን ብቻ እስራኤልን የወነጀሉበት በጣም አነጋጋሪ ነገር ነው፣ የተለመደ ነው። ቅድም እንዳልከው ሌላው እርሰ ጉዳያችን የሁቲዎችና የኢራን ጉዳይ በመካከለኛው ምስራቅ ይዳከማሉ ሲባል እየተጠናከሩ መጡና ሁቲዎች እና ኢራን መጠናከራቸው ለመካከለኛው ምስራቅ ለአፍሪካ ቀንድ የሚኖረው ችግር መዘዝ ምን ሊሆን ይችላል?
1: ያው ቀጠናውን ግራ አጋብተውታል። ምክንያቱም በይበልጥ የሁቲ አማጽያን ኢራን ያው ድምጿን ያጠፋች መስሎ ይታያል። ምክንያቱም የተጣለባትን የኢኮኖሚ ማዕቀብ እንግዲህ በከፍተኛ ሁኔታ እየጎዳት ነው። ለዛም ነው ምናልባት በራሷ ጊዜ ያው ጦርነት ከፍትና መጨረሻው ወደ ጠረጴዛ ዙሪያ ለመዞር ወይም ደግሞ የአሜሪካን ወዳጅ ሀገሮች በማስፈራራትም በመጉዳትም ልክ አሜሪካንን ወደ ጠረጴዛ ዙሪያ እንድትመጣና ኢራን የምትፈልገው ጥያቄዎቿ መልስ አግኝተው በእንደዚህ አይነት ሁኔታ ጦርነት ለመጨረስ ፍላጎት እንዳላት ይነገራል። አሁን አስጊው ግን የሁቲም አማጽያን ነው። ተመልከት ከተወሰኑ ቀናት በፊት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሁቲን አማጽያን በተመለከተ ቀደም ብለው የሰጡት እኛ ጋር በሚስጥር የተነጋገርነው ነገር የሁቲም አማጽያን የእስራኤልንም ሆነ የአሜሪካን ጥቅም አንነካም እስካሉ ድረስ በሁቲም አማጽያን ላይ እርምጃ አልወስድም ሲሉ ተናግረው ነበር ፕሬዚዳንት ዶናልድ ትራምፕ። ከሁለት ቀን በፊት ያሰሙት ደግሞ በቃ እንዴት ነው መስቀለኛ መንገድ ላይ ነኝ፣ የሁቲም አማጽያንን መደብደብ ወይስ አለመደብደብ የሚለውን ሁኔታ እያሰብኩበት ነው ብለው ነበር። ልክ ባለቀ ሰዓት እንዲሁም ጦርነት ሊከፍቱ ነው ሲባል መጨረሻ ያን ሰርዘው ወደ ጎን አድርገው እንደገና ጊዜ ልሰጥ ፈልጋሉ ያሉበት ሁኔታ ላይ አሁን እንደሚነገረው ከሆነ የአንዳንድ የሳቹ አማካሪዎች በሁቲም አማጽያን ለአሜሪካ ጦርነት ከከፈተች ከጥቅሙ ጉዳቱ ያመዝናል። ምክንያቱም ከሁቲም ጋር መጣላት አይደለም፣ ኢራንም ትገባለች፣ ሌሎችም ወዳልተፈለገ ጦርነት መግባት አለ። ይህንን የአሜሪካ ሕዝብም ሆነ ራሳቸው ዶናልድ ትራምፕ ይህን ነገር አይፈልጉትም። ማለት ይህን ጠባጫ ይህንን መተው ከሆነም ደግሞ ምርጫ አለ በቀጣይ ከምርጫው በኋላ ምናልባት ሊያደርጉት ይችላሉ ይባላል። ስለዚህ ከጥቅሙ ጉዳቱ ያመዝናል ከሚል አኳያ እንደገና የጦር መሳሪያ ችግር አሜሪካ አለባት የሚባል ሁኔታ አለ። ሰጠኝ የሚነገረው በይበልጥ እነዚህ ጸረ ሚሳይሎች የእሱ ጥረት አለ። አሁን ወደ ጦርነት ውስጥ ብንገባ ወዳልፈለግነው ቦታ ከሄድን የጦር መሳሪያ ችግር መጥረቱ ከመጣ እንዴት ነው መውጫ ላናጣ እንችላለን። ስለዚህ ጠቅሙ በርግጥ አሜሪካ ያያለች ኃይል ኖራታል ግን ኃይሏን ደግሞ በአስተማማኝነት እንደ ጀምራ መጨረስ እንጂ መጨረሱ ላይ እንኳን በአብዛኛው ይከብዳታል ግን ባለው ሁኔታ ልክ የምትፈልገውን እርምጃ ወስዳ በእንደዚህ መጨረስ ስትችል ግን ታናስበው የተራዘመ ጦርነትና ከዛ ማልፎ ከፍተኛ ዋጋ ሊያስከፍለን ይችላል የሚል እነዚህን ነው ሁኔታዎች አማካሪዎቻቸው ዘንድ ተቀብለዋል ምክር ከለዛም ነው ለጊዜው አቆሙት ይባላል አሁን ባለው ሁኔታ ግን የሁቲም አማጽያን ነው በይበልጥ በጣም ያስጨነቁን ያፍራሩ ያሉ የሳውዲያን መንግስት ነው ሳውዲያን በሚገርም ሁኔታ አዋርደዋልኝ በጣም የጦር ኃይሏ እንግዲህ በተደጋጋሚ ጠቁመናዋልኝ ከእስራኤል ጋር ተነጣጥሮ እንኳን ራሱ ምንም እንኳን ሀብታም ሀገር ነች ብዛት የጦር መሳሪያዎች ጦር አውሮፕላኖች ተዋጊ አውሮፕላኖችና ብዛት የጦር መሳሪያ ያም ሆኖ ግን በጦር ኃይሏም ራሱ ብዙ ነው ከሮብ ሚሊዮን በላይ ወደ 260 ሺህ የሚጠጉ ወታደሮች አሏት ሳውዲ አረቢያ ይሄ ሁሉ ይዛ አቅፋው ግን የሁቲ ማማጽያን በነጠላጫማና በጀላብያ ማለት ነው ሲያዋርዷቸው ሳውዲ ግራ ተጋብታለች ያ ብቻ አይደለም አካባቢያችን ሁሉ ማለት ነው እንግዲህ የሳውዲ የነዳጅ ምርት ከዛ እንግዲህ ወደ ምራብ ዓለም የሚሄድበት ራሱ በትቦ ሆነ በተለያዩ አጋጣሚዎች እሱን ራሱ የመጉዳት ሁኔታና ባበርማንደ በተሰኘው ነነን ወደ እንደ ሆርሙዝ የሚታየው ማለት ነው እሱንም የመቆጣጠር ሁኔታ ይሄ እንግዲህ አካባቢ ያሉት እንደ ግብጽ ነን እንግዲህ በኢኮኖሚው ከፍተኛ ጉዳት እያደረሰ ነው በእስራኤልም ሆነ በሌሎች በምራብ ዓለም ከፍተኛ ጉዳት እያደረሰ ስለዚህ የሁቲ ማማጽያን በሳውዲያ ብቻ ሳይሆን አጠቃላይ በመካከለኛው ምስራቅ ከዛም አልፎ በአውሮፓ ሀገሮችም እንዴት ራስ ምታት ሆኗል ማለት ይቻላል ትልቁ ጥያቄ ይሄን እስከመጨረሻው እንግዲህ እንዴት ነው መጋፈጥ የምትችለው ምናልባት እስራኤል ወይም ደግሞ አሜሪካ ወይም ሁለቱ ጥምር ኃይል ናቸው ከወዲሁ ግን እስራኤል እጇን የምታስገባ መስሎ አይታይም በድብቅ አንዳንድ መረጃዎችን ለሳውዲ አረቢያ ትሰጣለች ይባላል አሜሪካ መንግስትም እንዳልኩት የማወላወል ሁኔታ ያሳያል የሁቲ ማማጽያን ከወዲሁ እንግዲህ እንዴት ነው እንደውም የተፈሩ መስሏት ክብር ያገኙ መስሎ ያሸነፉ መስሎ የሚታያቸዋል ተመልከት ክላሽንኮፕ ኮን ይዘው ወደ ቦታው ሄዱ እና እነዚህ ሁኔታዎች ስታይ ያለንበት ዓለም ወዴት ነው ትንሽ ግራ የተጋባ መስሎ ይታያል ፈጠኝ
0: በጣም ግራ የተጋባ የሚያጋባም ነው ለወደፊት አንዳንዴ መውጫ የሌለውም ነገር ነው መስሎ የሚታይ እንዲህ በዋዛ የተተወ ነገር ነገ ከነገ በኋላ የቀይ ባህር ጉዳይ አለ እዚህ ኢራኖች ደግሞ የሆርሙዝን

0: እንዴት አለፈ አዲስ አመት?
1: አዲስ አመት በቆንጆ ሁኔታ ነው ያለፈ። እግዚአብሔር ይመስገን። ቆንጆ ጅማሮ ያለው ይመስለኛል።
0: ጥሩ
1: ጅማሮ ደስ ይላል።
0: ዜም ጥሩ ነው። በዚህ ቀጥልላለን። እንግዲህ አንቺ የዚነት ማህባን በፊት ዜማዎች እንደገና አሻሽለሽ ባልበም መልክ አውጥተሻል። እና እንዴት ነበር ስራው? ከግጥምና ዜማ ደራሲዎች ቤተሰቦች ጋር ተነጋግረሽ በስምምነት ነው ወይ?
1: አዎ፣ ስራው የተጀመረ ከሶስት አመት በፊት ነው። ያ ማለት ስራ ሰራለው ግን እኔ አልታወቀም ነበር። ስራዎቼ ነው እንጂ እኔ አልታወቀም። ያኔ ነው ውል የተፈራረምኩት፣ ውል የወሰድኩ ያኔ ነው። ያ ማለት በባቢ ዳምጤ፣ ባቢ ማለት ቅጽል ስሙ ነው። ዳምጤ መኮንን አማካኝነት እሱ ማለት የሁላ የብዙዎቹ አርቲስቶች የዜማ ግጥም ደራሲ ነው። የዚነት ማህባ ደግሞ ሙሉ አልበም ነው እሱ ይሰራላት። የብዙዎች በቃ አንጋፋ ደራሲ ነው። ከእሱ ጋር ነው ፕሮዲስ ያደረገ እሱ ነው። ከእሱ ጋር ነው ውል የወሰድኩኝ። እሱ ደግሞ ከሰዋሰዎች ጋር ሰዋሰው መልቲሚዲያ ቤተሰቦቿን ደግሞ በአግባቡ ተጠይቀው መሆን ያለበት ነገር ተደርጎ ነው የወጣ። የዚነት ማህባ ቤተሰቦች የሱፍ ማህባን ጠይቀን
0: እጅግ በጣም ጥሩ ነው። እንደገና አሻሽለሻቸዋል በደንብ እና በዘመናዊ የሙዚቃ መሳሪያም እንደገና ከመቀናበራቸው ባሻገር ያንቺ የድምፅ ይዘት ከዚነት ጋር የሚዋሃድ እና አንድ እስኪመስል ድረስ ነው የሰማ ነው። እና ሸሸግ፣ አንተ ልጅ ናለኝ፣ ሀሳብ ለማን ላዋየው፣ ሚስጥር ምን ይሻላል፣ ቦረና፣ የኔ አለም፣ የንጋት ኮከብ፣ የአገሬ ልጅ፣ እነዚህ ሁሉ እንደገና የሰራሽበት ሁኔታ ነው ያየ ነው። እና በጣም ጥሩ ነው። ሰርተሽ ለህዝቡ ካቀረሽ በኋላ ያለው አስተያየት እንዴት ነው?
1: በጣም ነው ደስ የሚለው የህዝቡ እንትን፣ እጅግ ነው ደስ የሚለው። ዝነት ደግሞ በሁላችን ልብ ላይ ያለች፣ ያ ማለት እኛ ደርሰንባት ሳይሆን በእናቶቻችን በአባቶቻችን ከባድ ነው። በእናት አባት የመጣ ፍቅር ደግሞ የኛ ቤተሰብ ደግሞ ይለያለን። እናቴ ዝነት ማህባ እና ኪሮስ አለማየሁ ለየት ያለ ፍቅር ነው ያላት። ትዘፍናቸዋለች ሁላና በአንድ ሳምንት ነው ለአስቸኳይ ስራ ነው ነበር የተፈለገው። አስቸኳይ ሊወጣ ነበር የተፈለገው። በአንድ ሳምንት ነው ያለቀ አልበሙ። በአንድ ሳምንት ውስጥ ነው አልበሙን ጨርሼ እንትን ያልኩኝ። እንደዛም ሆኖ ግን በጣም ደስ ይላል ያለው የሰው አመለካከት፣ አስተያየቶቹ ምናምን በጣም ነው የሚያስደስተው። ዚነት መታደስ እንደነበረባት ሁሉም ያምን ነበር። ብቻ እግዚአብሔር ይመስገን።
0: ጥሩ ነው። እስኪ አንዱን ዜማ ተጫዋችልን አሁን እንደገና ከሰራሻቸው
1: ከዚነት። እሺ። የኔ ድብቅ የኔ ስውር ግጸ ረቂቅ ልበ ንብር ትይዣለው በፍቅር ጣር ናናናናና ሽሸግ የኔ ሚስጥር የኔ ድብቅ የኔ ስውር ግጸ ረቂቅ ልበ ንብር ትይዣለው በፍቅር ጣር ናናናናና ሽሸግ የኔ ሚስጥር የህይወት ምግብ እንጀራ ለኔ ልዩ ነው የአምላክ ስራ ልቤ ዘመተ ካንተ ጋራ ፍቅሬ ወይ በላይ ስጠራ ወይ በላይ ስጠራ የፍቅር መሰረት ጽናና ሽሽግ የኔ ሚስጥር የህይወት ምግብ እንጀራ ለኔ ልዩ ነው የአምላክ ስራ ልቤ ዘመተ ካንተ ጋራ ፍቅሬ ወይ በላይ ስጠራ የፍቅር

0: በጣም እናመሰግናለን። ቀድምም እንደገለጽሽው ዚነቱ መሐባ ካረፈች ብዙ አመታት ቢሆንም በጣም የምትደነቅና ሆነም ድረስ በሙዚቃ አፍቃሪያን በብዙ ሰዎች ልብ ያለችናትና አንቺ እንዴት ነው የምትገልጫት ዚነትን?
1: ዚነት መላው ኢትዮጵያ ህዝብ ነው የሚወዳት። ለሁሉ በፍቅር ነው የሰበከች፣ ፍቅር ነው የሰበከችና እኔ እሷን በምን ቃል ገልጻታለሁ?
0: አዎ በጣም ብዙዎች አሁንም አድናቆታቸውን የሚቸሯት ሲሰማት እንደገና እንዳዲስ በህይወት እንዳለች ነው የሚቆጥሩና አንዳንድ ድምጻውያን እንደዚህ ከሰው ላይ አሳርፈውት የሚሄዱት አሻራ በጣም ከፍተኛ ነው። እንደው አሁን እንደገና ከሰራሻቸው ዜማዎች ውስጥ እንደ ይበልጥ የቱን ነው የወደድሽው?
1: እኔ ከዚህነት ስራዎች ሁሉንም ወዳቸዋለሁ፣ ግን አንተ ልጅናለኝ፣ የአገሬ ልጅ፣ ሽሽግ ለኔ ልዩ ናቸው።
0: እስኪ አንዱን ተጫዋችልን። አሁን ደግሞ እኛ እዛ እንለቀዋለን እዚህ እንደገና የሰራሻቸውን ስቱዲዮ
1: ነሽ። አንተ ልጅ ናልኝ፣ አንተ ልጅ ናልኝ፣ ፍቅሬ ለባክናልኝ፣ የልቤን ቆስል የልቤን ቆስል ሰሰቴ ነይልኝ።

0: ጥሩ ሁኔታ ነው የተጫወትሽው። እጅግ በጣም ነው እናመሰግን። እንግዲህ የተለያዩ ዜማዎች አሉ፣ እኛም እያስደመጥናቸው ነው በሬዲዮ ጣቢያ። እንደው ወደ አንቺስ አልበም እንዴት ነው? እየተቃረብሽ ነው ወይ?
1: እግዚአብሔር ይመስገን ቆንጆ ነው፣ እየሰራን ነው ከእግዚአብሔር ጋር። እንግዲህ እዚህ አመት ከደረሰ ብዬ አስባለሁ።
0: እንግዲህ አዲሱ አልበም በቅርቡ ቢሆን ጥሩ ነው። ያንቺም አድናቂዎች በጣም ከፍተኛ ናቸው እና እዚህም እስራኤል መጥተሽ ዝግጅት ባደረግሽበት ጊዜ ብዙ ሰዎች ተገኝተው አድናቆቻቸውን የቸሩበትን ሁኔታ አይተናል እና በቅርቡ ደግሞ እንደምትመጪ ተስፋ እናደርጋለን።
1: እንግዲህ እግዚአብሔር መልካም ነው፣ ለሁሉም የሚፈቅድ እሱ ነው። ሀገራችንን ሰላም ያድርግልን፣ አለማችንን ሰላም ያድርግልን። በጣም የምወደው ማህበረሰብ ነው። በቃ በጣም ልዩ ፍቅር ነው ያለኝ። ቤተ እስራኤሎች ልዩ ናቸው እና ድጋሚ እንደምገናኝ ተስፋ አድርጋለሁ። እንደውም ያኔ ስንመጣ በቃ በጣም ብዙ ሰው ነው የተመለሰ፣ ቦታ ሞልቶ 200 በላይ ሰው ነው የተመለሰ እና ተስፋ አድርጋለሁ በቅርቡ።
0: አዎ ስትመጡ እንግዲህ በስፋት ይሆናል። በጣም ነው የምናመሰግን ከኛ ጋር ለነበረሽ ቆይታ። ደስ በሚልሽ ወይ በአንቺ ዜማ ወይም በዜነት እንሰናበት።
1: እሺ ደስ ይለኛል። በጣም መወዳቸው ስራዎች ስለሆኑ ገራገሩ ናይ ገራገር ወሎ ደጉ የባቴ ሰው ገራገሩ ናይ ገራገር ወሎ ደጉ ያምባሰል ሰው ምነው ምነው የምወደው ለጃዬ የከንፈር ወዳጀን ሰላዩ ሰላዩ ፍቅሬ ሰላዩ ወዴት አደረስከም አይታማም ጭራሽ ወላንሰይ ወሎ በደግነት ወሎ በደግነት ምነው ታዲያ በኔ ወላንሰይ ጨከነ የእሷ አንጀት ጨከነ የእሷ አንጀት እኔስ ብረሬ ብረሬ ብረሬ አለኝ ብረሬ ብረሬ ብረሬ አለኝ እንደ ወፍ እንደ እርግብ ብረሬ አለኝ እስከ ወሎ ልጅ ፍቅር ይዞኝ እንደ ወፍ እንደ እርግብ ብረሬ አለኝ እስከ ደሴ ልጅ ፍቅር ይዞኝ ላለሁኝ።
0: ዋው በጣም ደስ ይላል። በጣም ጥሩ ነው። ድምፃዊት በአምላክ ጌትነት ከኛ ጋር ለነበረሽ ቆይታ በጣም ነው እናመሰግን። ግንኙነታችን ይቀጥላል። በእውነት በጣም ከልብ እናመሰግናለን። እንግዲህ በአዲሱ ዓመት የተሳካ የስራ ጊዜ እንዲሆን፣ የሰላም የጤናና የፍቅር እንዲሆን እንመኛለን። ሰላም ቆይልን።
1: አሜን። ወንድም አለም እግዚአብሔር ያክብርልኝ። ሁላችሁም ተባረኩ። እጅግ ነው አመሰግነው።
0: እናመሰግናለን። ሰላም ወኝ።
1: እሺ ወንድም አለም ሰላም ሁኑልኝ።
0: ሰላም ወኝ። ቻው። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም እዚህ ላይ ተጠናቀቀ። ከእኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በያላችሁበት ሰላም ጊዜ በደህና ቆዩልን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከሃይማኖት ከሰው አባት አቶ ተስፋዬ ከሰው ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ተስፋዬ፣ እንደምን አመሸ?
1: ደህና ይስጥልን አቶ ተስፋዬ፣ እንዲሁም አድማጮቻችን።
0: እኛ ደህና ነን። እንግዲህ የሃይማኖት ጉዳይ አዲስ ነገር እንደሌለና በዚህም ምክንያት ወደ ሰላማዊ ሰልፍ ለመውጣት መዘጋጀታችሁን ነግረህናልና በስልክ እንዴት ናለ ሁኔታ?
1: ያው እንደሚታወቀው እናንተም ህብረተሰቡም እንደሚያውቀው ከፖሊስ ከጻፎን ወደ ለሀብ አርባ ሻሎሽ የተሻለ ቴክኖሎጂ አላቸው ምናምን ተብሎ ወደ እነሱ ሂዶ ነበር። እነሱ ጋር ከሄደ እንግዲህ 9 ወር እያለፈ ነው። ትናንትና ሰኞ በ14 ስብሰባ ነበረን። አዲስ ነገር ጠብቀን በተስፋ ነበር ይሄር ነው። ግን በሚያሳዝን ሁኔታ ምንም አይነት ስራ እንዳልሰሩ ዝም ብለው ብቻ ሁሉ አይነገርም ምናምን በፊት እንደሚነገርን ፖሊስ እንደሚለን ነው ያለው ሁኔታ። እና ያው እነሱን በምንጠይቃቸው ነገር ላይ አዲስ ነገር ምንም ይሄ ነው የሚባል ነገር ስለ ሃይማኖት የሚታወቀ የለም በምርመራው አሉ። እኛም የጠየቅናቸው ጥያቄ ያው ለሻባክ ቲኩን አሳልፉልን ስንላቸው እኛ ማድረግ አንችልም ኃላፊዎቻችን ናቸው ይህንን እነሱን ጠይቁ ብለው እንግዲህ ቤንጀቤር ጋር ለሐሙስ ስብሰባ ይዘናል ይህን ጥያቄ ልናቀርብና ወደ ሻባክ ነገ ጠቅላይ ሚኒስትሩ ያው ስለሆኑ ሻባክን ማዘዝ የሚችለው ወደዚያ ሰላማዊ ሰልፍ ለማድረግ ነገ እንግዲህ አለን ሰላማዊ ሰልፍ ማለት ነው።
0: አሁን ሃይማኖት ከጠፋይ ስንት ጊዜ ሆነ?
1: እንግዲህ ወደ 2 ዓመት ከ9 ወር እየሆነ ነው።
0: ብዙ ጊዜ ነው። አሁን የነገው ሰላማዊ ሰልፍ የግድ ጠቅላይ ሚኒስትሩ የሻባክ ድርጅትን እንዲያዙ ተጽዕኖ ለመፍጠር ነው ወይስ ሌላ አላማ አለው?
1: ይህ ነው አላማችን። እኛ ሌላ ምንም አይነት አላማ የለንም። አላማችን ጠቅላይ ሚኒስትሩ ያው የሚገርም ነው። ባለፈው ያው ባለም መገኘቱ ደስ ቢለንም ያቺ አሜሪካ ሄደው እናትና ልጁ የጠፉት መገኘታቸው ብንደሰትም ግን በሃይማኖትና በዚህ ያለው ምርመራ የተለየ ስለሆነ ሻባክ እዚያ ገብቷል፣ እኛ ጋር ግን አልገባም። ይህም እኛ አሁን ጥቁር በመሆናችን ነው ወይ እያልን ተሰምቶናል። ይህም ስለሆነ ይህን ጥያቄ ያው ነገ ህዝቡን ሁሉን ጥሪ አድርገናል በተለያየ ሚዲያ ጠቅላይ ሚኒስትሩ ቤት ፊት ለፊት ኪካር ፓሪስ የሚባል አለ። እሱ ላይ መንገድ ያው እሱ ጋር ለእሱ ላይ ነው ሰላማዊ ሰልፉና ንግግር የምናደርገው።
0: ስንት ሰዓት ጀምሮ እስከ ስንት ሰዓት ነው ፖሊስ የፈቀደላቸው እዛ ላይ ሰላም ሰልፍ ለማድረግ?
1: ፖሊስ የፈቀደው ከ5 ሰዓት ጀምሮ እንግዲህ ለ4 ሰዓት ነው የሚደረገው። ግን እዚያ ድረስ ያው ህዝቡ ከሩቅ ቦታ ስለሚቆይ ያን ያህል አናመሽም። ግን መጀመሪያው 5 ሰዓት ነው። 6:45 ላይ ያው የተለያዩ ሚዲያዎች ይመጣሉ፣ ቃለ መጠይቅ ይደረጋል፣ ንግግር ተደርጎ ከዚያ ደግሞ ሌላም እንግዲህ ይኖራል ፕሮግራም።
0: አሁን እንደው እስካሁን ባለው ሁኔታ እንደው አንዳንድ ፍንጮች እንኳን አልታዩም? በፍጹም ያለው ሁኔታ ያው በነበረበት ነው የቀጠለ። 2 ዓመት ከ9 ወራት
1: ባለበት ነው። እኛ በእውነት በጣም በትልቅ ተስፋ ነበረ ወደ ለሀብ ሲሄድ በጣም ብዙ ሙያ ያላቸው የተለዩ ናቸው ሲባል፣ ግን ሁሉም እየሰራን ነው ይላል እንጂ ከልብ እነሱ የሚሉት 6 መርማሪ ሌት ከቀን የእሷን ጉዳይ ብቻ ይዘው ነው የሚሰሩት፣ ሌላ ስራ የላቸውም ይላሉ። ግን አንድ ቀን ወይ የተጠረጠረ ሰው ፎቶ ይዘው ወይ የሆነ ነገር ይዘው እኛን እንኳን አናግረውን አያውቁም። እና ትናንትም በምንጠይቅበት ሰዓት ላይ በእውነት ስራ እንዲያልሰሩ ነው። ጠበቃችንም ሌሎችም አብረውን ሂደው ነበር። እነሱም እንደተረዱት ምንም ስራ እንዲያልሰሩና ዝም ብለው የሚዲያ ሽፋን እየሰጡ እንደሆነ ነው የተረዳን።
0: አሁን ነገ እንግዲህ ለህብረተሰቡ ጥሪ አቅርባቸዋል፣ በእኛም በኩል ጥሪ እያቀረባችሁ ነው እና ኢየሩሳሌም ኪካራ ፓሪስ ከተባለው ቦታ ነው ያልከን። ስለዚህ የምታስተላልፈው መልእክት ካለ በተጨማሪ?
1: እሺ፣ አመሰግናለሁ አቶ ሰጠኝ። እናንተም ሁልጊዜ የሃይማኖትን ጉዳይ ያው ለህብረተሰቡ ያለውን መረጃ ስለምትሰጡልን እኔ ለሁሉም ህዝበ እስራኤል በተለይ በዚህ ኢትዮጵያውያኖች በዚህ አማርኛውን የሚሰሙት በእውነት ህመሙ ቀላል አይደለም። የ9 ዓመት ልጅ ጠፍቶ ጎን መቅረት እጅግ በጣም ልብ ያቆስላል፣ ልብ ይሰብራል። እና ሁላችሁም ችግር ዛሬ በአንድ ሰው ብቻ አይደለም፣ ነገም በሌላም ላይ ሊፈጸም ይችላል። እባካችሁ ሰው አንድ ቀንም ታሞ ይውላል እና የነገን ቀን እንደምንም ብላችሁ ከስራም ተመልሶ ስራም ቀደም ብሎ አስፈቅዶም ቢሆን ያው ለአንድ ቀን እንደሚጽፋ ቆጥራችሁት ሁላችሁም ጠቅላይ ሚኒስትሩ ፊት ለፊት ነው። እኛ ሌላ የፖለቲካ አላማ የለንም፣ ሌላ እሳቸው መቃወም አይደለም። እኛ ጥያቄያችን ጠቅላይ ሚኒስትሩ ሻባክን እንዲያዙልን፣ ትእዛዝ እንዲሰጡልን ስለሆነ ከጎናችን እንድትሆኑና ልጃችን እንድታስመልሱልን ነው በእግዚአብሔር ስም ጥሪያችን የምናስተላልፈው።
0: ጥሩ መልክቶ ደርሷል። ቤተሰብ ውስጥ ያለበት ሁኔታ እንዴት ነው አሁን?
1: አይ ቤተሰቡ ከባድ ነው። ምን አማርኛ ይሄ ነው ብለህ የምገልጸው የለም። ልጆቹን በጭንቀት ላይ ናቸው። በአጭሩ ህይወት አለ ማለት አይቻልም። የጨለማ ጉዞ ወይም ደመነፍስ ህይወት ነው እየኖር ነው ያለ ነው።
0: አሁንም ድረስ ያላችሁት እዛው መርካስ ክሊታ ነው? ምን አይነት ድጋፍ ይደረግላችኋል እዛ
1: በመርካስ ክሊታው? ያው አስተርጓሚ ምናምን አንዴ ሲያስፈልግ ነው እንጂ ብዙውን ድጋፍ አይፈቀድም ነው የሚሉት። አሁን ነገም ለሆነ ነገር መኪናም ድጋፍም ብዙ ነገር ጠይቀን የመርካስ ክሊታዋ ምን ያህል አናገርናት፣ ጥያቄ ጠይቀን ጠብቁ ተባልን። ዛሬ መልስ የተሰጠን ምንም አይነት አንድ ነገርም ድጋፍ አንሰጥም ብለው ነው መልስ የሰጡ።
0: እንግዲህ ቀላል አይደለም። ባለቤትህም በቅርቡ እንደወለደች ነው። ልጆች ጉዳይ፣ የትምህርታቸው አጠቃላይ ሁኔታ?
1: አይ እሱን አሁን አናወራውም። እስኪ ነገ እዚያው ላይ ብናወራው ነው የሚሻለው። ብዙ ነገሮች ምን ትምህርት ምንም የለም። ዝርዝሩን ነገ እናንተም ብትገኙ ደስ ይለናል። ነገ እዚያው እንግዲህ ኢየሩሳሌም በዝርዝር እናወራዋለን።
0: ጥሩ እንግዲህ ፍለጋው የተሳካ እንዲሆንና እንደው በቅርቡ መጣ አንድ ቤተሰብ ጋር እንድትገናኝ እንመኛለን። መልካም ምሽት።
1: እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም አምሹ።
0: ቻው።

0: የተከበራችሁ አድማጮቻችን፣ እንግዲህ አንዳንድ የስልክ መስመር አለመስማማትና የያዝነው ፕሮግራም መመዛባት ወደ ባልደረባችን ጥላሁን መልኬ ተመልሰናል። ጥላሁን
1: በጣም እንደቆየ
0: ወደ አንተ ተመልሰናል። እንግዲህ ከሌላ አድማጭ ጋር በትምህርት ዙሪያ ቃለ ምልልስ ልናደርግ ነበር፣ አድማጫችን አልመለሱልንም። ከአንተ ጋር እንቀጥላለን። በጸጥታው ሁኔታ ያለውን እስኪ እንግዲህ ሰፋ አድርገን እስከ መጨረሻው እንመልከተውና ቅድም የተለያዩ እርሰ ጉዳዮችን ተመልክተናል። ያው አሁን ቱርክ ደግሞ የጦር ልምምድ እያደረገች ነው ተብሏል። እንዴት ነው?
1: አዎ፣ መካከለኛ አሁን ትልቁ ስጋት የቱርክ ወደ አካባቢያችን መቅረብ ነው። ሰጠኝ ማለት ይህን ገና መንገድ የጀመረውን የሶሪያውን ፕሬዚዳንት ደግፋለሁ ሲጀምር ወደ ስልጣን እንዲመጣ ከፍተኛ አስተዋጽኦ ያደረገችውም ቱርክ ነች። ይህንን የረዳችውን ያገዘችውንን መንግስት ደግሞ አሁን እንደገና ያው የከፈለችውን መቀበል አለባት፣ እንዲሁም በተአትርፋ ማለት ነው። ስለዚህ ያው እሱን መርዳት አለብኝ፣ የመከላከያ ኃይሏ ሶሪያ በጣም ተጎድሷል፣ እንደገና መደራጀት አለበት ስትል ትግረ መንገዷንን ያው የራሷንን ያው ቦታውን የመቆጣጠር ፍላጎቱ ስላላት ወደ ሶሪያ በመግባት ለዛ እንግዲህ ያው እስራኤል ፈቃደኛ አይደለችም። ቱርክ ግን ዋናው ፍላጎቷ ያ ነው። እንደው እንደሚባለው ከሆነ ወደ 110 እጅ የሚሆነውን የሶሪያንን ከወዲሁ 7-8 እጅ ይባላል፣ ግን በየጊዜው እንዴት ነው ማስፋትና መጨመር ፍላጎቱ እንዳላት እንደያዘች ከሶሪያ 7-100 እጅ የሚሆነውን በቱርክ ቁጥጥር ስር እንዳለ የሚነገርበት ሁኔታ አለ። የቱርክ ዋናው ፍላጎት ቦታውን መቆጣጠርና ያው ልግዝ ብላ እግረ መንገዷን የራሷን ጦር ከዛም አልፎ የጦር ካምፕ ለመክፈት እንደገና የጦር መሳሪያዎችንም ለማምረትና አጠቃላይ እጇ ማስገባት ትፈልጋለች። ምክንያቱም ያን ቦታ ከተቆጣጠረች እስራኤልን ብቻ አይደለም የመካከለኛው ምስራቅ የጦር የበላይነቷን መንሳት የምትፈልገው የአካባቢዎችን ሌሎችን ለምሳሌ እንደ ቆጵሮስ እንደ ግሪክ እና ሌሎችም ከእስራኤል ጋር ወዳጅ መሆናቸውን ስለምታውቅ ያንን መበተን ትፈልጋለች። ማለት በጦር ስትራቴጂ ብቻ ሳይሆን ሰጠኝ ከኢኮኖሚ ጋርም በተያያዘም አካባቢውን የመቆጣጠር ፍላጎት አላት ቱርክ። ከዛ አንጻር ወደ ቦታው የመግባት ፍላጎት አላት። ይሄ ደግሞ በእስራኤል በኩል በፍጹም ተቀባይነት የለውም። ምናልባት ሳይታሰብ ወደ ጦርነት ውስጥ ይገባል የሚል አንዳንድ ቢነገርም ግን አስቀድመው ለሁለቱ ፍላጎት ስለሌላቸው እስራኤል በእርግጥ ያው የቱርክ ወደ ውስጥ መግባት በተጋጋሚ በአንክሮ የጠቆመችበት ሁኔታ አለ። ያ ማለት ግን ወደ ጦርነት ትገባለች ማለት አይደለም፣ ፍላጎቱም የላትም። ቱርክም ቢሆን ወደዛ የመግባት ፍላጎት አንዳንድ ከፍተኛ ባለስልጣናት አልፎ አልፎ ያው ኢየሩሳሌምን እንቆጣጠራለን የሚል ድምፅ ቢያሰሙም ግን በመንግስት ደረጃ የአርዶዋን መንግስት በቅርብ ጊዜ እንዴት ነው ወደ ጦርነት የመግባት ፍላጎት እንደላቸው ይነገራል። ዋናው ፍላጎት ግን እጃቸውን ማስገባት፣ ቦታውን መቆጣጠር እና ከዛም አልፎ እንዴት ነው እስራኤልን የመወጠር ሁኔታ ነው የረጅም ጊዜ ፍላጎቷ። አትርሳ እኒህ ፕሬዚዳንት በእርግጥ በእድሜ የገፉ ናቸው። ትልቁ ጥያቄ ከሳቸው በኋላ የሚመጣው እንዲሁም ከወዲሁ አርዶዋን እያሰቡ ነው በምትካቸው ማንን ማስቀመጥ እንደሚፈልጉ የሚነገር ሁኔታ አለም። የረጅም ጊዜ የቱርክን ስትራቴጂ እንግዲህ ስትረዳው እንዳልኩት ለእስራኤል ያላቸው አመለካከት የተለየ ከመሆኑ የተነሳ በእስራኤል በኩል ከፍተኛውን ስጋት አለ። እንዳልኩት ጦርነት ብቻ ማለት በጦር ኃይል ብቻ የበላይነቷን ማለት ብቻ ሳይሆን ወይም ቦታ መያዝ ብቻ ሳይሆን አካባቢውን፣ ቀጠናውን በኢኮኖሚም ራሱ የበላይነትን ምክንያቱም እስራኤል ከሌሎች ቅድም ካልኳቸው ሀገራት ጋር የደረሰችበት ስምምነት አለ። እንዲሁም በጦርነቱ ምክንያት አሁን ባለንበት ጦርነት እስራኤል ወደኋላ ብለዋለች። ይህንን እንደ ግሪክ እና ቆጵሮስ እና ሌሎች ሀገራት ጋር በቀጣይ እስራኤል በይበልጥ ከነዳጅ ምርት ጋርና ሌሎች ከኢኮኖሚ ጋር የተያዙ ያን በዛ ዘርፍ እንግዲህ ከፍተኛ ሁኔታ የመስራት ፍላጎት እንዳላትና እንዲሁም ይጀምራሉ የሚል ሁኔታ እያለ ጦርነቱ መጣና እስራኤል ወደ ጎን ስትሆን ቱርክ አጋጣሚ በመጠቀም ነው እንግዲህ ከሌሎች ሀገራት ጋር በመሆን የምትሰራው ያሰበችው ነገር አለ። ግን እስራኤል ይህን ነገር አሳልፋ ትሰጣለች ብዬ አላስብም። ያው ዞሮ ዞሮ ጣልቃ የምትገባውም አሜሪካ ትሆናለች። በእርግጥ አሜሪካ በይበልጥ ስልጣን ላይ ያሉት ዶናልድ ትራምፕ የአርዶዋን ወዳጅ ናቸው። በሌላ በኩል ደግሞ ለእስራኤልም ያላቸው አመለካከት እንግዲህ ያው ሁላችንም እናውቃለን። ስለዚህ መጨረሻ ላይ ምናለት በሽምግልና ማለት እስራኤል የምትፈልገውን ነገር ተቀብላ ወይም ደግሞ ቀይ መስመር የምትለውን ነገር አሜሪካ ተቀብለው በእንደዚህ አይነት ሁኔታ ምናልባት እንዴት ነው ወደ አግረሽ ጦርነት ላይ ገባ ይችላል የሚል ሁኔታ አለ። ግን የቱርክ የረጅም ጊዜ ስትራቴጂ አካባቢን መቆጣጠር ሶሪያን ሰበብ አድርጋ ቦታውን የመያዝ ፍላጎት እንዳላት ነገራል። እንግዲህ እንዳልኩት በእስራኤል በኩል ምን ባንክሮ በከፍተኛ ሁኔታ ይመለከቱታል። በከፍተኛ የዲፕሎማሲ ስራም ይተበቀል ብያስባለሁ።
0: ጥሩ። ሌላው ከዚህ ጋር በተያያዘ ሌላ ደግሞ ወደ አውሮፓ ስናልፍ የሩሲያ ጉዳይ፣ ሩሲያ አንዳንድ ሀገራትን ልትወር ትችላለች እየተባለ ነው። እና አሁን ከሆነ ምን ሰማው ነገር ዲፕሎማሲያዊ ጥረቶች ሳይሆኑ የጦርነት ከቨሮች ነው ነጋሪቶች ነው የሚደለቁና እንዴት ነው?
1: ይኸውልሽ ሩሲያ አሁን ያለችበት ሁኔታ እንዴት ነው? በቃ መስቀለኛ መንገድ ማለት ይሄ በተወሰኑ ሳምንታት ዩክሬንን እቆጣጠራለሁ ብለ የጀመረችው ጦርነት ነው። ስንተኛም ጉዳ አራተኛ አመቱን እንግዲህ አስቆጥሯል። ከዛ በላይ ማለት ይቻላል ማለት ሩሲያ በከፍተኛ የኢኮኖሚ ውድቀትም ደርሶባታል። እንደገና ብዛት በሺዎች የሚቆጠር እንግዲህ እስከ 350 ሺህ ድረስ በትክክል ግምቱ ቁጥሩ ባይታወቅም ወታደሮቿ እንዳጣች የሚነገርበት ሁኔታ አለ። በተመሳሳይ በዩክሬን በኩልም ይህን ያህል ቁጥር ባይሆንም እንግዲህ ከዛ በታች በሆነ ማለት ነው በዩክሬን እስከ 150 ሺህ አንዳንዶች ከዛ በላይም እንግዲህ የሞቱ እንዳሉ ወታደሮች ማለት ነው። አሁን ልብ ብለህ ከሆነ በሩሲያ የፓርላማ ምርጫ ነበር ማለት በዚህ ፑቲን ከጫፍ እስከ ጫፍ እንግዲህ አሁንም ስልጣኑ እንደገና ማለት በቁጥር ስር ማድረግ ይፈልጋል ማለት ኃይሉን ማስፋት ይፈልጋል። ያን የህዝብ ድምፅ ካገኘ በኋላ እንደገና ያው የህዝብ ድምፅ ተቀብያለሁ በሚል በድጋሜ ማለት ማለት እንግዲህ ወጣቶች እየሞቱ ነው። አብዛኞቹ አገር ለቀው የሚሰደዱበት ሁኔታ አለ። ምክንያቱም ልክ ምን ያስታውሰኛል መሰለህ የድሮ የደርግን ስርዓት ማለት ወጣቶቹ ያለ ፍላጎታቸው እድሜው ከደረሰ ማለት ነው እንዲያውም በቁርጥ ቀን እድሜ 18 ሳይሞላ አንገቱ እየተያዘ ወደ ጦር ሜዳ ይላክ ነበር። ልክ እንደዛ ሩሲያ ያለው ተጨባጭ ሁኔታ ይህ ነው። ወጣት ከሆነ ከዛም አልፎ በእድሜ ክልልም ራሱ ጎልማሳ የሚባለውም ራሱ ወደ ጦርነት የሚላክበት ሁኔታ አለ። ሲጀምር በገንዘብ የማታለል ሁኔታ ማለት ብዛት ያለው ደሞዝ በመስጠት ያና አልሆን ሲልና ዜጎች ደግሞ ፍላጎታቸው ፍላጎት ሳያሳዩ ሲቀር በግዳጅም ራሱ የሚጀምርበት ሁኔታ አለ ይባላል። አሁን ባለው ሁኔታ ፑቲን የህዝብ ድምፅ ተቀብያለሁ በሚል ወደ 300 ሺህ የሚሆኑ አዲስ ወታደሮች ለመመልመል አቅዷል የሚባልም አለ። ምን ማለት ነው? ጦርነቱን እንዴት ነው ይቋጭ ያበቃል የሚል ሁኔታ እየተነገረ በአንድ በኩል ማለት በስምምነት ማለት ነው። በሌላ በኩል ግን ቅድመ ዝግጅቱን ስታየው አይደለም ዩክሬንን ሌላው አጠገብ ያሉትን የአውሮፓ ሀገራት ምን እያስጨነቀ ነው። እንዲያውም ከሁለት ቀን በፊት የወጡ ዜናዎች እንደሚጠቁሙት ሰጠኝ የአካባቢው የአውሮፓ ሀገራት በይበልጥ ደግሞ ከናቶ ድርጅት ጋር እንግዲህ አባል የሆኑትኝ አንዳንዶቹ ከወዲሁ ለዜጎቻቸው ለተወሰኑ ቀናት የመብራት አገልግሎት ሊቋረጥ ምግብም ራሱ ለሶስት ለአራት ቀን የሚሆን የውሃ አቅርቦትን መድኃኒትን አስቀድመው ዜጎች እንዲይዙ የሚል እንግዲህ በመንግስት በኩል የተሰጣቸው ትዕዛዝ አለ። ምን ማለት ነው? በከፍተኛ ፍራቻ አለ ማለት አጠገብ ያሉትንን ቦታዎች አገሮች ማለት ነው እንግዲህ ፑቲን ለመቆጣጠር ፍላጎት እንዳለው። ይህ ግን ለምን የሚል ጥያቄ ሲነሳ ዩክሬንን ሳያሸንፍ በጣም ይንቃት የነበረውን ማለት ነው ይሄው ይህን ያህል አመት እንግዲህ ሲወስድ ጦርነቱ እንደገና ወደ አውሮፓ ሀገሮች ይህን ማንት ማለቱ ምን ማበድ አይደለም የሚል ጥያቄ ሲነሳ ፑቲን በጣም ሁኔታውንን አርቆ ከማሰብ ልክ በእንደዚህ አይነቱ የአውሮፓ ሀገራት ሲጀምር እነዚህ አውሮፓ ሀገሮች ለዩክሬን የሚያደርጉትን እርዳታ እንዲያቆሙ ነው። ዩክሬን ሀይል ኑሯት ሳይሆን ከውጭ በምትቀበለው ከአውሮፓ ሀገራት በምትቀበለው የጦር መሳሪያና የገንዘብ እርዳታ ነው እስካሁን ድረስ ጦርነቱን እያካሄደች ያለ። ስለዚህ በእነዚህ አውሮፓ ሀገራት ላይ የሚያስፈራራ ከሆነ ለማስታወስ ያህል እነዚህ አብዛኞቹ የአውሮፓ ሀገራት በጦር ኃይላቸውን ወደ ጎን ያደረጉበት ሁኔታ ነበር። አሁን ነው እንደገና ሁኔታውን ሲያዩትኝ የጦር መሳሪያ መግዛት ለምሳሌ ጀርመንን ታያለ ከእስራኤል ሳይቀር የጦር መሳሪያዎችን እየገዛች ነው። ባለፈው ሳምንት ከአሜሪካ ራሱ F-35 የጦር አውሮፕላን የተቀበለችበት ሁኔታ አለ። ሌሎችንም ከፖላንድ ውጭ ሌሎች እንዴት ነው የጦር ኃይላቸው እንደገና ቅድመ እንዴት ነው መነሳት እንደገና ማዘጋጀት ይገባቸዋል። ለዚህ ጦርነት አልተዘጋጁም። ስለዚህ እነዚህን ሀገራት በማስፈራራት እርዳታ እንዲያቆሙ ሌላው ያው ዞሮ ዞሮ ድርድር እንደሆነ መጨረሻው ስለሚያውቅ ፑቲን በእነሱ ላይ እንዲያውም ሆን ብሎ በአንዳንዶቹ ላይ ጥቃት የማድረስ ሁኔታ ያደርግና ልክ ወደ ጦርነት ውስጥ የመግባት ልክ እንደዛ ላይ ሲደረስ እንደገና ሽምግልና ተብሎ የሚፈልገውን መጨረሻ መስዋዕት የምትከፍለው ዩክሬን ነች። የታወቀ ነው። ምክንያቱም እነዚህ የአውሮፓ ሀገራት ከፍራቻ አይ የማለት የመርዳት ሁኔታ የማቆም እንደገና በቃ እንደዚህ አይነት ጉዳት የሚደርስብን ከሆነ ከሩሲያ ጋር የምንጣላ ከሆነ በቃ እንዴት ነው በስምምነት ሆኖ ከአሁን በፊት እምቢ ዩክሬን እስከ መጨረሻው መሄድ አለባት ሲሉና ሲደግፉ የነበሩትኝ እጃቸው እንዲሰበሰብ ለማድረግ ፍላጎቱ ያነ ነው ይባላል። እና የፑቲን አካሄድ የዓለም ሀገራትን በከፍተኛ ሁኔታ እንግዲህ ያሳሰበ ዶር ያሳሰበ ነው። ትራምፕም ይህን በተመለከተ ለማስማማት ብዙ ጥሮ ነበር፣ ግን ሰናይ የፑቲን የሚፈልገው ሌላ፣ ዩክሬን የምትፈልገው ሌላ፣ አሜሪካ የምትፈልገው እና ቀጠናው ትንሽ ግራ የተጋባ መስሎ ይታያል። ምናልባት ወደ ሀገረሸ ጦርነት እንዳንገባ ነው። ምክንያቱም ከፊሎቹ የናቶ አባላት እንዲያውም ጦርነት ከተከፈተና አንዱ ሀገር ከተደፈረች ምናልባት ሌሎች የሚለው ሁኔታ ከፊል አንዳንድ ሀገሮች ወደ ጦርነቱ ፍላጎት እንደሌላቸው የመግባት የሚናገሩበት ሁኔታ ተመልከት። እንግዲህ ምን አይነት ፍራቻ ያላቸው አንደኛ ሀይላቸውን ስለሚያውቁት ነው። እና ፑቲን ካጠገቡ ነው እያስፈራራ ይታያል።
0: ሁኔታው እየተሟሟቀ ነው። እናየዋለን። ጥሩ ጥላውን በድጋሚ እናመሰግናለን። መልካም ምሽት።
1: አመሰግናለሁ።
0: የተከበራችሁ አድማጮቻችን፣ የምሽቱ ስርጭታችን እዚህ ላይ ተጠናቀቀ። ፕሮግራማችን ለመሳካት ለተባበሩን በሙሉ እናመሰግናለን። ለባልደረባችን ጥላውን መልኬ፣ እንዲሁም በፕሮግራማችን ለተሳተፉት በሙሉ፣ እንዲሁም ደግሞ ለቴክኒክ ባለሙያችን ኢላና ዙላይ እናመሰግናለን። ነገ ጠዋት 6 ሰዓት እንገናኛለን። በተረፈ መልካም ሌሊት፣ መልካም ጊዜ። በደህና አደሩ።